0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ዳሌት በኸሽባን ታፍሽን ፔም ዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 5 ቀን 2019 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ገብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ወርቅነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ወቅታዊ ዘገባ እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በሻየው ደጉ ተዘጋጅቶ ይቀርባል። ሻየው
1: ጤነስተልን ወጥነሽ እንዴት ነሽ?
0: ክሪስፋ
1: አሙስ ላይ ሆነን ወደ ሳምንቱ ማለቂያ ወደ አርብ ቅዳሜ ሰንበት መሽጋገር ያድልዴ ስለሆነ ጥሩ ሳምንት ማለቂያ ይሁንልን። ማይክሮፎኑን አስረከብሽኝና ዜናውን እንሆ። አርስተ ዜና የጠፋችሁን ሃይማኖት ካሳው ቤተሰቦች ለመጀመሪያ ጊዜ ትናንት ከሻባክ ድርጅት ኃላፊ ዝኒ ጋር ተገናኝተው ሀሳብ ለሀሳብ ተለዋወጡ። ለ26ኛ ክነሴት ብሔራዊ ምርጫ 12 ቀናት ብቻ ቀሩ። እስራኤል ፖሊስ ውትድርና አናገለግልም የሚሉት የሃርዲ ማህበረሰብ ወጣት ልጆችን እየተከታተለ የማሰር እንቅስቃሴውን ለጊዜው ጋብ እንደሚያደርግ ገለጸ። ዓለም አቀፍ ሰላም ምክር ቤት በአዛ ቀበሌ ወታደራዊ ጦር ሰፈር ለማቋቋም ያለው ነክድ እስራኤል አትፈቅድም። እስራኤል የሲናይ ቀይ ባህር ዳርቻዎችን አካባቢ ትቆጣጠራለች ሲሉ ሚኒስተር ስሞትሪች በቀጥታም ሳይሆን በተዘዋዋሪ ፍንጩን ንግግራቸው በግብጽ ላይ ቅሬታን አሳደሩ። አሜሪካና በኢራን መካከል ውጥረቱ ቀጥሎ ፕሬዝዳንት ዶናልድ ትራምፕ ትናንት እንደተናገሩት በኢራን ተስማሚ ትክክለኛ አስተዳደር የለም አሉ። የሚሉት ዋና ዋናዎቹ ናቸው። ዝርዝሩን እንሆ። የጠፋችው የታዳጊ ወጣቱ ሃይማኖት ካሳው ቤተሰቦች ለመጀመሪያ ጊዜ ትናንት ከሻባክ ድርጅት ኃላፊ ዝኒ ጋር ተገናኝተው ሀሳብ ለሀሳብ ተለዋወጡ። ታዳጊዋ ሃይማኖት ከጠፋች እንሆ 2 ዓመት ከ7 ወራት በላይ አልፈዋል። በዚህ ስብሰባ የተካሄደው በሻባክ የሀገር ውስጥ መረጃ ድርጅት ዋና ኃላፊ ዝኒ ቢሮአቸው ሲሆን ወላጆች ከእሳቸው ጋር ለአንድ ሰዓት ያህል ተወያይተዋል። የሃይማኖት ቤተሰቦች እንዳሉት ከሆነም የሻባክ የእስራኤል አጠቃላይ መረጃ ድርጅት ኃላፊ ለስቃያቸው አጋርነትና ርህራሄም አሳይተዋል። እንዲሁም የመንግስት የህግ አማካሪ ፍቃድ መሰረተ ድርጅቱ በምርመራ ውስጥ ያለው ተሳትፎ እንዲሰፋ ፍቃደኛ መሆናቸውን ገልጸዋል። በትናንትና ሁለት የዚች ሃይማኖት ቤተሰቦች መኪና መንገዶችን ዘግተው ሰላማዊ ሰልፍ አድርገዋል። ለ26ኛው ክነሴት ምርጫ 12 ቀናት ሲቀሩት ቀሩ። የአምሃ ይስራኤል ፓርቲ ሊቀመንበር ዊንተር ድምጾችን ከይስራኤል ቤቴኑ ፓርቲ እና ወደ ራሱ ለማዘዋወር ታስቦ የተዘጋጀ ትልቅ የሩሲያ ተነጋጋሪዎች የዘመቻ እንቅስቃሴ ጀምረዋል። በአምሃ እስራኤል ውስጣዊ ህዝብ አስተያየት ዳሳሳዎችም የህዝብ አስተያየት መስጫዎች መሰረት በሁለቱ ፓርቲዎቹ መካከል የሚወላወሉ ወደ 2 ተጨማሪ ወንበር ሊያገኙ ይችላሉ የሚል ትንበያ አለ። በዚህ ማህበረሰብ ዘንድ ደግሞ በፓርቲው ውስጥ በቁጥር ወደ 2 ወንበር የማግኘት ሁኔታ ሀሳብ ቢኖርም ዮሴፍ ሀዳድ እጅግ ተወዳጅ ሰው ነው። ስለዚህም ፓርቲው በአርቲፊሻል ኢንቴሊጀንስ በሰው ሰራሹ አስተውሎት በመጠቆም የሀዲዲ የዘመቻ ቪዲዮዎቹ ወደ ሩሲኛ የተተረጎሙ ሲሆን ተዛማች በሆኑ ማህበራዊ አውታር መረቦች ላይ ለማሰራጨትም የገንዘብ ድጋፍ እያደረገ ይገኛል። ቃል አቀባያችን ያራ ሻፒራ በካን ሀዳሾት ዜና ላይ እንደዘገበችው ከዚህም በተጨማሪ ሀዳድና ዊንተር ባለፉት ጥቂት ቀናት ውስጥ በሩሰኛ የብዙሃን መገናኛ ማዕከላትም በዚህ መግለጫ ሰጥተዋል ተብሏል። ፖሊስ የሃሪዲ ወታደራዊ ከሃዶች እንቢባዮቹ ለመያዝ ታቀዱትን እንቅስቃሴ ለጊዜው የሰረዘ ሲሆን ይህም የሃሪዲ ማህበረሰብ በማነሳሳት የምርጫ ቀን ጭምር ሊጎዱ የሚችሉ ተቃዋሚዎችን ሊያስከትል ይችላል ከሚል ስጋት የተነሳ ነው። ቃል አቀባያችን ዳንኤል ግሩቢስ በዜና ፕሮግራም ላይ እንደገለጸው ከሆነ የእስራኤል መከላከያ ሰራዊት በሚቀጥለው ሳምንት መጀመሪያ ላይ በጉሽዳን አካባቢ ከሃዲዎች ማለት ውትድርና እናገለግልም ባይ አማጽያን ለመያዝ አቅዶ ነበረ። ነገር ግን ፖሊስ ከምርጫው ቀን መቃረብ ጋር ተያይዞም እንቅስቃሴው ለእነሱን እንቢባዮች የሚያዝ እንቅስቃሴን ለመጠበቅ ወይም ለመቀጠል ውሳኔ አላስተላለፈም ተብሏል። እስራኤል በዓለም አቀፍ የሰላም አስከባሪ ኃይል የማረጋጋት ኃይል ማለት ነው አገልግሎት ላይ እንዲውል ታስቦ የተዘጋጀው በዛ ሰርጥ ውስጥ የሚገኝ ዋና ወታደራዊ ካምፕ የማቋቋም ፕሮጀክት ሂደት ማጽደቅ ፈቃደኛ አልሆነችም እስራኤል። ጉዳዩ የሚመለከተው የሰላም ምክር ቤት በዛ ቀበሌ በዚህ በአዝኖን ሐሴ ወር መጀመሪያ ላይ ለአሜሪካዋ አርኬል ኢንተርናሽናል ኩባንያ ያወጣው የመጀመሪያው የግንባታ ውል ሲሆን ዓላማውም ለዓለም አቀፍ ኃይል ቀዳሚ ሆነው ለሚያገለግሉት 150 ወታደሮች ማረፊያ የሚሆን ወታደራዊ ለማቋቋም ነው ተብሏል። ሆኖም በሁሉስይን ሐሳብ እስራኤል አትደግፍም አትፈቅድም። እስራኤል በሲናይ ቀይ ባህር ዳርቻ አካባቢ ተቆጣጥራለች ሲሉ ሚኒስተር ስሞትሪች በቀጥታም ሳይሆን በተዘዋዋሪ ፍንጭ የሆነ ንግግራቸው በግብጽ ላይ ቅሬታን አሳደሩ። የፕሬዝዳንት አብዱል ፋታህ አልሲሲ ጽህፈት ቤት ከካይሮ ባወጣው መግለጫ ግብጽ በእስራኤል ላይ ጥቃት ለመሰንዘር አንዳችም እቅድ እንደሌላትና ግንኙነታቸውን ለመምራት ብልህ ማዕቀፍ የሆነውን የሰላም ስምምነት ሙሉ በሙሉ እንደምትከተል ገልጿል። በግብጽ ፕሬዝዳንት ጽህፈት ቤት በኩል ግብጽ በእስራኤል ላይ እያሰረች ነው የሚሉትን የእስራኤል ክሶች የተቹ ሲሆን ሀገሪቱ የተሰወረ አጀንዳ እንደሌላትና ብቸኛ ዓላማዋም ደህንነት፣ ሰላም፣ መረጋጋትን መጠበቅ ብቻ እንደሆነም በጥብቅ ተናግሯል። በአሜሪካና በኢራን መካከል ውጥረቱ ቀጥሎ ፕሬዝዳንት ትራምፕ ትናንት እንደተናገሩት በኢራን ተስማሚ ትክክለኛ አስተዳደር የለም አሉ። ለሰፊው ህዝብ የሚያስብ መሪዎችም የሉም። ከችግሮቹ አንዱ ይህ ነው። ምናልባትም በጣም ርቄ ሂጅ ሊሆን ይችላል ዳቢሎስ ከማን ጋር መነጋገር እንዳለብኝ ምንም አላውቅም። የመጀመሪያው እርከን መሪዎቻቸው የሉም በዛች ሀገር። ሁለተኛው እርከን መረጡ። የሁለተኛው እርከን መሪዎቹ የሁሉም ለኢራን ጎጂ ነው በማለት ተናግረዋል። እሳቸው እንዳሉት እኔም ጦርነት አልወድም፣ ጦሰው እንድገድል አልፈልግም ሲሉ ትራምፕ ትናንት ንግግር አድርገዋል። የአየር ጸባይ ትንበያ ዛሬ የሙቀቱ መጠን ይቀንሳል፣ ቀዝቃዛማ ይሆናል። ከወቅቱ መደበኛ ሁኔታ ትንሽ ዝቅ ይላል፣ ቀዝቃዛማ ይሆናል። እስከ ቀትር ድረስ ደግሞ በአብዛኛዎቹ ቀላል የሆነ ዝናብ ሊኖር ይችላል። ነገ በሀገሪቱ ሰሜናዊና መካከለኛው ክፍላት አካባቢዎች ዝናብ እንደሚዘንብ ይጠበቃል። እንዲሁም ነጠላ መብረቅ ነጎድጓድ ሊኖርም ይችላል ይላሉ የአየር ጸባይ ተመራማሪዎች። የሙቀቱ መጠን ከወቅቱ መደበኛ ሁኔታ በታች ቀዝቃዛማ ይሆናል። በቅዳሜ ደግሞ ዝናብ በሂደት እየደከመ ይቀንሳል ነው ያሉት። ይህን ይመስላል የሳቱ ዜና። ወርቅነሸቴ
0: ሻያው ለዜናው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋናውና ርዕሰ ጉዳዮችን እንመለከታለን። ማሪብ እስራኤላዊውም የዱዊት አሮኖትና ሃሬጽ አራቱ መለታዊ ጋዜጦች ደርሰውናል። ማሪብን ስንመለከት በመጀመሪያ ገጹ ላይ ትኩረት የሰጠበት ዋና ርዕሰ ጉዳይ በቀድሞው የሻባክ ድርጅት ኃላፊ ሮኒን ባርና በጠቅላይ ሚኒስትር ቢንያሚን ነታንያሁ መካከል የተፈጠረውን ውዝግብ በሚመለከት ሰፊ ዘገባ አቅርቧል። ይህ ርዕሰ ጉዳይ ሁሉም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡበት ርዕሰ ጉዳይ ነው። እንግዲህ የጥቅምት ሰባቱ ጥቃት ከመድረሱ በፊት የተለያዩ ማስጠንቀቂያዎችን መልእክቶችን ለጠቅላይ ሚኒስትር ቢንያሚን ነታንያሁ ልክ ያለው በስብሰባም በውይይትም አንስተናል ነው የሚሉ የቀድሞ የሻባክ ድርጅት ኃላፊ ሮኒን ባር። ዋናው ግን ይሄ ጥቅምት ሰባቱ ጥቃት በደረሰበት ሌሊት ለጠቅላይ ሚኒስትሩ ስልክ አልደወሉም ነው እንግዲህ የሚለው። በጠቅላይ ሚኒስትሩ በኩል ስልክ አላወቅኩም፣ አልቀሰቀሱኝም፣ ስልክ አልተደወለልኝም፣ ዘግቼ ነው የሰማሁት ነው የሚሉት ጠቅላይ ሚኒስትሩ። እንግዲህ ይህን ጥቃት እንደሚታወቀው በሮኒን ባር በኩል ደግሞ እንግዲህ ስም ማጥፋት ነው፣ ስሜ ያላግባብ እውነት ባልሆነ ባልነበረ ነገር እየጠፋ ነው። ጠቅላይ ሚኒስትሩ የጥቅምት ሰባቱን ጥቃት ማስጠንቀቂያዎች አስቀድሜ እያወቅኩ ዝም እንዳልሁ አድርገው ስሜን እያጠፉት ነው በማለት እንግዲህ ትናንት ያው በመገናኛ አውታሮች ይፋ እንደሆነው ለፍርድ ቤት ክስ አቅርበዋል። ሮኒን ባር በስም ማጥፋት ወንጀል ጠቅላይ ሚኒስትሩን በመክሰስ 3 ሚሊዮን ሼቄል ካሳ እንዲከፈላቸው ከሰዋል። ከክሱ ጋር የተለያዩ መረጃዎችን ወደ ጠቅላይ ሚኒስትሩ የላኳቸውን ሰነዶች እንግዲህ ከጥቅምት ሰባቱ ጥቃት ጋር ተያይዞ ያው አጠቃላይ ከሀማስ አሸባሪ ድርጅት ጋዛ ሰርጥ የፍልስጤማውያን አሸባሪ ድርጅቶች ጋር ተያይዞ የላኩትን መልእክት የነበረውን ውይይት ስብሰባ አያይዘዋል ነው የሚባለው። እንግዲህ ከዚህ ከክሱ ካቀረቡት የክስ መዝገብ ጋር ሮኒን ባር እንደሚሉት እንግዲህ ለአብዛኛው ላቀረብኳቸው ጥያቄዎች፣ የማስጠንቀቂያ መልእክቶች በአሸባሪ ድርጅት ላይ እርምጃ እንዲወሰድ በአሸባሪ ድርጅት መሪዎች ላይ ያው እነሱ ላይ እርምጃ እንዲወሰድ በላኩት ማስጠንቀቂያ ባስተላለፉት መልእክት ለአብዛኛው መልእክቶች ማስጠንቀቂያዎች ምላሽ አልሰጡኝም ጠቅላይ ሚኒስትሩ። ለአንዳንዱ ደግሞ አሉታዊ የሆነ ያው አልተቀበሉትም የእምቢተኛነት ያው ምላሽ ሰጠዋል ነው የሚሉትና ይሄን ሰነድም እንዳላቸውና እንዳያያዙ እውነቱ ፍርድ ቤት ላይ ይወጣል፣ ፍርድ ቤት ያው ስንገናኝ እውነቱ ይፋ ይሆናል በማለት ክስ አቅርበዋል። ጠቅላይ ሚኒስትር ቢንያሚን ነታንያሁ ይሄን የክስ የቀረበ ክስ በሚመለከት ስም በማጥፋት ወንጀል ሮኒን ባር ለእኔ ለመደወል ያን ቀን ጥቅምት ሰባት ያነ ዘግናኝ ጥቃት ሲደርስ ስልክ የለኝም ነው ያለ። እንግዲህ ዛሬ ከስንት ጊዜ በኋላ በቀረበው ክስ ስልኩ አልነበረኝም ብሏል። የእኔ ስልክ የመጨረሻ በጣም አደጋ ሲደርስ የቀይ መስመር ነው እንግዲህ ብሎ የገለጹት የዚህ እንኳን የቀይ መስመር ስልክ ቁጥሬ አለው እና ለምን መደወል ይችል ነበር በማለት እውነት ነው ወይ በሚል ጥያቄ እንዲያውም በሰጡት ምላሽ በኤክስ ወይም ያው በቀድሞ ትዊተር ገጻቸው ላይ በጻፉት መልእክት ሮኒን እውነት ነውን ያኔ በትክክለኛው ሰዓት ብትደውልልኝ ኖሮ የስንት ሰው ህይወት ማትረፍ በቻል ነበር በማለት ምላሽ ሰጥተዋል። ከዛም ያው ትናንት ምሽት በ11ኛው ቴሌቪዥን ጣቢያ ተገኝተው ጠቅላይ ሚኒስትሩ ቃለ መጠይቅ ተደርጎላቸዋል። ያው ይህን ጉዳይም ጥያቄ ተነስቶላቸው ምላሽ ሰጥተውበታል። ሰነድም ይዘው ቀርበው እንደነበር አይተናል እና ያው እንዳልተደወለላቸው የሻባክ ድርጅት እንግዲህ እሳቸው የሚመሩት ድርጅት ሰራተኞች፣ የጥበቃ ሰራተኞች 24 ሰዓት ከኔ ጋር ናቸው፣ በነዛ አማካኝነትም በእነሱ ተወካይ አማካኝነት በጣም በአጭር ጊዜ ውስጥ በተወሰኑ ደቂቃዎች ውስጥ እኔን ማግኘት ይችል ነበር፣ እኔን ማግኘት ቢፈልግ ኖሮ ግን ያው ሆን ብሎ አላደረገውም፣ እኔ በጊዜው እንዳውቅ አላደረገም ነው የሚሉት ጠቅላይ ሚኒስትሩ። ሮኒን ባር ደግሞ ስም ማጥፋት ነው፣ ሁሉንም ማድረግ የነበረብኝን ነገር አድርጌያለሁ፣ እንግዲህ በመካከላቸው ያለው ውዝግብ ከሞላ ጎደል ይሄን ነው የሚመስለው። ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው ይሄ ጉዳይ። ሌላው የመንግስት ተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ ጠቅላይ ሚኒስትር ቢንያሚን ነታንያሁ በምርጫው ወቅት አሁን ያው በምርጫው
ለምርጫው ሲባል ሆን ብለው በዚህ ጊዜ ወታደራዊ ጥቃት ሊያደርሱ ያው ሊኖር ይችላል። በኢራን ላይ ወታደራዊ ጥቃት ከምርጫው ጋር በተያያዘ ሁኔታ ብቻ ኢራን ላይ ጥቃት እንዲወሰድ ሊያደርጉ ይችላሉ ብለዋል። እንግዲህ ያው ከምርጫ በፊት ኢራን ታጠቃለች፣ ያው እንግዲህ ጦርነት ይኖራል የሚል ስጋት አለ። እንግዲህ ያን ተከትሎ ጠቅላይ ሚኒስትሩ እንዲያውም ሆን ብለው ምርጫው ጋር በማያያዝ ጥቃት ሊፈጽሙ ይችላሉ በኢራን ላይ ብለዋል። ሌላው እንግዲህ ሁላችንም ያሳዘነ ሁኔታ ነው፣ መላው እስራኤል ዜጎች ያሳዘን። እንግዲህ በዚህ ሳምንት በሰሜን እስራኤል ተማሪዎች ጉብኝት በሚያደርጉበት ጊዜ ማሎት ታርኪሻ የተባለው አካባቢ በሚገኝ የሽባ ትምህርት ቤት ተማሪዎች ናቸው ማሎት ኦርት ማሎት የተባለ ትምህርት ቤት ተማሪዎች ተማሪዎችና የትምህርት ቤቱ ሰራተኞች 50 የሚሆኑ በአጠቃላይ ያው ጉብኝት በሚያካሂዱበት ጊዜ የትምህርት ክፍል ነው ጉብኝቱ ነው እንደሚታወቀው። ያው ከተፈናጥሮ ሳይፈነዳ እስካሁን የቆየ ፈንጅ በማግኘት ልጆች 14 15 ዓመት ልጆች ሲጫወቱ አንዱ ተማሪ ያው እንደምናስታውሰው እንግዲህ ሻንጣ ውስጥ እንደከተተው ነው እስካሁን ባለው ምርመራ የሚነገረው። ፈንድቶ ያው አንድ ተማሪ ህይወት አልፏል። ትናንት የቀብር ስነ ስርዓቱ ተፈጽሟል። ይህ ተማሪ 14 ዓመት ታዳጊ የ9ኛ ክፍል ተማሪ ነው። ኤላዛር ያኢር ቪሌንስኪ ይባላል። እንግዲህ 14 ዓመቱ ነፍስ ይማር። ትናንት የቀብር ስነ ስርዓቱ ተፈጽሟል። በጣም በጣም በርካቶች በተገኙበት ፎቶግራፍ ተደግፎ ምንድን ነው የሚለው ርዕሱ የብርሃንና የፍቅር ጮራ ይላል። እናቱ በቀብር ስነ ስርዓቱ ላይ ባደረጉት የስንብት እንግዲህ የንግግር ህይወትህ አጭር ነበር፣ ግን በአጭር ጊዜ ህይወት አንተ ህይወትን ትወዳለህ፣ ህይወት ደግሞ አንተን ትወድህ ነበር። ጥሩ ነገር ሰርተሃል፣ ርሩነ ትራራለህ ለሁሉም ነገር ለፍጥረት ሁሉ። ረዥም ጊዜ ተስፋ ነበረህ፣ በአጭር ጊዜ ውስጥ ግን ብዙ ጥሩ ነገር አይተናል በማለት የስንብት ንግግር አድርገዋል። ይህ ዘገባን በጋዜጣ ውስጥ ገጽ በሰፊው ቀርቧል። ሌላው ትናንት በጣም በርካታ አደጋዎች እንደተከሰቱ እንደውም የአደጋ ቀን በሚል ርዕስ ነው ማሪም ያቀረበው። በኪራትጋት በሚገኘው የኢንተል ፋብሪካ በደረሰ ፍንዳታ 2 ሰዎች ቆስለዋል፣ 1 ሰው ህይወቱ አልፏል በሚያሳዝን ሁኔታ። እንግዲህ የጋዝ ቱቦ ሲቀይሩ ያው በቴክኒክ ችግር ብልሽት ነው ይህ አደጋ እንደተፈጠረ ዘገባው ላይ የተገለጸው። 1 ሰው ህይወት አልፏል፣ 2 ቆስለዋል። ሌላው ደግሞ በሞዲን ኢሊት ይቅርታ ቦታውን ቆይተን ገልጸዋለን። የ10 ዓመት ልጅ ሲጫወቱ እንግዲህ በተቀጣጣይ ነገር ነው ሲጫወቱ በልጆች መካከል ያ ተቀጣጣይ ነገር ፈንድቶ የ10 ዓመት ልጅ ህይወቱ አልፏል። ሌላው በመኪና አደጋ ነው። በመኪና አደጋ በቴል አቪቭ አካባቢና በሰሜን እስራኤል በደረሰ የመኪና አደጋ የ2 ሰዎች ህይወት አልፏልና ትናንት በጣም የአደጋ ቀን ነው በሚል ርዕስ አቅርቦታል። እንግዲህ ማሪብ ብሔረሰብ ጉዳይ ሌሎች ጋዜጦች ላይም አለ፣ እንመለከተዋለን። ወደ እስራኤል አየሁም ስናልፍ እስራኤል አየሁም በቀድሞ የሻባክ ድርጅት ኃላፊ ሮኒን ባርና በጠቅላይ ሚኒስትር ቢንያሚን ናታንያሁ መካከል የተፈጠረውን ቀደም ሲል ያው የተመለከትነውን ውዝግብ እንደዚሁ በሰፊው ተመልክቶታል። ምንም እንኳን ሮኒን ባር በተከታታይ ማስጠንቀቂያዎችን መልእክቶችን አቅርቤ ያለው በስብሰባም ተወያይተናል፣ ግን ጠቅላይ ሚኒስትሩ ወይም እምቢተኛ ምላሽ ነው የሰጡት ወይ ደግሞ ምላሽ ብዙም አልሰጡኝም በሚል አቤቱታ፣ ጠቅላይ ሚኒስትሩ ደግሞ አላሳውቁኝም በሚል እንግዲህ ስም ማጥፋት ነው በማለት ሮኒን ባር በ3 ሚሊዮን ሸቀል ክስ አቅርበዋል። ይህን ነው ጋዜጣው በመጀመሪያ ገጹ በሰፊ የተመለከተው። እስራኤል አየሁም የዲዮት አሮኖት ወደ ዲዮት አሮኖት ስናልፍ በተመሳሳይ በመጀመሪያ ገጹ ላይ በሮኒን ባርና በጠቅላይ ሚኒስትር ቢንያሚን ናታንያሁ ሮኒን ባር የቀድሞ የሻባክ ድርጅት ኃላፊ እንደዚሁ ይህን በሰፊው አቅርቦታል። እንደ ሌሎች ጋዜጦች ሁሉ እንግዲህ ጠቅላይ ሚኒስትሩ ያው በሰጡት ምላሽ ሮኒን
እውነትህን ነው ከልብህ ነው በሚለው በጥያቄ ምልክት በሰዓቱ ስልክ ብቻ እንኳን ስልክ ብቻ ደውልህልኝ ቢሆን የስንቶችን ህይወት ማትረፍ እንችል ነበር የሚል አረፍተ ነገር የተካተተ መሆኑን ያው ጎላ አድርጎ ጽፎታል ኢዶት አሮኖት እንግዲህ በዘገባው ያው ሮኒን ባር ባቀረቡት የስም ማጥፋት ክስ ላይ ጠቅላይ ሚኒስትሩ በሰጡት ምላሽ ነው ይሄን ያሉት። ያው ትናንት እንግዲህ በደረሱ በተለያዩ አደጋዎች የሰው ህይወት ማለፉን በኢንተል በቅራት ጋት በሚገኘው የኢንተል ድርጅት አንድ ሰው መሞቱንና በተፈጠረው ፍንዳታ ሁለት ሰው መቁሰላቸውን እንደዚሁ አቅርቧል። ቤታሪሊት ነው በቤታሪሊት የ10 አመት ልጅ ህይወት አልፏል። በመኪና አደጋም በተመሳሳይ ሁለት ሰዎች ህይወት ማለፉን ተመልክቶታል የዲዮት ሃሮኖት። ወደ ቀጣዩ ጋዜጣ ስናልፍ በሐሬጽ ነው። ሐሬጽ በስር ቤቶች ይላል። በስር ቤቶች በሚፈጠር እንግዲህ ግጭት መሆን ተብሎ ይሄ ካድር ጉሚ ብዙ ጊዜ ለሁከትና ግጭት የሞላበት ተቃውሞ ሰልፍ ላይ ሲጠቀሙበት እንሰማለን። እንግዲህ ሰልፉን ለማረጋጋትና ለመበተን በዚህ በስረኞች ላይ እንግዲህ የሰው ልጆች መብት የሰው ልጅ መብት አስከባሪ ድርጅቶች ባደረጉት ምርመራ በአለፉት ቅርብ አመታት በስረኞች ላይ አደጋ ደርሷል። በካድር ጉሚ እንግዲህ ምን የጎማ

ቅርብ ያለው እርምጃ እንዲወሰድ አደጋ ሊደርስ እንደሚችል ያው የአሸባሪ ድርጅቶች እየተዘጋጁ መሆናቸውንና አስቀድሞ ማስቀረት እንዲቻል ማሰናከል እንዲቻል አሸባሪዎችን እንቅስቃሴ በአሸባሪዎች ላይ እርምጃ እንዲወሰድ ጥያቄ አቅርቤ ነበር፣ ግን አዎንታዊ ምላሽ አልተሰጠኝም ወይም ጭራሽ ምላሽ አልተሰጠኝም። ይሁን እንጂ ሁኔታውን እያወቅኩ ዝም እንዳልኩ ተደርጎ ስሜ እየጠፋ ነው ያላግባብ ይላሉ እንግዲህ ሮኔን ባር። ጠቅላይ ሚኒስትሩ ደግሞ አላውቅም፣ አልደወሉልኝም ያን ቀንም፣ ግን ህይወት ማትረፍ እንችል ነበር ቢደውሉልኝ ጥቃቱ የደረሰለት በማለት ምላሽ እንደሰጡ ሀሬጽም ያው በራሱ አቀራረብ በሰፊው ለአንባቢያን አቅርቦታል ይሄን ዘገባ። ሌላው ምርጫ ጋር ተያይዞ በአለፈው ጊዜ እንግዲህ በመጨረሻ በነበረው ምርጫ የባቲያም ነዋሪዎች 50% ግማሽ ብቻ ነው ወደ ምርጫ ጣቢያ ሄደው መብታቸውን የተጠቀሙ ወይም የመረጡት። ይሄ ደግሞ ምናልባት እንግዲህ በቂ ምርጫ ቅስቀሳ ሳይሆን ቀርቶ ሳይሆን እዚህ ጋር የተያያዘ ሳይሆን በተመራጮች ላይ በህዝብ ተወካዮች ላይ እምነት የማጣት ችግር ነው። ዜጎች እንግዲህ በተመራጮች ላይ እምነት የማጣት ችግር ነው መራጮች በሙሉ ዜጎች ወጥተው እንዳይመርጡ ያደረገው የሚል ዘገባ አቅርቧል ሀሬጽ። ሌላው እንግዲህ ከኳታር ጌት እየተባለ የሚጠራው ከኳታር ጋር በተያያዘ በጠቅላይ ሚኒስትሩ ቢሮ እንግዲህ ጠቅላይ ሚኒስትሩ ቅርብ ሰራተኞች አማካሪዎቻቸው ከኳታር ጋር ያው ገንዘብ ተቀብለዋል በሚል እንግዲህ ለአመታት የዘለቀ ያው ውዝግብ አለ፣ ምርመራ ላይ ያለ። ከዚህ ጋር ተያይዞ እንግዲህ የጠቅላይ ሚኒስትሩ ቢሮ ሰራተኞች ኦሪህና ኢስራኤል አይንሆረን እና ዮናታን ኦሪህ ሁለቱ ከኳታር ባለስልጣናት ጋር ተገናኝተዋል። ግን የተገናኙበት ምክንያት በአውሮፓ ነው የተገናኙ። ያው የኳታርን በ2022 ዓ.ም በኳታር የተካሄደውን የዓለም እግር ኳስ ጨዋታ ወይም በኤቨሬስቱ ሞንዲያል ያልን የምንጠራውን እሱን በሚመለከት ቅስቀሳ ለማድረግ ነው። በተለይ ላይት ሀውስ ስታዲየም የተገነባው በጣም እጅግ ዘመናዊ ስታዲየም ብዙ ተወርቶለታል በዓለም መገናኛ አውታሮች። ይሄ ስታዲየም እንግዲህ እሱን ለማስተዋወቅ ሲባል ተገናኝተው ተወያይተዋል በሚል ሰፊ ዘገባ አቅርቧል ሀሬጽ። የደረሰውን መረጃ ዋቢ በማድረግ በውስጥ ገጹ በስፋት ጽፏል። በሶሪያ ወደ ሶሪያም በመሻገር የሶሪያው ፕሬዚዳንት የሶሪያው መሪ መሐመድ አሻራ እንግዲህ ዓለም አቀፉ ማህበረሰብ እያመናቸው ነው በሚያደርጉት ለውጥ ያው ጥሩ መሆኑን እያደነቋቸው ነው። ነገር ግን ሶሪያ ውስጥ ደግሞ የሶሪያ ዜጎች እየተጠራጠሩ ናቸው። ምናልባት የእስልምናን እምነት እያስፋፉ የትምህርት ስርዓቱን ግን እየጎዱ ይመስላል። በትምህርት ስርዓቱ ላይ ለምሳሌ በኩርዲት የኩርድ ቋንቋ በትምህርት ቤት የሚሰጠው ሰዓት እንዲቀንስና በከፍተኛ የትምህርት ተቋማትም የእስልምና እምነት ትኩረት እንዲሰጠው ያደርጋሉ በሚል የሀገሪቱ ሕዝብ በዚህ ሁኔታ እየተጠራጠራቸው ነው። በውጭ ዓለም ግን በዓለም አቀፉ ማህበረሰብ ግን እያደነቃቸው ነው የሚል ዘገባ አቅርቧል ሀሬጽ። እንግዲህ አድማጮቻችን፣ ሌላው የሁቲ አማጺ ቡድን ከቻይና ባገኙት የተለያየ ቴክኖሎጂ መካከለኛ ርቀት ተወንጫፊ የባላስቲክ ሚሳይሎችን እያመረቱ እየሰሩ ናቸው የሚል ዘገባ ማቅርቧል። ጋዜጦች እንግዲህ በዛሬ እትማቸው ለአንባቢያን ካቀረቧቸው ዋና ዋና ርዕሰ ጉዳዮች መካከል የመረጥናቸው ይህን ይመስላሉ። ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ።

0: ወርቅነሸት ወደ ወቅታዊ ዘገባ ተሸጋገርን። እንግዲህ መጀመሪያ በዜና ሰማንና ወይ ጋዜጦችን አምድ ዳሰስን። አሁን ደግሞ ወቅታዊ ዘገባ በርዕሰ ጉዳዮች አበይት ርዕሰ ጉዳዮችን ቀኛለንና የመጀመሪያው ከጥቅምት 7ቱ የሽብር ጥቃት በፊት የግብጽ የመረጃ ድርጅት ሐላፊ ወደ እስራኤል መጥተዋል መባሉና ለህዝብ ይፋ የሆነው መረጃ ምን ይመስላል?
1: እሄ ነገር ሻያው እንግዲህ ሀገራችን በሰፊው ሲያወዛግብ የቆየ ጉዳይ ነው። የግብጹ መረጃ ድርጅት ሐላፊ በግብጽ እንግዲህ ከግብጹ ፕሬዝዳንት ቀጥሎ ያው በስልጣን ሐላፊነት ሁለተኛ ናቸው መተዋል እስራኤል ተብሎ ከጥቅምት 7 ጥቃት በፊት መስከረም 26 ቀን 2023 ዓ.ም ተብረት ነው እንግዲህ ወደ እስራኤል መጥተው በንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ካረፉ በኋላ ከ57 ደቂቃ በኋላ እንደገና በአጠቃላይ እስራኤል ይቆዩ 67 ደቂቃ አውሮፕላኑ እንግዲህ አርፎ መሬት ላይ ቆየበት 57 59 ደቂቃ እየተባለ በሰፊው ሲወራ ሰንብቷል። ማንን አገኙ? ከማን ጋር ተወያዩ? ሊያስጠነቅቁ ነው የመጡት ስለ ጥቅምት 7ቱ ጥቃት? ግብጽ እስራኤልን አስጠንቅቃለች? እንዲያውም ዋናው የመረጃ ድርጅት ኃላፊው ነው ጉዳዩ እጅግ አሳሳቢ ከመሆኑ የተነሳ እሳቸው ነው የመጡ ሲባል ሰምተን ነበር። ሰሞኑን እንግዲህ እኛ መረጃውን ስናቀርበው ሰምተን ነበር። ግን ደግሞ ጠቅላይ ሚኒስትሩ እንደሚታወቀው ከማን ጋር ነው የተገናኙት? የግብጹ መረጃ ድርጅት ማን አገኛቸው? ምን አሉ? አላወቅኩም የሚል መልእክት ሲያስተላልፉ በጣም እንግዲህ ሁሉም ሰው የተደነቀበት ነበር። እሳቸው ሳያውቁ እንዴት ሆነ? ማን መጣ? ያው የቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ካሜራዎች ይፈተሹ፣ ምን ነበር? ማን የመጣ? ማንን አገኙ? ትናንት እንግዲህ ያው ሁሉ ነገር ተጣርቶ ኢታይ ብሉመንታል ነው በ11ኛው ቴሌቪዥን ጣቢያ ዘጋቢ ነው እሱ ይፋ ባደረገው መረጃ ያን ቀን የግብጹ መረጃ ድርጅት አልመጡም። እንግዲህ ከግብጽ መጣ በተባለው አውሮፕላን ሁለት የግል ባለሀብቶች እንግዲህ ባለሀብት ናቸው። አውሮፕላኑ እነሱን ካመጣ በኋላ ሁለት ናቸው ባዶን ወደ ግብጽ እንደተመለሰና ከዛ ውጭ ምንም ነገር እንዳልነበረ ያው እንግዲህ አስቀድመው ያረፉበት አውሮፕላኑ ያረፈበት አካባቢ ባለ ሀብቶች እንግዲህ ያው ቅንጡ ባለ ሀብቶች ሆን ብለው አስቀድመው ከያዙ በኋላ ነው እንግዲህ እንዲህ አይነት ቦታ ማረፊያ የሚፈቀድላቸው። እንግዲህ ሁሉ ነገር ተጣርቶ በዚህ ሁኔታ የተጠናቀቀም ሆኑን የእስራኤል የመንገድና ትራንስፖርት ቢሮ ሁሉ ነገር እንደሚያውቅ የሰዎችን ማንነት እንደሚያውቅ አስቀድሞም እንደፈቀደላቸው እንዲያርፉ በዛ አውሮፕላን ማረፊያ ጣቢያ ሁሉ መረጃው ሁሉ እንዳለ ይፋ ተደርጓል። የሰዎች ስም ግን ያው የግል መብትን ከመጠበቅ ማንነትን ከመጠበቅ አንጻር ይፋ አልሆነም። ዞሮ ዞሮ ግን ሁለት የግል ባለሀብቶች ናቸው። አውሮፕላኑም እነሱን ካደረሰ በኋላ ባዶ ሆኖ እንደገና የተመለሰው ወደ ግብጽ እና እንግዲህ ይህ መረጃ ደግሞ ትናንት ምሽት ይፋ ሆኗል።
0: ህዝብ አከራካሪነቱን በተመለከተ የግብጹ የመረጃ ድርጅት ኃላፊ ኦክቶበር 7 ከባድ የሽብር ጥቃት በእስራኤል ላይ ከመድረሱ በፊት በሴፕተምበር ወር እስራኤልን ጎብኝተዋል የሚለው ሁኔታ ከምን ተነስቶ ነው? ወርቅነሽ፣ ለምን ባለፉት ቅርብ ሳምንታት ያህል የዚህ የሽብር ጥቃት ከመድረሱ በፊት በቅዳሜ ሰንበት ጥቅምት 7 2023 ዓ.ም ግብጽ አስቀድማ ለእስራኤል ሐማሶች በአዛ ቀበሌ የሚገኙ ሐማስ በእስራኤላውያን ላይ ያልተጠበቀ ጥቃት ይፈጽማሉ ብለው መረጃውን ለእስራኤል ነግራለች ከሚለው ነው የመነሻው አይደለ? አሁን ይህን በተመለከተ አሁን ይህ ሁኔታ በሬው ላም ወለደ የሚል መሰረታዊ ያልሆነ እንዲህ አይነት ንግግር እየተናገሩ ያሉት የትኛው አካል ነው?
1: እንግዲህ መረጃ ወጣ፣ የትኛው አካል ነው ማጣራት ያስፈልጋል። እንግዲህ ብዙ ጊዜ ያው እንደምታውቀው ጋዜጦች ላይ እናያለን፣ የተለያዩ መገናኛ ምንጮች ላይ ያው እናያለን፣ አሁን የመገናኛ አውታር ምንጮች ላይ ይሄ ነገር ምናልባት በሂደት ይጣራል። እንደዚህ አይነት እውነት ያልሆነ ነገር ሳይጣራ መቅረቡ ለምን መረጃዎችን እንደው ዝም ብሎ ሳይጣሩ እንደደረሰ በማቅረብ ምክንያት ነው ወይም ሆን ብሎ ነገሮችን እውነት ለማስመሰል ነው? በነገራችን ላይ ግብጽም እንዳስተባበለች ተነግሯል። ብዙ ጊዜ ለእስራኤል መረጃ አላስተላለፈችም ብላ ተብሏል ሲባል ሰምተናል። አባስ ካማልም የግብጹ መረጃ ድርጅት አልመጡም እስራኤል ሀገር ሲባል ነበር። እንግዲህ ትናንት በቀረበው መረጃ ደግሞ እውነትም እንዳልመጡ የመረጃ ድርጅት ኃላፊ የግብጽ ማለት ነው ተረጋግጧል። ለምን ሆነ ማን ይህን መልእክት አስተላለፈው እንግዲህ የሚገርም ነው። ማጣራት የሚያስፈልገው ጉዳይ ነው።
0: ያሞኔ ይህ ከባድ ሽብር ጥቃት ነው። በእስራኤል ህዝብ ባሳለፈው ታሪክ ሽብር ጥቃት ደርሶብናል። ይህም በተመለከተ ምንም ሽፍንፍን ብሎ እውነቱ ተሽፍንፍን ብሎ አይቀርም፣ መውጣቱ አይቀርም። በኃላፊነት ተጠያቂ ማን እንደሆነ ይጠየቀዋል። ያው እንግዲህ በአጣሪ ኮሚቴም ሊቋቋም መንግስታዊም ሆነ መቼም ገለልተኛ አጣሪ ኮሚቴ ይቋቋም የሚለው ጥያቄ እስካሁን መፍትሄ ያልተሰጠውም እና በቀጣይነትን እውነቱ ፍርጥርጥ ብሎ ህዝቡ ግልጽ በሆነ ሁኔታ ይፋ ይሆናል ተብሎ ነው የሚጠበቀው አይደል? እንግዲህ ወደ
1: ቀጣዩ ስናልፍ ያው እንግዲህ ሻያው ዛሬም ትናንትም እየዘገብ ነው ያለው ጉዳይ ነው። በጠቅላይ ሚኒስትር ቢንያሚን ናታንያሁ እና በቀድሞ የሻባክ ድርጅት ኃላፊ ሮኒን ባር መካከልም ውጥረቱ እንግዲህ ተባብሶ እየቀጠለ ነው ያለው።
0: በጣም በሁኔታ በክርክሩ በጣም የመረጃ ድርጅት አካል የሻባክ ድርጅት የሀገር ውስጥ የመረጃ ድርጅት ዋና ኃላፊ ባር ማን ነው ሮኒ ባር እና በጠቅላይ ሚኒስትሩ መካከል አሁንም ይህ መረጃን በተመለከተ ነው። ጥቅምት 7 ቅዳሜ አሸባሪዎቹ ድንበር ሰርካዛ ድንበር ጥሰው ወደ እስራኤል ስለመግባታቸው ሁኔታ ለጠቅላይ ሚኒስትሩ ኃላፊነት እንዲህ በሚሆንበት ጊዜ ደህንነት አካላት ማሳወቅ አለባቸው። ጠቅላይ መሪ ጠቅላይ ሚኒስትሩ ስለሆኑ መናገር በስልክ በኩል ማሳወቅ አለባቸው በሚለው እስካሁን ነግረዋል። የሻባክ ድርጅት ኃላፊ ለጠቅላይ ሚኒስትር ስልክ ደውለው ቀስቅሰዋቸዋል። ይህን ጉዳይ በተመለከተ አልቀሰቀሳቸውም የሚለው አከራካሪ ሁኔታ ሆኗል እና አሁን እሱ ራሱ ምን እያለ ነው? እንዲያውም ክስ የመካካሹ ይገባኛል ስም የጠፋ ብለው በሚሊዮን የሚገመት ገንዘብ ጠቅላይ ሚኒስትር ከሰዋል። ይህ ሁኔታ እውነቱ ከምን ላይ ነው? አሁን የብሔራዊ የክነሴት ምርጫ ሊሆን የፖለቲካ እንዲህ ሲጣጣፍ በጊዜ እንዲህ አይነት ክርክር እንዲህ አይነት እስካሁን ሶስት የጦርነት ከፈነዳ ስንት ዓመት አስቆጠርን? ሶስት ዓመት አስቆጠርን አይደለም እንዴ? አሁን ላይ ለምን ይህን መረጃ ለምን ይዘው ቆየ? እስካሁን ለምንድን ነው? መቼ ነው መመርመር? ይህ ጉዳይ እኮ መመርመር ያለበት እኮ ከጦርነቱ እንዲያው በሳ አንድ ዓመት ባልበለጠ ጊዜ ከፈነዳ ጦርነቱ አጣሪ ኮሚቴ መኖር አለበት አይደለም?
1: እንግዲህ አጣሪ ኮሚቴም አልተቋቋመም። ሮኒን ባር እንዳልከው በሶስት ሚሊዮን ሸቄል እንግዲህ ስም በማጥፋት ወንጀል ሶስት ሚሊዮን ሸቄል ጠቅላይ ሚኒስትሩ እንዲክሷቸው ነው ክስ ያቀረቡት። ምላሽም ሰጥተዋል ጠቅላይ ሚኒስትሩ ለዚህ ጉዳይ። አልደወልክልኝም፣ ብደውል ሊኖረ ብዙ ህይወት ማዳን እንችል ነበር። ከባድ ነው እንግዲህ ያ ጥቃት እንዳልሀንተ እንደገለጽከው ይሻየው ከባድ ነው። በእስራኤል ታሪክ እንግዲህ የበርካቶችን ህይወት ማትረፍ እንችል ነበር የሚለው ምላሽ ደግሞ ጭራሽ ቤተሰቦችን በእጅጉ እያስቆጣ ያለ ነው። ቤተሰቦች እውነቱ ማወቅ እንፈልጋለን የሚል ጥያቄያቸው እየተጠናከረም ነው።
0: አዘንተኛ ቤተሰቦች ሽብር ጥቃት
1: ቤተሰቦቻቸው ሰለባ የሆኑት
0: ብዙ የእስራኤል ዜጎችን ብቻ አይደለም የሽብር ሰለባ የተጎዱት የተገደሉት የአሜሪካ ዜጎች እስራኤልና የአሜሪካ ዜግነት ያላቸውም ሳይቀር
1: መላው የሌሎች ሀገሮችም አሉ። በአጠቃላይ በእስራኤል እንዳንድ ሉዓላዊት ሀገር የደረሰው የሽብር ጥቃት ይሻየው በጣም ከባድ ነው። በእስራኤል ታሪክ እጅግ አንገት የሚያስደፋ በጣም ጥቁር ጠባሳ ነው። መጣራት አለበት። ለምን ሆነ? በባለስልጣኖች መካከል እንግዲህ በተፈጠረ አለመግባባት የመረጃ ልውውጥ እጥረት፣ የመረጃ ክፍተት እንዲህ አይነት ጥቃት ሊደርስ አይገባም ነበር። ለማንኛውም ይሄ እንግዲህ መጣራት የሚያስፈልገው ጉዳይ ነው። በሁለቶች መካከል ያለው ውዝግብ ግን ያው እንደገለጽ ነው፣ በጋዜጦችም በዜናም እንዳልነው ነው እንግዲህ እንደቀጠለ ነው።
0: በዋናነት በጣም ሀዘን ጥልቅ ሀዘን ያለባቸው የተገደሉባቸው በሽብር ጥቃት ቤተሰቦቻቸው ዝም ብለው አልተቀመጡም። አሁንም ቢሆን የአሜሪካ ዜግነት ያላቸው ለአሜሪካ የኮንግረስ ምክር ቤት አጣሪ ኮሚቴ ይቋቋም በሚል ጥያቄ ግፊት እያደረጉ ነው የሚገኙት። እንግዲህ ይህ አጣሪ ኮሚቴ ገለልተኛ አካል የት ነው የሚቋቋመው? በአሜሪካ መንግስት ነው የሚያቋቁመው ወይስ የእስራኤል መንግስት ነው የሚያቋቁመው?
1: ያለበት የእስራኤል መንግስት ነው። እስራኤል ራሷን የቻለች ሉዓላዊት ሀገር ናት። ይሻያው እንግዲህ ያው መንግስት ህዝቡ በጠየቀው መንገድ እንዲቋቋም አልፈቀደም። ይህን ኮሚቴ በመንግስት በራሱ መንገድ እንዲቋቋም ወስኗል። ይሄም ከባድ ውዝግብን ፈጥሯል በመንግስትና በህዝቡ መካከል። አሁን ምርጫ ላይ ነው ያለው። ምርጫ በኋላ ምናልባት ይህን ቀጣዩን እርምጃ እናያለን።
0: የራሳቸው የአሜሪካ መንግስት ኃላፊነት አለበት። የአሜሪካ ዜጎች ናቸው። እስከሆኑ ድረስ አጣሪ ኮሚቴ ይቋቋምልን ብለው በዚህ አቅርበዋል። በዚህ ጉዳይ እየተወያዩበት ነው አዘንተኛ ቤተሰቦቹ አሜሪካ ዜጎች። እንግዲህ ወደ ቀጣዩ ርዕሰ ጉዳይ ስናልፍ ወርቅነሽ እሸቴ፣ እንግዲህ በጣም አሳሳቢ ማንም አሳዛኝ የሆነው ማንም ወላጅ በእውነት ያቺ ሃይማኖት ታዳጊዋ ወጣት ከጠፋች እንሆ 2 ዓመት ከ7 ወራትን አስቆጠረች። የለችም፣ አልተገኘችም። ወላጆቹ ግን በጣም በእውነት ትልቅ ትግል ላይ ናቸው። በፍለጋ ሁኔታ በተመለከተ በእስራኤል መንግስት ባቀረቡት ጥያቄ መሰረት የወንጀል ምርመራን በተመለከተ እስከ ፖሊስ ሰራዊቱም በቂ አይደለም ብለው እንዲያውም የሻባክ ድርጅት ይህንን በተመለከተ ኃላፊነቱ የፍለጋ ምርመራ ስራዎቹ ላይ በሻባክ ድርጅት ይዘዋወር የሚለው ጥያቄ ለመጀመሪያ ጊዜ ትናንት የሻባክ ድርጅት ኃላፊ ዚኒ ከቤተሰቦቻቸው ጋር ከሃይማኖት ቤተሰቦቻቸው ጋር ተገናኝተው በጉዳዩ ተወያይተዋል።
1: ጥሩ ነገር ነው። እንግዲህ ለመጀመሪያ ጊዜ በጣም ለበርካታ ወራት ነው የጠየቁ እንዲገናኙ የሃይማኖት ቤተሰቦች። እንግዲህ ከሻባክ ድርጅት ኃላፊ ጋር ምላሽ አልተሰጣቸውም ነበር። በተዘዋዋሪ መንገድም በቀጥታም ደብዳቤ እንደላኩ ገልጸዋል ከዚህ በፊት። እንግዲህ ትናንት ለመጀመሪያ ጊዜ የተገናኙ እንግዲህ ጥሩ ዜና ነው። የእነሱ ጥያቄ ሻባክ ጣልቃ ይግባ በምርመራው ነው እና ሃይማኖት ወደ ቤቷ ትመለስ እናያለን እንግዲህ ቀጣዩን እርምጃ። ጥሩ ነው፣ ተስፋ እናደርጋለን እንግዲህ የሆነ ነገር እንደሚገኝ።
0: የሁላችን ተስፋ ነው በእውነት።
1: ስልክ መስመራችን ላይ አቶ ተበጀ መሀሪ ይገኛሉ። አሁን ይሻያው ወደ እሳቸው ነው የምናልፈው። ጤና ይስጥልን አቶ ተበጀ መሀሪ፣ እንደምን አደሩ?
0: እንግዲህ
2: አቶ ይሻያው ደጉ፣ ወይዘሮ ወርቅነሽ እሸቴ ሰላም፣ እንዴት አደራችሁልኝ? እኛ ሰላም አደርን፣ የተመሰገነው አምላክ ጨለማውን ወስዶ ለአሁን ለሙሲቱ ጠዋት ያበቃንን አምላክ እያመሰገነ ሰላም አደርን ነው የምለው።
1: እናመሰግናለን፣
0: እናመሰግናለን። እንግዲህ አቶ ተበጀ መሀሪ እንግዲህ እሶ በሚለው እንዲያው አይሆን ብለው ካሁን ቀደም ነገሩን እና ያው እንዴት ነው ባህል አይደለም፣ በዚህ ብንቀጥልስ እንዴት ነው?
2: ይህን ከአሁን ቀደም ጀምረን ተመሰጋግነንበታል። እንዲያውም ሲያንሰነ ነው ሰዓት እያነሰነ በትናንትናው ጊዜም ለመነጋገር አስቤ ሳለው ባስበው ሰዓቱ ተዳክሞ አየሁት ቀረና እንግዲህ እናንተን ዛሬ አይደለም እስራኤል ሀገር ገባን ጀምሮ በጣም ስናዳምጥና በአሁንም በቋንቋችን በጣም ደስ እያለን ነው የምንኖረው። አሁንም እግዚአብሔር ትውልድ ያልፍ ትውልድ ይተካ እየተባለ በግዕዝ ትውልድ ያልፍ ትውልድ ይመጽ ይላሉ። ትውልድ እያለፈ ትውልድ እየተተካ ሲሄድ ከላይ ቀደም ሲል የነበሩቱ እናንተን እየተኩ ሲሉ እናንተ ደግሞ የምትተኩ ያደርግልን። እንዲያው ዛሬም ያው በቻላቸው ሀና ተተክታ አሁንም እየተቀበለች ታስተነግደናለች፣ ወደ እናንተ ታስተላልፋለች። እናንተም እግዚአብሔር በእውነት ጥበቡን እየጨመረ ይስጣችሁ፣ ሰዓትም እየጨመራችሁ በእውነት ሰዓቱን ህዝባችን ወገናችንን ያለውን ከውስጥ የሚያውቀውን የሚሰማውን በእናንተም አንዳንድ የምንሰማቸውን ነገሮች ቢሆንም ባይሆንም ብንናገር በጣም ደስ ይለናል ብዬ ነው የማስበው።
1: ጥሩ። ያው እንግዲህ ካለን ጊዜ አንጻር ጊዜውን ለመጠቀም አቶ ተበጀ ምንድን ነው ሀሳቦት? ዛሬ ምን ሀሳብ አለዎት?
2: ሀሳቤ በመጀመሪያ ይቺ የጠፋሽ አሽከረ ሃይማኖት የምትባል ያላነሰ ዘመን ያው ከእናት ከአባቷ በእውነት በእውነት በጣም አሳሳቢ ነው ያው ባለመገኘቷ እግዚአብሔር እሷን እንዲከስት ምኞቴ ነው። ምኞቱም የኔ ብቻ ሳይሆን የእስራኤል ምኞት ነው። በእውነት ሰውን ሰው ሰርቆ እንደዚህ አድርጎ ሲል እንኳን በተቀደሰሽው በሀገሪቱ በኢየሩሳሌም በማናቸውም በባይድ ሀገር እኮ እንደዚህ ያለ ነገሮች እኔ እንጃ ሰምቼም አላውቅም። የተቀደሰሽውን ሀገር እያረከስናት ነው። አምላክ ይቅር ይበለን። በሁለተኛው ደረጃ አሁን ባለፈው እንግዲህ ቀንና ጨርቅ ሲበጣጠስ ያልቃል ሳምንት ሊቃረብ ነው መሰል በበርሸባ የሞተሽ ሴትዮ በጣም አሳሳቢና አስገራሚ ነገር ስለሆነ ይሄ ራሱም በጣም እንዲያው የሚያሳዝን ነገር ነው። እግዚአብሔር ይቅርታውን ይላክልን ነው የምለው። በሀገሪቱ ላይ መጥቶብን ያለው ቀላል ነገሮች አይደሉም። እግዚአብሔርን ረስተነዋል። አምላክን አላቋጠር ነው። ይህ እስከሆነ ድረስ ብዙ ምልክት የሚሰጠን ሰዎች በህፃንነታቸው የሚቀሰፉ እንዲሁ በጥዩል ሄደውም አሁንም ህፃናቶች ይህን ሁሉ በትምህርት ሳያገኙ የቀሩ መሰለኝ ያገኙትን እያነሱ እየቀጠቀጡ ይህንን በህፃንነት ሲሞት እና አሳሳቢ አሳዛኝ ነው። አሁን ወደ በርሸባው ለፍ ልበልና እንኳን ትዳር መስርተው ትዳርስ ባይመሰረት ሰውን ሰው እንዴት ያርዳል? ሰውን ሰው እንዴት ይገላል? በእውነቱ ይህን አስተማሪዎችም አላገኘን። ምዕራባኖች እንዲያው የእኛ ካህናቶችም ይህን እንዳታደርጉ ወዮላችሁ ወዮ ብሎ የሚናገር የለም። አሁንም ከኦሪት ዘኍልቍ ከምዕራፍ 35 ላይ ጀምሮ የሚነገረው ሰውን ሰው የገደለ ይገደል፣ አሁንም ያለ ጦርነት በቀር ከጠላት ጋር ያይደል ያልሆነ ባልንጀራውን የገደለ እንኳን የገዛ ምሽቱን አክር በንተ ብጽከ ያለ ምሽቱን ልብስ ተጋፎ ያደረውንና የወለደሽ የከበደሽ እናት ናት፣ እህት ናት፣ ልጅ ናት። እንዲያድርጎ ይህን ሁሉ ማድረግ አንደኛ ለራሱ ያሳዝናል። በምድርም እየተረገመ በሰማይም ለዘላለሙ ከገሃነመ እሳት ነው እንጂ እግዚአብሔር እንደማይቀበለው ነው። እንኳን ሰው በሬው ይህን እዚህ አሁን የተናገርኩት መጽሐፍ ላይ ስንመለከተው በሬ እኮ ሰውን ወግቶ ቢገልም ወዲያው ግደለው፣ ስጋውም የረከሰ ነው እንዳትበላ፣ ቆርበቱንም አቃጥል እንዳትጠቀም ይላል። እንስሳውን እኮ እንኳን ሰውን እና ይህን ነገሮች በጣም አሳሳቢ ላይ ነው ያለ ነው። አምላክ እሱ እግዚአብሔር ይቅርታውን ይላክልን። እውነት በጣም አሳሳቢ ነው። ዞር ወርቅ ነሽ ሻያው ስንመለከተው ችግር ነው ያለ ነው። ይህንሳ አስተማሪ ያስፈልጋል። ተወዮላችሁ። ከአሁን ቀደም ዛሬ አለም የተጀመረ ይቺ ሴትዮ
1: እንደው ምን ይሻላል? አቶ ተበጀ
2: አቤት።
1: እንደው ምን ይሻላል ይህን ችግር እንደው ለማስቆም? ብዙ ጊዜ ችግሩ ይነሳል፣ ቀላል አይደለም። እንደው በስንት ዓመት አንድ ጊዜም ቢሆን እንኳን የሚደርሰው ጥቃት ከባድ ነው። በፊት የከፋ ነበረ፣ አሁን ግን እየቀነሰ ነው። እንደገና ደግሞ ቀርቶ ነበር ጀመረ ምናምን፣ አሁን ብዙ ምንሰማው አንደኛውን ቢቀር መልካም ነበር። ግን በስንት ዓመት አንዴም ቢሆን የአንድ ሰው ህይወት የስንት ሰው ህይወት እንደሚያበላሽ እያየ ነው። ቤተሰቦቹን በዝራው ያሉ የራሱን ቤተሰብ ያፈራቸውን ቤተሰብ ህይወት ይዞ ነው የሚሞተው አንድ ሰው ሲገደል። ና እንደው ይህ ነገር እንዲቀር ምን እንደ ህብረተሰብ እንደ ማህበረሰብ ምን ማድረግ ያስፈልጋል ይላሉ?
2: አንደኛው አሁን እንደተናገርኩት የሃይማኖት መሪ የተባሉ ዝም ብለው ከመቀመጥ የሚያወግዙ ቢሆኑ ይህንም ፍርድ አሁንም መንግስት ጋር ሆኖ ለምን ወሪቱ ይህን ይላል? መንግስት እንግዲህ ብዙ ሀሳብ አለው። የሃይማኖት መሪ ግን ምንድን ነው የተማሩት? ምንድን ነው የሚያነቡት? ምንድን ነው የሚራመዱት? ይህንን ያደረገ ይገደል ይለዋል። ይህን የሰራ ወዮላችሁ፣ ታላቅ ኃጢአት ነው በሰማይም በምድርም ታላቅ ኃጢአት ነውና ወዮላችሁ። እንኳን መግደልና መምታት አይቻልም። መደብደብ ሰምን የመጣ ነው። ከምኔቱ መጥቶ ምን ወረደበት? እና ያይደለሽ ጠላት ከጠላት ጋር ግን ጠላት እኮ ሲዋጉት አሁንም እንደነ ንጉሰ ዳዊት እግዚአብሔር ለምን ወየጠየቀ ጣላት ሊጎዳ ሲል እንዴት ነው ማደርገው ሲል ሄድና ይዞ ሄድ በእንዲህ ያለ ገባ አይዞ ጣላተን ስደመስታለ ተብሎ ነው እንጂ በደግ ብሎ ሄዶ ጣላት ሰው ሊገል አልቻሉም ነበሩ ጻድቆቹ። ስለዚህ እንዴት ወገን ምሽቱን ከቤተሰብ ወንድቶ ወንድ መሄድ እንዴት ነው በነገረ ሰሪ እየተነሳ ይህን ሁሉ የሚሆነውን እኮ የሃይማኖት መሪዎች ለምን አሰምሩም ለምን አወግዙም? ሽማግሌ እስካሁን ድረስ መንግስት ሰጠ። ሽማግሌዎች አሁንም ወጡ ወረዱ ተንከላቱ ገና ሲጣሉ ተጣሉ ሲባል እነዚህን ሰዎች ሰድቦም ተቆጥቶም አሳርቆም አልሆን ያለውን ማፋተቶ ከቤት ምሽባት ጋር የሆነ አሁን ረባና ዲኒምም ከተለያዩ መስሪያ ቤቶች የሚያፋቱ ጋር የማይሆን ከሆነ እያፋቱ ምክር እየሰጡ ሽማግሌዎች ኖሩ ነበር። አሁን ሽማግሌውም ደከመ አበቃ። የሃይማኖት መሪም ብዙ ዘመኖች አይናገሩም። ድሮ በኢትዮጵያ ነው ስቅጠጥ ብሎ የሚኖር አሁንም በነፍስ አባቱ የሚተዳደር ነበር። አሁን የነፍስ አባት የሚባል የለ። ወደ ነፍስ አባት ይቀርብ
1: እሱ ነገር ይጣ። አሁን በዚህ በእስራኤል እንግዲህ ባለው ሁኔታ እንደምናየው በራባኑትም ሆነ ተፋታል ይጋባል በፍርድ ቤት ከዛ እንደው ከዚህ አልፎ በሽምግልና የሚሆን ነገር ይሰራል እንደ ኢትዮጵያው ብለው ያምናሉ። ምክንያቱም ሰው ከተፋታ በኋላ በሽምግልና በቤተሰብ አብሮ እንዲሆን ወይም በራሳቸው ፍላጎት አብሮ ከሆነ በኋላ ብዙ ግድያ ይፈጸማልና ሽምግልናው ምን ያህል ይሰራል እዚህ ሀገር ብለው ያስባሉ?
2: ሽምግልናው በጣም ይሰራል። በእውነቱ እግዚአብሔር ያዘዘው ነገር ነው። አሁንም እነዚህ ሽማግሌዎች ደግሞ አንተም ተው አንቺም ተይ እሷ ግምኛ ተናግራ የኛ እንግዲህ አባቶቻችን ወንድሞቻችን ይናደዳሉ። ከሚናደዱት ላይ ንዴቱን የሚያበርደው ሰው ሲመክረው ሲቆጣው ያልሰማ ያው ሰይጣን ነው ማለት ነው። በቀረ ግን ሽማግሌ መክሮ ተቆጥቶ ያውንም እንኳን ለመግደል እንዳይማታ ኃይለ ቃል እንዳይሳደብ አባቷን እናቷን ሰድቦ እንደሆን ይቅርታ እንዲጠይቅ እሷ ተሳድባ እንደሆነ ይቅርታ እንድትጠይቅ ይህን ሁሉ ይቅር ይቅር አሰኝቶ ሽማግሌ ይህን ይላል። እምብ እያሉ ደግሞ አንዳንድ ግራ መላሽ የተከተላቸውን እነዚያ ምንድን ነው የሚሆኑ? ወደ ፍርድ ቤት ይሰዳል ወይ ወደ ራባና አድኒም ይሰዳቸዋል?
0: አቶ ተበጀ መሀሪ በጣም እናመሰግናለን። በእውነት ቀላል አይደለም። ትዳር በፍቅር የተመሰረተን ትዳር ግልጽነት ያስፈልጋል። ግልጽነት ምንድን ነው? የጎደለን ነገር የለም እዚህ? ምንድን ነው የሚያጋጨን የሚያጋድል? ምን ምክንያት ኑሮ ነው? እንደውም አጠቃላይ እስኪ
2: ከመጽሐፍ አለ ሻያው ወርቅነሽ ትገባላችሁ፣ ትጠግባላችሁ፣ ትበላላችሁ፣ ትጠግባላችሁ፣ ትረሱኛላችሁ፣ አሁንም ስሜንም ታቀሉታላችሁ፣ እንደ ልባችሁ ነው፣ አንገተ ደንዳኖች ናችሁ ብሏል። ፊቱን አዙሮ ለምንድን ነው ይህ እስራኤል ከመጀመሪያው ጀምሮ እግዚአብሔር የተቆጣው ግብፅ ሲወጣ ጀምሮ ሙሴን አስረ ጊዜ ገፈተሩት ይላል። መቱት እንዳይባል ጨነቀና ገፈተሩት አስረ ጊዜ ሲል ሆሪታችን ቁጭ ብሎ ይገኛል። የገፈተረ ህዝብ ነው። በደረቀ ባህርን አሻግሮ እየለመነ አሁንም ወንኔ ወሰገደ እያለ እየሰገደ በጉልበቱ ተንበርክኮ እያለቀሰ አሁን ቁሚው አርምሜ በትእዛዝ እግዚአብሔር ሲያልፎ ማይከሌች ደቂቀ እስራኤል ወቆመቱ አርመመት ባህር ስማ ብያ አንታዶ ናይ ዛሃሎ ካንተ በሰማይ እያለ እየለመነ ደቂቀ እስራኤሎች ሲያልፉ ድረሳች አንቺ ባህር ቁሚ እባክሽ ብሎ ለምኖ ያሻገረውን አንተ ነቢይ ወንድምህ ካህን ብለው ቀንተው አሁን ደግሞ ያለው ወንዱ በሴቱ መቅናት ነው። እሴት በወንድ መቅናት ነው። ጎረቤቱ በጎረቤት መቅናት ነው። ይህ ሁላ እኮ የእግዚአብሔር ቁጣ መጥቶ አንገተ ደንዳና ህዝብ ሆነናል። ፈሪሆተ እግዚአብሔር የለንም። አምላክን አንፈራውም እኮ ሆነናል። አሁን
0: ያሳለፍነውን ችግር የነበረበትን ህይወታችን ይዘን እዚህ በጣም ብዙም የጎደለን ነገር የለም። በእውነት ላሰብ በእንዲህ ነበርኩኝ ያሳለፍነውን ህይወታችን ዞር ብለን ችግሩን የነበረውን አኗኗሩን ሁኔታ ድሮ እንዴት ምን ደረጃ ነው ያለን ብለን እንደምንነው ማናስብ። በእውነት
2: ስለሱ እኮ ነው ሻያሁ፣ ስለሱ እኮ ነው አንገተ ደንዳና ህዝብ ነው አይሰማም ያለ። በእውነቱ ህዝብ ላይ እኮ ነው ለእስራኤል በእውነት በጣም በጣም ተቸግረናል። እውነት ቅድስቲቱን ሀገር ኢየሩሳሌም እዚያ ማዶ ተነስተን ስንመጣ ደግሞ ከዚህ እንደዚህ ያለ ነገር ይመጣል ብለን በእውነቱ ደብረ ጥሉል ደብረ እርጉሴል የእግዚአብሔር ማደሪያ የችን የእግዚአብሔር ተራራ የእግዚአብሔር ማደሪያ ሀገር ወትና ገኛት ነው ያልን እንጂ እንዲህ ያለ ነገር ይመጣል የሚል ነበረን። አላውቅም አልነበር አልሰማሁም። ግን መጥተን ግን ያው እዚህ ሁሉ ደረስነ። ወእንደገናም ደግሞ ትዝ ብለን ስንመለከተው መጽሐፎችን ስንመረምር ወሬታችን አዎ ሙሴ የተራገመው እርግማን፣ ኢያሱ ወልደ ነዌ የተራገመው እርግማን ይህን ነው ሁሉ ዛሬ ይኸው ለእስራኤል ላይ እንደተቀመጠ ነው ያለ። ይቅር ይበለን። ይህን አሁንም መካሪ ያስፈልጋል። በሃይማኖት አሁንም ካህናቶች፣ ራባኖች በሽማግሌ በመምከር አሁንም ሽማግሌዎች ያስፈልግ ነበረ። ከሆነ እንግዲህ ግን እንዴት እናደርጋለን? አንድ ጊዜ የፈሰሰ አልታፈሰ የሚባል ነገር አለ። አንድ ጊዜ እንግዲህ ሰይትዮቱም ነፍሷን ይማረው ሰውየው ግን ለዘላለሙ ታስሮ ቢፈታም ከልጆቹ ጋር ባለደም እንደሆነ እድሜውን ከወገን ጋራም እንኳን የእሷ ወገን የእሱ ወገን ቢሆን እንግዲህ እንዲህ ያለውን ሰው የሚቀርበው ያለ አይመስልህም? እግዚአብሔር ግራ መላክ ተከትሎት ነው። ምን ለማድረግ አይቻልም ዘመዶች።
1: ጥሩ፣ እናመሰግናለን አቶ ተበጀ ማህሪ። እንግዲህ መሳዝን ድርጊት ነው የተፈጸመው። ጥሩ፣ እስኪ እንግዲህ የመጨረሻ ያድርገው ነው ምንል። በጣም እናመሰግናለን።
2: አሜን አሜን። የመጨረሻ ያድርግልን። አሁንም እግዚአብሔር ምርጫውም እየተቃረበ ነው። እግዚአብሔር የሃይማኖት የሚጠብቅ ምርጫ ይሆንልን። በወሬ ትእዛዝ ምናደር ይሆን። እግዚአብሔር ይስጥልን። እናንተም ተባረኩ። ኑሯቸው ያማረ ይሆን። ህብረተሰባችን እንዲህ እያደገ እየጠየቃችሁ ያለንን ፍላሎት ስንናገር እኮ እኔ ለራሴ ይቀለኛል። እግዚአብሔር ይስጣችሁ፣ ሰላሙን ዘመን ያምጣ። ይኸው ዛሬ እንግዲህ ሐሙሲቱ ዛሬ እጽበኒ ብለን ጸሎት የምትወጣው ምን ማልዳ ይህ ነው። እናንተን ስጠብቅ ነው ያረፈድኩኝ እና እግዚአብሔር ሰንበትን የምንጠብቅ የምንቀበልበትን ንጽህናውን ይስጠን። አመሰግናለሁኝ። መልካም ቀን መልካም ዘመን። ኢየሩሳሌም እንዳርሰ ድንበር ይጠብቅልን። ይችን የጠፋሽ አሽከር የሚከሰትልን እግዚአብሔር።
1: እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።
2: ሰላም ሰላም። መልካም
1: ሻያው እንግዲህ ስርጭታችን እየተጠናቀቀ ነው። ያው በጣም የሃይማኖት ጉዳይ በየቤቱ በጣም ሰው ያዝናል። ወላጆች ደግሞ እንደው ይምጡ አንድነታቸውን ያሳዩ ከኛ ጋር እያሉ ናቸው። እንግዲህ ኢየሩሳሌም ከሱኮት በዓል ጀምሮ ኢየሩሳሌም ነው የሚገኙት። ያው ድንኳን ጥለው ያው ከውጭ ጉዳይ ሚኒስቴር ፊት ለፊት ያው አይተናቸዋል ባለፈው የሱኮት ጊዜ ሄደን። ህዝቡ ይምጣ አንድነቱን ያሳይ ጠይቅ እያሉ ነው። ያሳዝናል። ስለ ሃይማኖት ሲታሰብ ያለ ሁኔታ በአጠቃላይ በጣም ነው የሚያሳዝን። እስኪ እንግዲህ በቅርቡ መልካም ወሬ ያሰማ እንላለን፣ ለቤተሰቦችም ለህዝብ እስራኤልም ወደ ቤቷ ተመልሳ። ስርጭታችን ተጠናቀቀ፣ ሰዓቱ እያለቀ ነው። አዎ ልባላል ነው ግን ሰዓቱ አልቋል። ለገብርኤል ኮሄን ቴክኒክ ባለሙያችን ነበር ምስጋና የደረሰው። ሻያው ቀን አንድ ሰዓት ላይ እንደገና ከአድማጮች ጋር እንገናኛለን። መልካም ቀን።
0: መልካም ውሎ።
1: መልካም ውሎ።

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: እና እስጥልል ክብራትና ክብራን አድማጮቻችን እንደምን አላችሁ? እለቱ እንደ አብራን ዘመን አቆጣጠር ዮም ሐሚሺ ዳሌት በሄሽባን ተፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 5 ቀን 2019 ዓመተ ምህረት ነው። ይከሳት ባለማረኛው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዳኒ ሩኪ ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉ ሰጠኝ ዘመንና አይቾ ባዬ እንዲሁም ወርቅነሽ ሸቴነን ያሉን ዝግጅቶች ዛሬ ዜና እናሰማና ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ መዝናኛ ዝግጅት ይቀርባል። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በኢሻያው ደጉ ተዘጋጅቶ ይቀርባል።
1: ወርቅነሽ ሸቴ አመሰግናለሁ። አርስተ ዜና ከሶስት ዓመት በፊት ጥቅምት 7 ለሽብር ጥቃት ውድቀት የደህንነት ኃላፊዎች ናቸው ናታንያሁ አይደሉም ሲሉ የትምህርት ሚኒስትር ዮአብ ኪሽ ወነጀሏቸው። ለ26ኛ ክነሴት ብሔራዊ ምርጫ 12 ቀናት ቀሩ። የጠፋችው ሃይማኖት ካሳው ቤተሰቦች ለመጀመሪያ ጊዜ ትናንትና ከሻባክ ድርጅት ኃላፊ ዚኒ ጋር ተገናኝተው ሐሳብ ለሐሳብ ተለዋወጡ። ዓለም አቀፍ ሰላም ምክር ቤት ባዛ ቀበሌ ወታደራዊ ጦር ሰፈር ለማቋቋም ባለው እቅድ እስራኤል አትፍማማም ተባለ። በአሜሪካና በኢራን መካከል ውጥረቱን ቀጥሏል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የጠፋችው ወጣቷ ሃይማኖት ካሳው ቤተሰቦች እና ደጋፊዎቻቸው ለመጀመሪያ ጊዜ ትናንትና ከሻባክ ድርጅት ኃላፊ ዚኒ ጋር ተገናኝተው ሐሳብ ለሐሳብ ተለዋወጡ። ታዳጊዋ ሃይማኖት ከጠፋች እንሆ 2 ዓመት ከ7 ወራት በላይ አልፈዋል። ስብሰባ የተካሄደው ከሻባክ የሀገር ውስጥ መረጃ ድርጅት ዋና ኃላፊ ዚኒ ቢሮ ሲሆን ወላጆችም ከእሳቸው ጋር ለአንድ ሰዓት ያህል በጉዳዩ ተወያይተዋል። የሃይማኖት ቤተሰቦች እንዳሉት ከሆነም የሻባክ የእስራኤል ጠቅላይ መረጃ ድርጅት ኃላፊ ለስቃያችን የእሳቸው ስቃይ ስለመሆኑ ነግረዋል። እናም ፍለጋውን በተመለከተ ግን ተጠናክሮ እንዲቀጥል እነሱም ወላጆችም ቤተሰቦችም ሆኑ እነሱ ደጋፊዎቻቸውም የዚሁ ጥያቄ አድማ እንደሚቀጥሉ ገልጸዋል። ከሶስት ዓመት በፊት ጥቅምት 7 ለሽብር ጥቃት ውድቀት የደህንነት ኃላፊዎች ናቸው ሲሉ የትምህርት ሚኒስትር ዮአብ ኪሽ ወነጀሏቸው። ጥቅምት 7 2023 ዓ ም አሸባሪዎች ከዛ ወደ እስራኤል ግዛት ሰርገው በገቡበት ጊዜ የደህንነት ስርዓት ኃላፊዎች ለጠቅላይ ሚኒስትር ናታንያሁ አስቀድመው ከተኙበት አልቀሰቀሷቸውም አልነገሯቸውም ሲሉም የትምህርት ሚኒስትር ዮአብ ኪሽ ተናገሩም። የትምህርት ሚኒስትር የደህንነት ኃላፊዎች ያላቸውን ግዴታም አልተወጡም በማለት በጥፋተኝነት ወንጅሏቸዋል። የቀድሞ የሻባክ ድርጅት ኃላፊ የራሳቸውን ጥፋትን ውድቀት ለመወጣትም ዘዴ እየፈጠሩ ናቸው ሲሉ ወቅሷቸዋል። የያሻር ፓርቲ ሊቀመንበር ጋዲ አይዘንኩት ባዛ የሶስት ዓመት ጦርነት ካለፈ በኋላም ሐማስ አሁንም ስልጣኑ እንደቀጠለም የጦርነት ግቦች ደግሞ አልተሳኩም ሲሉ ተናገሩም። ከአዛ ድንበር ሆነው በሰጡት ጋዜጣዊ መግለጫ አይዘንኩት የሐማስን አገዛዝ ለማስቆም ቃል ገብተዋል። ጠቅላይ ሚኒስትር ቢሮ ከገባሁበት ሰዓት አንስቶ በስምንት ወራት ውስጥ ሐማስ ከአዛ ሰርጥ ቁጥጥር እንዳያደርግ እንዲደመሰስ እንዲወድቅ አደርጋለሁ በሚል ቃል ገብተዋል። ይህን በእኔ መሪነት የሚመራው አዲስ መንግስት ኦፊሻላዊ ግብ ይሆናል። ይህ በናታንያው መንግስት ተቀባይነት ያገኘውን የፕሬዝዳንት ትራምፕ ንግድ መሰረት በማድረግ ወይም ወታደራዊና የአሰራር አቅሞችን ታክቲካዊ እና ፈጠራ የተሞላባቸው ድርጊቶችን በመተግበር ይከሰታል ብለዋል። እነዚህ ድርጊቶችም የሐማስን ወታደራዊ ክፍል ወደ ማጥፋት ያመራል። የሊኩድ ፓርቲ ምላሽ ሐማስን ለማንቆታቆት እንዴት ብለህ ነው እንደ መንሱርና ቲቢ የሚመሩትን ፓርቲዎችን አው ይዘው ነው የሚሰሩት ሐማስን የሚያጠፉ የሚል ጥያቄ አቅርበውላቸዋል። በሄድራ ከተማ የሚገኝ ትምህርት ቤት በተማሪዎቹ መካከል ጸብ ግጭት ተፈጥሮ አንድ 13 ዓመት ታዳጊ ተማሪ በመካከለኛ ሁኔታ ቆሰለ። የማገን ዳቪድ አዶም ሐኪሞች ቁስለኛውን አስቸኳይ እርዳታ ካደረጉለት በኋላ በከተማው ውስጥ ወደምትገኘው በሄሌል ያፌ ሆስፒታል በአምቡላንስ ወስደውታል። የአዛት ተኩስ አቁምን በተመለከተ እስራኤል በዓለም አቀፍ የሰላም አስከባሪ ኃይል የመረጋጊያ ኃይል አገልግሎት ላይ እንዲውል ታስቦ የተዘጋጀውን በአዛ ሰርጥ ውስጥ የሚገኝ ዋና ወታደራዊ ካምፕ ለማቋቋም የቀረበውን ጥያቄ እስራኤል አልፈቀደችም። ከዛሬ ከሰዓት በኋላ በሰሜኑ ክፍለ ሀገር በሁለት ሰዓት አካባቢ በሬሚም ተራራ ሰንሰለታማ ኮረብታ አካባቢ ደሬክ ኖፍ አካባቢ ሆን ተብሎ የተዘጋጀ የቦምብ የማፈንዳት ስራ በቁጥጥር ስር እንደሚውል ሰራዊቱ አስታወቀ። በዚህ ምክንያት ቦምብ በሰው ላይ ጉዳት እንዳያደርስ በተቆጣጠረ ሁኔታ አፈንድቶ ለማስወገድ በሚል የሚሰራ ስራ ስለሆነ በአካባቢው የሚገኙ ሰዎች መደንገጥ የለባቸውም እና ከዚሁ ጋር በተገናኘ ደግሞ አንዳንድ በአካባቢው የመኪና መንገድ የተወሰኑ ይዘጋሉ ሲል ሰራዊቱ አስታውቋል። በሆላንድ የእስራኤሉ አምባሳደር ጽቢ ባፕኒ የአምስተርዳም ከተማ በከፍተኛ ሁኔታ በመተቸት የሽብር ደጋፊዎች ፊታቸውን እንዲሸፍኑ ያለምንም ቅጣት እየፈቀደች መሆኗን ገለጹ። ይህ የተገለጸው በከተማዋ ውስጥ የፊት ገጽታቸውን የሚሸፍኑ ጭምብሎች የሚያደርጉ በሰላማዊ ሰልፎች ላይ የመከልከል ደንብ ባለመተግበሩ ወቅሰዋል። እንደ አምባሳደሩ ቫትኒ ገለጻ የከተማዋ ከንቲባ ፌብኬ ሃልሻማ ቀደም ሲል በከተማዋ ሰልፎች ላይ ተግባራዊ ሆኖ የነበረ ይህንን ክልከላ ለማስፈጸም መርጠዋልና ይህ መቀጠል የለበትም የሚል ጥሪ አስተላልፈዋል። የአየር ጸባይ ትንበያ ዛሬ የሙቀቱ ከሰነበተው ቀዝቃዛማ ይሆናል። እስከ ኩለ ቀን ድረስ አካባቢ በአብዛኛ ቀላል የሆነ ዝናብ ይከሰታል ተብሏል። በነገ አርብ በሀገሪቱ ሰሜናዊና ማዕከላዊ ክፍላተ ሀገራት የአካባቢ ዝናብ ይኖራል ተብሎ ይጠበቃል። አልፎ አልፎ ነጎድጓድ ይኖራል። የሙቀቱ መጠን ከወቅቱ የተለመደ ያነሰ ቀዝቃዛማ ይሆናል ያሉት የአየር ጸባይ ተመራማሪዎቹ። የእስከዚሁ ነው የሰዓቱ ዜና። ወርቅነሽ
0: ሻይ ወር ዜናው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ ነው።

0: የመረጥነው ድምጽ በርግጥ እንደተቆጠረና በመርጫው ሂደት ማጨወርወር እንዳልነበረ ፍታዊነቱ የተጠበቀ እንደሆነ እንዴት ማወቅ እንችላለን? ጥያቄ ማቅረባችሁ በጣም ጥሩ ነው። የማዕከላዊ ምርጫ ኮሚቴም የምርጫው ሂደት ፍታዊና ተአማኒ እንዲሆን ተለያዩ መከላከያ መንገዶችን ያካሂዳል። ድምጽ ስንሰጥ ወረቀቱን ሳጥን ውስጥ የምንከተው ራሳችን በእጃችን ነው። ስለዚህ የሳይበር ጥቃቶች ምርጫው ላይ ተጽዕኖ ማሳደር አይችሉም። ምርጫዎች በሚካሄዱበት ጊዜ ለድምጽ መስጠት የሚጠቅሙ ቁሳቁሶች ሁሉ እንደ አዲስ ይዘጋጃሉ። እናም በሁሉም የድምጽ መስጫ ቦታዎች የምርጫ ተአማኒነት ተቆጣጣሪዎች ይገኛሉ። የድምጽ ቆጠራው የሚያከናውኑት ጥንቃቄ የተሞላበት ማጣራትና ተገቢውን ስልጠና ያወሰዱ የምርጫ ጣቢያ ኮሚቴ አባላት በጋራ ነው። ኦክቶበር 27 ቀን ምርጫው የሚወሰነው በእናንተ ድምጽ ነው። የክኔሴት ማዕከላዊ ምርጫ ኮሚቴ ቦርድ የእናንተ ድምጽ ያስጠብቃል።
1: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ጊዜ ደርሷል። እንግዲህ ወርቅነሽ አይቸው የ2016 ብሔራዊ ምርጫ ሂደት ምን ይመስላል? በፓርቲዎች መካከል ያለው መነቃቀፍ እንግዲህ እኔን ምረጡ እኔ ይሻላለሁ የሚለውና ዛሬ ደግሞ ዲፕሎማቶች መምረጥ ጀምሯል አይቸው እንዴት ታዩዋል?
2: አመሰግናለሁ። በቅድሚያ እንደምን ዋላችሁ? እንደባጆቻችንም እንደምናችሁ? እናንተ እንኳን ከጧት ጀምራችሁ ስላላችሁ ያው ለማንኛውም አው የ2016 ብሔራዊ ምርጫ እንደው ትንሽ ተኝቶ የነበረ አሁን እየተንቀሳቀሰ ያለ መስሎ ይታያል። ነገር ግን አቅጣጫውን ስናየው ስንመለከተው እንደኔ አመለካከት ብዙ የሚያሰጉ ነገሮች አሉ። ዞሮ ዞሮ በፖለቲካ ፍጆት ብለህ አንድን ፓርቲ በማቋሸሽ ወደዚህ ከግለሰብ ድረስ የማቋሸሽ ሁኔታ እየተሄደ ያለበት ሁኔታ ነው። የጥቅም 7 2023 ክስተትን እያስታወሱ ከዚህ ከምርጫው ጋር እያገናኙ መራጩ ዘንድ የሚመጣውን የሚፈጠረውን ስሜት ለራሱ ፓርቲ የፖለቲካ አካሄድ ቢሆንም ገደብ ሊኖረው ይገባል። ከረሜሎ ምክንያቱም እንደዚህ የምናወጣቸውን የምንራጫቸው መርዛማ ቃላቶች ወደ ህዝብ የሚወርዱበት ሰዓት ሌላ ተጽዕኖ ያስከትላል፣ ሌላ ችግር ያስከትል የሚጣይ ይችላልኝ። ስለዚህ ፖለቲካ ነው አው አንዱን አንዱ መንቀፍ ያለ ነው። ስካውን የተነበረበት ወይ የተሄደበት ሁኔታ ነው። ነገር ግን የምንናገረው ቃላቶች ገደብ ከሌለ በተለይ እጩ ተመራጭና አሁን አሁንም የሚያገለግሉ ያሉትን በክንሴት ሌሎች የሚመረጡትም መመረጥ ምረጡኝ የሚሉትም የሚናገሩትን ቃላት በደንብ ሊያስቡበት ይገባል። ያሁኑንም ብቻ አይደለም ማየት ያለብን።
1: ጥሩ ወርቅነሽ ምን ትያለሽ? እንግዲህ በፖለቲካ ፓርቲዎች መካከል ያው መነቃቀፍ ያለ ነው። ይህን አልሰራችሁም እኛ እንሰራለን የተሻለ እንሆናለን የሚለውን ነገር እንዴት ትያለሽ? ምርጫው ዛሬ ተጀምሯል በውጭ ሀገር በተለይ በዲፕሎማቶች
3: ያው አይቸው እንዳለው ብዙም አልጨምርበት። ምናልባት እንደ አይቸው ካለው በተጨማሪ ባጭሩ ይሄ የኤአይ ወይም የሰው ሰራሽ ክህሎትም ሌላ ራሱን የቻለ ተጽዕኖ እንደሚኖረው ነው ምርጫው ላይ የሚገለጸው። ከቅስቀሳው ጀምሮ ስና የሚሰሩ ማስታወቂያዎች ላይ መረዳት ይቻላል ታላቅ የኤአይ ወይም የዚህ ሰው ሰራሽ ክህሎት ተጽዕኖ እንዳለበት እና ጥንቃቄ ማድረግ ያስፈልጋል። አስመስሎ ሰርቶ እውነት ነው በሚመስል ሁኔታ እየቀረበ ስለሆነ እንደዚህ ላይ ጥንቃቄ ማድረግ ማድረግ ወሳኝ ነው። ሌላው መነቃቀፉ ተጽዕኖ ሊፈጥር ይችል ይሆናል በድምጽ አሰጣጡ ሂደት። ዲፕሎማቶች መምረጣው ጀምረዋል። እንግዲህ ባሳለፍነው ሌሊት ጀምሮ በተለያዩ ሀገራት ያሉ እስራኤል የልዑክ ቡድን አባላት ዲፕሎማቶች ድምጽ መስጠት እየጀመሩ ናቸው። እንግዲህ በህጉ መሰረት ውጭ ሀገር ያሉ ሰዎች ያው ቀደም ብለው ነው ድምጽ መስጠት የሚጀምሩ ዜጎች። ሁሉም ዜጋ የመምረጥ ድምጹን እንዲጠቀም ደግሞ ፕሬዚዳንት ይስሐቅ ሄርጾግ መልእክት አስተላልፈዋል። ያው ውጭ ሀገር በጉብኝት ላይ ነው የሚገኙት። ይሄን ነው የሚመስለው።
1: ጥሩ፣ ወደ ሌላው ርዕሰ ጉዳይ ስናልፍ ወርቅነሽ፣ ከጥቅምት ሰባቱ ጥቃት በፊት የግብጽ የመረጃ ድርጅት ኃላፊ ወደዚህ መጥተው ወደ እስራኤል እንደነበረ ሲነገር ነበር፣ ግን በመጨረሻ እንዳልመጡ ነው የተገለጸው። እንደውም ጠቅላይ ሚኒስትር ናታንያሁ በ14ኛው ቴሌቪዥን ጣቢያ በተደረገላቸው ቃለ ምልልስ መጥተዋል ያሉበት ሁኔታ ሁሉ ነበር፣ አረጋግጠው ነበር። እንዴት ነው
3: እንግዲህ ተረጋግጧል ተብሎ መገናኛ አውታሮች እውነት አድርገው ሲዘግቡት ሲያናፍሱት ሰንብቷል ይሄ ጉዳይ? እኛም ዘግበነዋል። እንግዲህ ያው እየተቀበልን ስለምንዘግብ ስለምናይ መረጃዎችን አይተን ስለምናደርስ ለአድማጮች ያለው መረጃ በሚገርም ሁኔታ እውነት መስሎ ሲናፍስ ሰንብቶ ነበር። እንግዲህ ትናንት ደግሞ በ11ኛው ቴሌቪዥን ጣቢያ ይፋ በሆነው መረጃ እንግዲህ ካሜራዎችንም በመፈተሽ አየር መንገድ ያሉ ካሜራዎችን ማን እንደመጣ ምን እንደነበረ የተገኘው መረጃ ይፋ ሆኗል። እንግዲህ አሁን ባለው አዲስ መረጃ መሰረት የግብፁ የመረጃ ድርጅት ኃላፊ መጥተዋል በተባለበት አውሮፕላን ሁለት እስራኤላዊ ባለሀብቶች ነጋዴዎች እንደመጡበትና አውሮፕላኑ
1: ናቸው ይባላል ደግሞ
3: እንግዲህ የእስራኤላዊ ግብፃዊ ስለማንነታቸው ስማቸው እንግዲህ የማንነት ጥያቄ ስለሆነ በግልጽ አልተነገረም ግን አውሮፕላኑ ባዶ እንደተመለሰ ወደ ግብፅ እንደገና ከአንድ ሰዓት ቆይታ በኋላ እነሱ ቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ እንዳረፉ ነው የግብፁ መረጃ ድርጅት ሳይሆን ባለሀብቶች እንደሆኑ ሙሉ መረጃው ማንነታቸው እንዳለ ነው የተነገረው ይፋል ሆነም እንጂ ማንነታቸው እንግዲህ ይፋ ይሆናል ልክ ሲሆን ደግሞ እናሳውቃለን የበለጠ ያለው ሁኔታ እንግዲህ ነው
1: ይሄ ነገር ጠቅላይ ሚኒስትር ናታንያሁ መጥተዋል ግን ከኔ ጋር አልተገናኙም ብለው ነበር እንደገናው 11ኛው ቴሌቪዥን ጣቢያ እንዳረጋገጠው አሁን ወርቅነሽ እንዳለችው እንዳልመጡ ነውና የንግድ ሰዎች ናቸው ግብጻንም ሆኑ
2: ነጋዴዎች
1: አሁን ይሄ ነገር በቀድሞ ሻባክ ድርጅት ሮኔን ባርና በጠቅላይ ሚኒስትር ናታንያሁ ላይም ውጥረት ፈጥሯልና እንዴት ነው ያለው ሁኔታ?
2: እዚህ ላይ ዋሽቶ የሚያሽዋሹን እንደው እንደዚህ አይነት ነገር ከኛም ሳይሆን እንደው ጠቅላይ ሚኒስትሩንም የሚያ እንዲዋሹ ማድረግ ማስዋሻታቸው የተገቢ አይደለም ስለ ዝሮ ዝሮ አሁንም ያንዳንዱ የቴሌቪዥን ጣቢያዎች ያሉትም በተለይ አንዱን አንዱን ፓርቲ የመንቀፍ ወደ አንዱ የማድላት ለአንዱ ፓርቲ ተጭኖ አድርጎ የሆነች ነገር ስትገኝ መቀጥቀጥ ያንን ማውራት ስለዛ መናገር እየተለመደ የሆነ መጣ ሁኔታ አለ እና ጠቅላይ ሚኒስትሩስ እንዴት ይህን ነገር ያልተረጋገጠ መረጃ ይዞ እንዴታው መጥቷል ብለው ይላሉ? ስለዚህ ዋሽቶ አያስዋሹን የምንለው እና በእውነት እንደዚህ አይነት ክስተቶች የኢኮኖማ ያለው መረጃ አቀባበል ሁኔታም እኮ ብዙ ነገሮች የሚሰጡትም እኮ እንደዚህ ውስጥ ካልተመረመረ ችግር አለ ማለት ነው። ይሄ ሊጠናበትና በእውነት ከእንደዚህ አይነት ስህተት እንዳይደገም ምክንያቱም ሌላ ነገር ቢሆንም እኮ ክስተት እንግዲህ ሊያመጣን ነበረ።
1: በኔ ደረጃ ደግሞ ጠቅላይ ሚኒስትሩ እንዳሉት የመረጃ ድርጅት ኃላፊ ስለሆኑ በኔ ደረጃ ኔ አላገኛቸውም ብለው ነበር ግን
2: ካንቷል ግን ኔ
1: አልተገናኘው በአረጋገጠው ከሌላ የመረጃ ድርጅት ኃላፊዎች ጋር የተገናኙበት ጊዜም ነበር ናታንያሁ ያሉት እና በዚህ መካከል አሁን በሮኔንባርና በጠቅላይ ሚኒስትሩ እንደውም ሮኔንባር ክስ ሁሉ ጀምሯል።
2: ሮኔንባር የከሰሱበት ምክንያት ከዚህ ጋር የተያያዘ አይደለም።
3: አዎ
2: ካሁን በፊት ሮኔንባር ጠቅላይ ሚኒስትር ቢያሚን ናታንያሁ ሮኔንባር በጥቅምት 7 2010 የተከሰተው ክስተት ላይ ችግር አለባቸው እሳቸው ኃላፊነት አልተወጡ በሰዓቱ ለኔ ስልክ አልተደወለልኝም አልተነገረኝም ብለው አንዳንድ እንደውም ከዛ በፊት ካቢኔው ቁጭ ብሎ ፕሮቶኮል የተናገሩት ነገር ከዛ ጠቅሰው እሳቸውን ጥፋተኛ አድርገው የተናገሩበት ነው። ከጥቅምት 7 2010 ጀምሮ በኒህ የመረጃ ክፍል ሮኔን ባር ላይ የነበረ እምነቴ ተሸርሽሯል አላምናቸው ምናም ብለው እሳቸው ብዙ ነገር ተናግሩባቸው እሳቸው ደግሞ አሁን እንደገና ያዛን ተናግሯል እኛም በዚህ በዜና ጠቅሰነዋል። ይቅርታ ጠቅላይ ሚኒስትሩ የተናገሩትን ነገር የማይመለስ ከሆነ ይቅርታ የማይጠይቁ ከሆነ እከሳለሁ የተናገሩት ትክክለኛ አይደለም ብለው ማስጠንቀቂያ ሰጥተው ነበር። በዛ ምክንያት መሰለኝ አሁንም እየከሰሱት ወርቅነሽ ከዚህ ምጫው
3: እዚህ ላይ አሁን ይሄ በተለይ ዋናው የግብፁ እንግዲህ እኛ ጋዜጠኛ እንጂ መቼም የፖለቲካ እንትን ድጋፍ አናደርግም። የግብፁ የመረጃ ድርጅት አባስ ካማል ወደ እስራኤል መጣ የተባለው ግብፅ ስለ ሐማስ የሽብር ጥቃት እቅድ ስለምታውቅ ሁኔታው ስላሳሰባት ለራሱ ለጠቅላይ ሚኒስትሩና ለሚመለከታቸው አካላት መረጃው በትክክል እንዲደርስ ራሳቸው የግብፁ መረጃ ድርጅት ኃላፊ መጡ። በሀገሪቱ እንግዲህ የስልጣን ደረጃ ቁጥር 2 ናቸው እና የግብፁ ፕሬዝዳንት ይህን ያህል ስለሚያሳስብ ነው የላኳቸው ተብሎ ነበር ዘገባ የወጣው። ጠቅላይ ሚኒስትሩ እንዳወቁ ይህ ነገር እንደተነገረ አሁን ግን እየቆየ ማን ጋር ተገናኙ የሚል ጥያቄ መጣ። ጠቅላይ ሚኒስትሩም አላገኘኋቸውም አሉ፣ የመረጃ ድርጅቶችም አልተገናኘንም፣ ማን ጋር ተገናኙ? ይህ ጥያቄ ነው ካሜራዎች እንዲፈተሹ ነው እንዲረጋገጥ ያደረገና የነገር ዞሮ ዞሮ ግብጽም አላሳወቅኩም ብላ ቋስ ተባብላ ነበር። ግብጽ መረጃ አልሰጠሁም ስለ ጥቅምት 7ቱ ጥቃት ብላ ተናግራ ነበርና ይሄ ሁሉ ሆኖ ግን ጠቅላይ ሚኒስትሩ ያውቃሉ፣ ጥቃቱ ማስቆም እየተቻለ ነው፣ ጥቃቱ የደረሰው አስቀድመው ያውቁ ነበር፣ ብዙ ነገር ሲባል ሰንብቷል። አሁን እነቱ መረጋገጡ እንግዲህ ማን ነው ውሸታ የሚያደርገው ለማን ነው የሚያግዘው? በዛ ላይ በምርጫው ወቅት እንግዲህ ሁኔታው መገመት ይቻላል።
1: ይሄ ለምን ነገር ያው ምርጫውም የደረሰ ስለሆነ
3: በሌለ ነገር
1: ወደ ምርጫው ነገሮች አንተ ልጅ እንዴት ነው
3: ያሁንም እስከሳሉን የመጣው
1: እና እኔ ትልቁ ጥያቄ ማለት ነው አሁን እንደው ግብጽናት ወይ እስራኤልን የደነት ሁኔታ እንዲልትሆኑ ነው ብላ ምትናገር የጥቅምት 7ቱ የሽብር ጥቃት የደረሰው በእስራኤል የደነነት አካላት የፖለቲካ መሪዎች ምናም ስተት ነው ምንም ይሄ ሚዘነጋ አይደለም ግን ሌላ ካል መጥቶስ ከሚነግረን ከፊታችን ለምምር ሲያደርጉ
2: ዝም ብለን ይያየን
1: እና ማን ነበር ግብጽናት በእውነት እስራኤልን ደንነት ተቆርቆራ እዚህ ላይ
2: አው መቆርቆርም ሳይሆን እዚህ ጋር አንዳንዴ ጓደኛ ሲታማለኔ ብለህ ሰማይ የሚባል አባባል አለ። ሐማስ በአሁኑ ሰዓት ከግብጽ ጋር ያላቸው ግንኙነት ጆሮና ምንድን ነው የሚባለው ሆድና ጀርባ ናቸው። ምክንያቱም ሐማስ የወንድማማች እስላሞች አኺ ሙስሊም የሚባል የሚጠሩ በብራይስ የነሱ ደጋፊ ነበሩ። በጣም ተቀባይነት ነበራቸው። አሁን ያለው የመንግስት የግብጽ መንግስት ደግሞ እነሱን የዛን መሪ የነበሩትን ገድሎ አባሮ ስልጣን አባሮ እነሱ ስልጣን ያዝቡት ናቸው። በእስራኤል እንደዚህ አይነት ጥቃት የሚጠቃሚ ነገር ካዩ እንዴ ግብጽ እኮ ሐማስ እስራኤል ሐማስን ቅጥቅጥ እንድታደርጋትና ከምድረ ገጽ እንድታጠፋ ቆት ፈልጋለች።
1: እኔም እኮ የኛና ላፊነት ሸሽ
2: ዘለል ይችላል ይችላል ደግሞ እነሱ ምናልባት ባላቸው ቅርበትነትም ጋር ያላቸው መረጃ ምናልባት ለማስመጣት ነው ያደረጉት ነገር ሊሆን ይችላል። ሁሌ እሷናት የሚለው ነገር እኔ በዚህ ተቀባይነት የለኝም። አንዳንድ ጊዜ ግብጽም ቢሆን መጣ ብትናገር የሆነ ራሷን ጥቅም ስላላት ይሉ ጥቅም ከለሎ ዘማት ዞሮ ግን የኛ የራሳችን ነው። አዎ
3: ለማንኛውም መረጃው ራሱ በራሱ ሲጣራ እንግዲህ ያልሆነ ሆኖ እየታየ ነው። በሚገርም ሁኔታ ወደ ሮኔን ባርና ወደ ጠቅላይ ሚኒስትሩ ፍጥጫ ስናልፍ በርግጥ ማለፍ አይደለም ብዙ ተብሏል። ትናንት ጠቅላይ ሚኒስትሩ ቃለ መጠይቅ ተደርጎላቸው ነበር በ11ኛው ቴሌቪዥን ጣቢያ በቀጥታ ስርጭት እዚህ ድረስ መጥተውና ምንድነው ያሉት? ቢደውልልኝ ኖሮ በዛ ሰዓት የብዙ ሰው ህይወት ማትረፍ አንችልም ነበር ወይ ያሉት ነገር እንግዲህ ብዙ ጥያቄ ያስነሳ ነው። በዚህ ደረጃ እንግዲህ ሁሉ ሰው በግፍ ሲጨፈጨፍ እንደው እንደ ደሮ ጫጩት ያን ያለ ሐማስ አሸባሪ ድርጅት ገብተው ሲጨፈጨፉ በስልክ ምክንያት ነው ወይ ያን ማጨፍጨፋ ማዳን ያልተቻለውና አስቀድሞ ያልሆነ ነገር እንግዲህ በተወሰነ ደቂቃ ውስጥ የመረጃ የሻባኩ ኃላፊ ሮኔን ባር ያው በጊዜው ስልጣን ላይ የነበሩት አለመደወላቸው እንግዲህ ጠቅላይ ሚኒስትር
2: በሰዓቱ አልተደወለላቸው
3: እኮ ለምን የሚለው ይሄ ለምን ያስብላል?
2: ከአንድ ሰዓት በኋላ ተደውሎላቸዋል። እሺ የዛች ክፍተታች ልዩነት ምን ማምጣት ይቻላል? ዋናው ነገር እኮ ሐማስ እኮ ተደራጅቶ መጥቶ አቅዶ ገብቶ
3: ለምን ሳልተደወለም ትልቅ ጥያቄ እኮ ነው። ለምን አላወቁም? ጠቅላይ ሚኒስትር ናቸው
2: ግን ያን ተሞርኩዞም
3: ቢያውቁስ ምን ያደረጉ ነበር? እዛ በኋላ የሚመጣ ጥያቄ ነው። ቢያውቁስ ተወሰደ እርምጃ በላይ ምን ይወስዱ ነበር?
1: ለዚህ ሁሉ እንግዲህ አጣሪ ኮሚቴ ገለልተኛ ተቋቁሞ ማነው ኃላፊነቱን ያልተወጣ ማነው የተወጣ የሚለው እስካልተረጋገጠ ድረስ እንዲህ ሲያከራ
3: ግን እንዴት ስልካቸው የለም?
1: አለ ሁሉ
3: ስልካቸው ስላልነበረኝ ያልደወልኩም ያሉ
1: እያንዳንዱ ፕሮቶኮል አለ።
3: እንደው ይሄ ነገር ግን ምን ያህል ይታመናል ነው የጠቅላይ ሚኒስትሩ ስልክ ለሻባ ኃላፊ አለመኖሩ? ለምን
2: እንደው ይሄ
1: ራሳቸው ሾሙትን ሰው እንዴት ነው
2: እኮ
3: የሻባክ ድርጅት እንግዲህ ዝም ብሎ ተራ መረጃ
2: አይደለም። መስመር የሚባል ነገር እኮ
3: እሱም አለው እኮ ነው የሚሉት ጠቅላይ ሚኒስትሩ። የቀይ መስመር ስልኩም ስልኬም አለው።
2: ይሄ እንግዲህ በአደጋ ጊዜ የሚሰጥበት ሚስጥራዊ
3: አስቸኳይ ነገር
1: ጥሩ
3: እንግዲህ አዎ፣ ወዘጋቢ ነው። ለማንኛውም ወደ የሚቀጥለው ዝግጅት እንለፍ።
2: አራሳሉብኝ

ጤና ይስጥልን ክብራትና ክብራን የምዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የምዝናኛ ፕሮግራማችን ማቅረብ ጀመርን። ዛሬም እንደተለመደው የተለያዩ አዝናኝና አስተማሪ ጥንክሮችን ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን ይሁን። በትዳር ውስጥ ከፍቅር በላይ አስፈላጊ የሆኑ 8 ነገሮች። ፍቅር ለትዳር መሰረት ነው፣ ግን ፍቅር ብቻውን ጤናማ ትዳርን ለመገንባት ሁልጊዜ በቂ አይደለም። ሁለት ሰዎች እርስ በርስ በጣም ቢዋደዱም አንዳቸው ሌላውን ካላከበሩ፣ ካልተማመኑና ችግሮቻቸውን በጋራ መፍታት ካልቻሉ ግንኙነታቸው ሊጎዳ ይችላል። በትዳር ውስጥ የሚከተሉትን 8 ነገሮች ትኩረት ልንሰጣቸው ይገባል። አንደኛ፣ እርስ በርስ መከባበር። በፍቅር የተጀመረ ግንኙነት ያለ ክብር ሲቀጥል ቁስል ሊፈጠር ይችላል። በቁጣ ጊዜ ማዋረድ፣ መሳደብና የትዳር ጓደኛን ዋጋ ማሳጣት ፍቅርን ይጎዳሉ። ባልና ሚስት በልዩነት ጊዜ እንኳ የእርስ በርሳቸውን ክብር መጠበቅ አለባቸው። ሁለተኛ፣ መተማመን። የትዳር ጓደኛ ቃልህን እንዲያምን ከፈለክ ተናግረህ ብቻ አትቅር፣ በድርጊቱም አረጋግጥ። ውሸት፣ ምስጢርን ያለ ምክንያት መደበቅና ተደጋጋሚ ቃል አለመጠበቅ መተማመንን ያዳክማሉ። መተማመን በቀላሉ ሊጠፋ ይችላል፣ እንደገና ለመገንባት ግን ጊዜና ተከታታይ ታማኝ ድርጊት ያስፈልጋሉ። ስለዚህ መተማመንን መፍጠር ያስፈልጋል። ሶስተኛ፣ ጥሩ ግንኙነትና መግባባት። ባል ወይም ሚስት ምን እንደሚሰማቸው ሳትጠይቅ እንዲረዳህ አትጠብቅ። ፍላጎትህን፣ ስጋትህንና የማይመቹህን ነገሮች በግልጽና በአክብሮት ግለጽ። ሌላው ሲናገርም መልስ ለመስጠት ብቻ ሳይሆን ለመረዳት መሞከር አለብን። አራተኛ፣ ኃላፊነትን በጋራ መሸከም። ትዳር የአንድ ሰው ብቻ ሥራ አይደለም። የቤት ሥራ፣ የልጆች እንክብካቤ፣ የገንዘብ ዕቅድና የቤተሰብ ውሳኔዎች በሁኔታዎች መሠረት በጋራ መመደብ አለባቸው። አንዱ ሁልጊዜ ሲደክምና ሌላው የማይሳተፍ ከሆነ ቂምና ድካም ሊከማቹ ይችላሉ። አምስተኛ፣ በችግር ጊዜ አብሮ መቆም። በገንዘብ ችግር ጊዜ፣ በሥራ እጥረት፣ በቤተሰብ ጫናና በሌሎች ከባድ ሁኔታዎች ውስጥ የትዳር ጓደኛ የሚፈልገው መፍትሄ ብቻ ሳይሆን ድጋፍም ሊሆን ይችላል። አንዳንድ ጊዜ አብረን እንፍታው የሚል አቋም ትልቅ ልዩነት ያመጣል። ስድስተኛ፣ ይቅርታ መጠየቅና ስህተትን ማረም። ሁላችንም ስህተት ልንሰራ እንችላለን። አስፈላጊው ግን ስህተትን ማን እንደሰራ ብቻ መቁጠር ሳይሆን ጉዳቱን ለመጠገን መሞከር ነው። ይቅርታ ማለት ከተግባር ለውጥ ጋር ሲጣመር የበለጠ ትርጉም ይኖረዋል። የድሮ ጥፋቶችን እየቆፈሩ ማውጣት፣ በየግጭቱ ወቅት አልፈዋል የተባሉ የቆዩ ጥፋቶችን እያነሱ መካሰስ በትዳር ውስጥ አላስፈላጊ ቂም ይፈጥራል። ስለዚህ በፊት ሲነሱ የነበሩ የማያግባቡ ነገሮችን አሁን ባለው ሁኔታ ማንሳት አይገባም። ሰባተኛ፣ የግል ድንበርና ነጻነትን ማክበር። ትዳር ማለት ሁለት ሰዎች ማንነታቸውን ማጣት አይደለም። እያንዳንዱ የግል ጊዜ፣ የግል ፍላጎትና ከቤተሰብ ውጪ ጤናማ ግንኙነቶች ሊኖሩት ይችላሉ። ቅርርብን ማጠናከር ከቁጥጥርና ከግዴታ ይልቅ በመተማመንና በመከባበር ይገነባል። ስምንተኛ፣ በየቀኑ ለግንኙነት ጊዜ መስጠት። ትዳር በሰርጉ ቀን በተሰጠ ቃል ብቻ አይጠናከርም፣ በየቀኑ በሚደረጉ ትናንሽ ድርጊቶች ይጠናከራል። እርስ በርሳችሁ መጠያየቅ፣ ማመስገን፣ አብሮ መቀመጥና ያለ ስልክ መነጋገር ለግንኙነቶች የሚሰጡ ትኩረቶች ናቸው። ሶስተኛ፣ ወገንን ጣልቃ ማስገባት። የቤተሰብ ወይም የጓደኛ ጣልቃ ገብነት። የትዳርን ምስጢርና ግጭት ሁልጊዜ ለውጭ ሰው ማውጣትና ሌሎች በትዳር ውስጥ ጣልቃ እንዲገቡ ማድረግ አስቸጋሪ ነው። የጥንዶች ምስጢርን ለሰው ማጋራት አይገባም። በትዳር አጋሮች መካከል ያለን የግል ምስጢር ለሌሎች አሳልፎ መስጠት አይገባም። እናስታውስ፣ ፍቅር ሁለት ሰዎችን ሊያቀራርብ ይችላል፣ ግን መከባበር፣ መተማመን፣ መግባባትና የጋራ ጥረት ነው ግንኙነታችን በጤናማ መንገድ እንዲቀጥል የሚረዳው። በአጠቃላይ ጤናማ ትዳር የሚገነባው በግልጽነት፣ በትህትና፣ በይቅርታና እርስ በርስ በመከባበር ነው።
አደገኛ ባህሪያት ሲከሰቱ ቀድሞ በመነጋገር ፍላጎትንና ስሜትን በግልጽ በማስረዳት እንዲሁም አስፈላጊ ከሆነ ከጋብቻ አማካሪዎች ወይም ባለሙያዎች እርዳታ በመጠየቅ ማረምና ማስተካከል ይገባል። አለመግባባት በሚኖርበት ጊዜ ጥንዶች ቁጭ ብለው ችግሮችን ለመፍታት በሰከነ ሁኔታ መመልከት ይገባቸዋል ይላል ስናነብ ያገኘነው ጽሑፍ። የጽሑፉ አዘጋጅ ዶክተር ኢዮብ ማሞ እና ጉዳይ አማረ አካል። ትዳር አብረን እንጣረ ልብ ተከርችሞ ልብ ተቆልፎ ጥርስ ያገጠጠ በውሸት ፈገግታ ሰው ያላገጠ ፍቅር አልባ ጉዞ በከንቱ መዋደድ በማስመሰል ዜማ የኋሊት መራመድ አብሮ ያሉ አግድጦ ሲላዩ ሐሜት ካለው ጋር መግተልተል የዘመኑ ቅኝት ከልብ ባልመነጨ በውሸት ፈገግታ እንዲያው ከላይ ከላይ የመጡስ ክስታ ፍቅር መች አምርና ልብ ተከርችሞ በማስመሰል ጉንፋን አብዛኛው ሰው ታሞ ጥርስማ ያገጣል የውሸት የውሸት ከልብ ነው እንጂ የሚነሳው እውነት ከልብ ነው እንጂ የሚነሳው እውነት። ደራሲ ስንታየው ሀብታሙ። አሁን ይሁን በቃ ልቤ ሲመጻደቅ አንተ አለህኝ ብሎ ግን እየተሰማው አንዳ

አድማጮቻችን በዜማው ዘና እንዳላችሁ ተስፋ እናደርጋለን። ፕሮግራማችን ይቀጥላል። የተለያዩ አዝናኝና አስተማሪ ፕሮግራሞችን ማቅረባችን ይቀጥላል። አሁንም ቆይታችሁ አብሮን ይሁን። ያለፈ ነገር እንደማይቀየር አትርሳ። ላወቀበት ሰው ያለፈው ለወደፊቱ የራሱ የሆነ ትምህርት አለው። ካለፈው ነገር ተማር እንጂ በፍጹም አታማርር። ማማረር ነገን በበጎ አያሳይም። የሰዎች ሐሳብ ያንተን ማንነት አይገልጽም። ማንነትህ አንተው

ነው ያለው መልካም አድርክ ሌላውን እርሳው የሁሉም ሰው የህይወት መንገድ ወይም ጉዞ ይለያያል ለሁሉም ጊዜ ያለውና ጊዜው በደረሰ ሰው ሁኔታ አጥቅና እርሱን ተውና በራስ ላይ አተኩር ያለህ ነገር በቂ ነው ለሰዎች ለደስታቸው እንጂ ለሐዘናቸው መንስኤ አትሁን በሰዎች ደስታ ደስ ይበልህ ለሰዎች ክፉ አትመኝ በሐዘናቸውም አብረህ ዘን ሰዎች ሲያዝኑ አትደሰት ሰው ከሆንክ የሰው ነገር ይሰማህ የማለት ግን ተንኮል እየሰሩ ከሚደሰቱ ሰዎች ጋር ተደሰት ማለት አይደለም ሰው እያስከፋ ብሎም እየገደለ የሚደሰት ሰው አለ አንተ ከተጎዳው ሰው ጋር ሁን በጊዜ ስራ እንጂ ጊዜ ባንተ ላይ አይስራ ጊዜ የማይፈውሰውና የማይቀይረው ነገር የለም አንተንም ጊዜው ይቀይርህ ዘንድ ፍቀድለት በተሰጠህ ጊዜ ለመልካም ነገር ሱሰኛ ሁን መልካም ማሰብና መልካም መሆን መልካም ነገር እንዲገጥምህ ማመቻቸት ነው መጥፎነት ካንተ ይራቅ ላንተ መሆነ ለሰዎች ጉዳት እንጂ ጥቅም የለውም ሰው የዘራውን ያጭዳል የሚለውን አባባል አስታውስ የሰራኸውና የምትሰራው ነገር የሆነ ጊዜ ላይ ዞሮ ያገኛል መጥፎ ከሰራህ እንደ ስራህ መልካም ከሰራህም እንደዚያው ይገጥማል ክፉ ነገር እየዘራህ መልካም ነገር አትጠብቅ ራስህን አትሸውድ ጤፍ ዘርተህ ባቄላ አትጠብቅ ጤፍ የዘራ ገበሬ ጤፍ እንደሚያጭድ ሁሉ አንተም የዘራኸውን በጥፍ ታጭዳለህ ለራስህ ስትል መልካም ሁን በጎውን ማስብ ለራስ ማሰብ ማስተዋል እንጂ ራስ ወዳድነት አይደለም ራሱን የማይወድ ሰው ሌላውን አይወድም በማንም ላይ አትፍረድ የመፍረድ ኃላፊነት በፍጹም የለህም ፍርድ የፈጣሪ ነው ለመፍረድ እንከን አልባ መሆን ያስፈልጋል ፍጥረት ሁሉ ፍጥረት በመሆኑ ብቻ እንከን አለበት ጎደሉ አለበት የተሻለ ሐሳብ አለኝ ብለህ ካሰብክና ከቻልክ ምክር መሰንዘር እንጂ መፍረድ አይደለም ካልሆነ ዝም በል ካጓጉል ሐሳብና ጭንቀት ራስን ጠብቅ ያለመጠን ማሰብ ጭንቀትንና ሐዘንን ያስከትላል ከአምህ ከምትችለው በላይ አታስብ መመለስ በማትችለው ነገር ላይ አትወጠር ደግነት አይለይህ ደግነት ዋጋ ያስከፍልም ነፃ ነው ያስከፍላል ብለህ ካሰብክም ምላሹ ጥፍ እንደሚሆንልህ አትዘንጋ እናም ዘወትር ደግ ሁን ደግ ሆነው የተጎዱ የሉም ቢኖሩም ከጉዳታቸው ይልቅ በረከታቸውና ሰላማቸው ልክ የለውም ደስታህንና ሰላምክን ከአንተ ዘንድ አኑራቸው ደስታና ሰላምን የሆነ ሰው ወይም ነገር ላይ አታስቀምጥ ያ ነገር ወይም ሰው ካጠገብ ሲርቅ ወይም ሲጠፋ ደስታህም አብሮ ይጠፋል ደስታና ሰላም ባንተ ውስጥ ናቸው ባለው ነገር አመስጋኝ የሆነ ይጨመርለታል በማማረር በረከት የለም ስለዚህ አመስግን የጾፉ ምንጭ ምክረ ትምህርት ለተሻለ ትውልድ ለላቀ ስኬት የማይበሩ ክንፎች በተስፋ ጦት ምክንያት መብረር የማይችሉ በሐሳብ ያለቁ መንታ ልቦች አሉ ጠውልገው የሚያድሩ ማይጠጡ ማይበሉ ኑሮ ከብዶባቸው ፍቅር ጸንቶባቸው መውደድ የተራቡ የጠፋ ህልማቸው መገናኛው መንገድ ድልድዩ ርቋቸው መውደድ የተራቡ የጠፋ ህልማቸው መገናኛው መንገድ ድልድዩ ርቋቸው ወንዝ ማዶ ሆነው በተስፋ የሚኖሩ የሁለት ዓለም ሰው በፍቅር የሚበሩ ሰማቸው አለው ሌሊቱን ሲያለቅሱ ቀኑን ሲያንጎራጉሩ ሰማይ ላይ አንጋጠው እያዩ ባይናቸው ሀገሬን አሳየኝ ናፍቆቴን አሳየኝ ሲሆን ጸሎታቸው የናፍቆቱ ዜማ የትዝታው ዜማ በቁም የሚገርፋቸው መራመድ ማይችሉ የማይቆሙ እግሮች መዳሰስ ማይችሉ ጥፍጥፍ ያሉ እጆች መላ የጠፋቸው አሉ ብዙ ልቦች ካሰቡት ለመድረስ የማይበሩ ክንፎች ደራሲ ስመኘው ላቀው ነጠረ።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይሄን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። የዛሬውን ፕሮግራም አዘጋጅቻ ቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: የተከበራችሁ አድማጮቻችን፣ አሁን ደግሞ ስልክ መስመራችን ላይ አቶ ተስፋዬ ካሳው ይገኛል። አቶ ተስፋዬ ሃይማኖት ካሳው አባት ነው። እንግዲህ ሃይማኖት ከጠፋች 3 ዓመት የሞላት ጥቂት ወራት ነው የሚቀሩት። ምን አዲስ ነገር አለ? ጤና ይስጥልን አቶ ተስፋዬ፣ እንደምን አልክ?
1: ጤና ይስጥልን ወይዘሮ ወርቅነሽ፣ አቶ ሰጠኝ፣ እንዲሁም ተመልካች አድማጮቻችን
0: እናመሰግናለን። ሰላም ነን። ያው እንግዲህ በሃይማኖት የፍለጋ ሂደት የሻባክ ድርጅት ጣልቃ እንዲገባ በምርመራው ሂደት ጥያቄ ነበራችሁ። ያው እንግዲህ መንገድ ላይ ከኢየሩሳሌም ከተማ በሚገኝ ውጭ ጉዳይ ሚኒስትር ጽህፈት ቤት ፊት ለፊት ከተቀመጣችሁ ሰንብታችኋል። እንዴት ነው አሁን? ምን አዲስ ነገር አለ?
1: ተመስገን ነው። እንግዲህ በቅድሚያ በሜት ትናንት ያው ከዳቪድ ዚኒ ጋር ስብሰባ አድርገናል፣ ከሮሻ ሻባክ ጋራ። ይህን ስብሰባ እንዲሆን ላደረጉ ለሁሉም አምእስራኤል እንዲሁም ደግሞ በቅርብ ሆነው የሁሉም የፖለቲካ ምፍላጋዎች ሁሉም ለዳቪድ ዚኒ ደብዳቤ በመጻፋቸውና ህዝቡም ለሀጥ በመፍጠሩ ያው ትናንት ከሱ ጋር ስብሰባ አካሂደናል። ስብሰባው ጥሩ ነበር። በሜት በጥሩ ሁኔታ ነው የተቀበለን። እነሱ 30 ደቂቃ ብዙ ለስብሰባ አይሰጡም አሉ፣ ለእኛ 1 ሰዓት ሙሉ ነው የሰጡን። የልባችንን ሰምተውናል፣ ተረድቶናል። እሱም እኔም የልጆች አባት ነኝ፣ እንደ ልጄ ነው ማያት ነው ያለው ዳቪድ ዚኒ። እና
2: የጠየቃችሁት ተመልሷል ወይ ነው? እነሱ አሁን ከአሁን በፊትም ፕሬዚዳንቱ የሻባክ ድርጅት ጣልቃ እንደገባ ከተናገሩ በኋላ እናንተ በተደጋጋሚ ጊዜ እንዳልገባ ነው። አሁን ትላንት ስትገናኙ የሻባክ ድርጅት ኃላፊ ወስነዋል ወይ በምርመራው እንደጠየቃችሁት ሙሉ በሙሉ ጣልቃ ለመግባት?
1: ያው እሳቸው ያሉት ምንድን ነው፣ እኔ ዝግጁ ነኝ ለመቀበል፣ ይህንን ነገር ለመቀበል ዝግጁ ነኝ፣ ግን መወሰን የሚችሉ አካላቶች አሉ እነሱ ጋር መድረስ አለበት፣ ብቻውን መወሰን እንደሌለበት ነው የነገረን። ግን እነዚህ አካላቶች ከወሰኑ በሱ በመስሪያ ቤቱ በኩል ዝግጁ እንደሆነ ነው ባጭሩ የነገረን።
0: ይሄ ለመጀመሪያ
1: ግን እስካሁን ድረስ አልገቡም።
0: ከዳቪድ ዚኒን ለማግኘት ያው ብዙ ጥረት እንደተደረገ እናስታውሳለን። ለመጀመሪያ ጊዜ ነው ያገኛችኋቸው ወይስ እንዴት ነው?
1: በጣም አዎ፣ ብዙ ጽፈን ብዙ ሰው እንትን ብሎ በመጀመሪያ ጊዜ ነው።
0: ምን ምን ቃል ገቡ አሁን እንደው እሳቸው?
1: መጀመሪያ ፖሊስ ብዙ ጊዜ ስንቀርብ በጥሩ ሁኔታ አያይንም ነበረ። እሱ በመጀመሪያ ችግራችንን ጥሩ ሆኖ አዳምጦናል፣ ተረድቶናል። ከዚያ በኋላ እሱ ያለው እኔ ይህንን ነገር ለመያዝ የእናንተ ብቻ ሳይሆን የህዝብ ጥያቄ መሆኑን ተረድቻለሁ፣ ዝግጁ ነኝ ይህን ነገር ለመቀበል፣ ግን መወሰን የሚችሉ አካሎች አሉ። ለምሳሌ የህግ ክፍል ኃላፊዋ አለች፣ ስሟን ማን ይሁጻ ነው የምትባለው
0: የመንግስት ህግ አማካሪ።
1: ያው እሷ፣ ጠቅላይ ሚኒስትሩና ደግሞ ሌላ አንድ አካል፣ ሶስቱ ወስነው ከላኩላቸው እነሱ ዝግጁ እንዲሆኑ ነው ባጭሩ የነገረን። እሱ ግን እስካሁን
2: ጠቅላይ ሚኒስትሩን እስካሁን በፊት እሳቸው ነው የሚያዙ የሻባክ ድርጅት ጣልቃ እንዲገቡ ብለን ነበርና በጠቅላይ ሚኒስትሩ በኩልስ ያለው አስተያየት እንዴት ነው?
1: እውነቱ እሱ ነው፣ እውነቱ እሱ ነው። ግን እሱ ብቻ ሳይሆን እኛ አሁን እስካሁን እሱ ብቻ መስሎን ነበር። ያችኛዋም ታስፈልጋለች ነው ያለን ዳቪድ ዚኒ፣
0: የመንግስት ህግ አማካሪዋ ጋሌ ባያራቭ ሚያራ።
1: እሷም ታስፈልጋለች፣ ሌላም አንድ አካል አለ። ሶስቱ በአንድ ላይ ከወሰኑ እኛ ዝግጁ ነን ብለዋል። እኛ ለሁለቱም እንግዲህ ደብዳቤ ጽፈን ጨርሰናል። ዛሬ ከሰዓት ልናስተላልፍ ነው ለእነዚህ አካላት።
2: ፍንጭ አለ ማለት ነው?
1: ፍንጭ የለም።
2: ፍንጭ አለ ማለቴ
0: ሻባክ እንዲገባ ጥረት እየተደረገ ነው።
2: የሻባክ መግቢያ ፍንጭ አለ ማለት ነው እንጂ
1: አንድ እርምጃ ተሂዷል። ከዚህ ቀጣይ ያሉትን ደግሞ ጥሩ ሂደት ነው። ብቻ ስብሰባ መደረጉን በራሱ ጥሩ ነገር ነው።
0: ምን ያላወቁት ነገር ነበር ብለህ ታስባለህ አቶ ተስፋዬ? አሁን የሻባክ ድርጅት ኃላፊ ጥሩ ነው መገናኘት እንግዲህ ከእሳቸው ጋር ትልቅ ነገር ነው። የትልቅ የመረጃ ድርጅት ኃላፊ ናቸው። ስለ ሃይማኖት ምን ያላወቁት ነገር ነበረ እና እንደ አዲስ እንደሆኝ ያሳውቀናቸዋል የምትለው ነገር አለ?
1: አዎ፣ በሃይማኖት ሙሉ ሲፖሩን አያውቁትም። እንዴት እንደተጠለፈች መጥፋቷን ብቻ እንጂ የሚያውቁ ከሀ እስከ ፐ ስለ ሃይማኖት ታሪክ እንዴት እንደሄደ እንዴት እንደሆነ ምናምን ሙሉ ሰፕሩልን ብለው ሙሉ ሰፕረንላቸዋል።
2: ግን አሁን እንደው በሆነ አጋጣሚ የተለያዩ ቦታዎች ተንቀሳቅሼ ነበር በሆነ እና የሃይማኖት ፎቶዎች የተለያዩ ቦታዎች ላይ አለ። ህብረተሰቡ በተለይ ደግሞ ግንዛቤ ያለው እና የትምህርት ቤቶች በተለያዩ ቦታዎች ተመልክቻለሁ። ባንድ በኩል ጥሩ ነው። አሁን እናንተ በዚህ በዳራሽ ሆናችሁ በቅጥታ በድንኳን ሆናችሁ የህብረተሰቡ ስመጥቶ የመጎብኘቱ የኛው ህብረተሰብ ምን ያክል ነው እንደው ስትገመግመው?
1: አሉ የሚመጡ ሰዎች፣ ትንሾች የተወሰኑ ሰዎች አሉ፣ በተለይ በኢየሩሳሌም ዙሪያ ያሉት። ግን ከቁጥሩ አንጻር እንደው አንድ ሁለተኛው መጥቷል ማለት አይቻልም። በእውነት የእኛ ህዝብ ብዙ አይደለም ተሳትፈው፣ በጣት የሚቆጠሩ ሰዎች መጥተዋል ሁሉንም ማለት ሳይቻል። ግን አብዛኛው ሰው ቀርቶ 2% የሚሆነው ሰው የእኛ ህዝብ አይመጣም። ለምን እንዲሆን አላውቅም። ግን ነጩ በጣም በጣም በጣም ይመጣል። ዛሬም ብዙ ሰው ነበር። አሁንም 2 ሰዓት ላይ ብዙ ሰዎች የሚመጡ አሉ። በቅቡጻ የሆነ ሰው በጣም ብዙ ነው የሚመጣ። በየትምህርት ቤቱ በየቬነቂቫው ምናምን በተለያዩ እንትኖች ይመጣሉ። ህዝቡ ወታደሮች ሁሉ ሳይቀሩ በሜት ይመጣሉ።
0: አዎ፣ እንደው ግን አሁን ትምህርት ቤት ሲከፈት እናንተ የሚያው ቀይ ፉኛ ባሎን ይዛችሁ እናንተ ብቻ አይደላችሁም፣ በየትምህርት ቤቱ ልጆቻችን ይሄን ሲሉ በተለያየ ትምህርት ቤት እንግዲህ እኛ ችግሩ የምናውቀው ማያውቁ ብዙ ነበሩ። ምንድን ነው ለምን እያሉ የጠየቁና እንደው በትምህርት ሚኒስቴር በኩልስ በጣም ወሳኝ ነው ተማሪዎች፣ በተለይ በእሱ እድሜ የአንደኛ ደረጃ ተማሪዎች ይህን ማወቃቸው ወሳኝ ስለሚሆን በትምህርት ሚኒስቴር በኩል እንዲታወቅ እንደው የምትሰሩት ስራ አለ?
1: አዎ፣ በእነሱ በኩል ግንኙነት ቀጠሮ ይዘናል። ልጆችም ትምህርት እስካሁን አልተዘጋላቸውም፣ ትምህርት እየተማሩ አይደለም። የሃይማኖት እህትና ወንድሞች በእነዚሁም ዙሪያ እኛ ትግሉንም ለመቀጠል ኢየሩሳሌም ህዝቡ በጣም ከአትሂዱ እያለ ብዙ አስተያየት እየሰጠን ስለሆነ አለያ በቅሊጣ በዚህ ጊዜያዊ ቤት እንዲሰጠን እየጠየቅን ነው። እነሱም ደግሞ ትምህርት ሚኒስተሮች የጻፎኖች መጥተው ግንኙነት አድርገን በዚህ ጉዳይ ላይ እስከ ትምህርት ሚኒስተር እንደሚሄድ ቀጠሮ ይዘናል ለመነጋገር።
2: አሁን እናንተ በድንኳን ኢየሩሳሌም እስከ መቼ ነው የምትቆዩ? አሁን በቅዳችሁ መሰረት?
1: እኛ በቅዳችን እንግዲህ ፈቃድ ያለን እስከ 22 ነው በዚህ ወር። ግን እኛ ሻባክ እስካልገባ ድረስ ያው መጀመሪያም እንደተናገር ነው ድንኳኑን እንኳን ቢያፈርሱት አንለቅም በሜት። ይህንን ለሃይማኖት የሚከፈል ትልቅ መስዋዕትነት ብለን ወስነን ያለውን ችግር ሁሉ በጸጋ ለመቀበል ዝግጁ ነን።
0: እንደው ሻባክ በምርመራው ቢገባ ግን ሃይማኖት በቀላሉ በአጭር ጊዜ ትገኛለች ብላችሁ ታስባላችሁ?
1: በእውነት እሱን እግዚአብሔር ነው የሚያውቀው። ግን ቢያንስ ማድረግ ያለብንን ነገር ማድረግ ስላለብን ነው። ሁሉም ማድረግ የሚችል እግዚአብሔር ነው። ግን ደግሞ ከእግዚአብሔር በታች ህዝቡም እኛም ተስፋ የምናደርገው ሻባክን ነው።
2: ጥሩ። አቶ ተስፋዬ እንግዲህ ለህብረተሰቡ የምታስተላልፈው ጥሪ አሁን በድንኳን ነው ያላችሁ እንደገለጽከው፣ እኛም እንዳየ ነው የእኛ ህብረተሰብ እንቅስቃሴ እናንተን መጥቶ የመጠየቁ በእውነት አነስተኛ ነው ካለው ቁጥር። ሀሳቡ ውስጥ አለ በያገኝንበት ሬዲዮ ጣቢያ እንኳን ሲወጡ ሰዎች ሃይማኖት
0: በጣም እንደናገር ሁኔታው ስለሚከብድ ምናምን መንገዱን አለማወቅ ምናምን ይሆናል እንጂ ስለ ሃይማኖት በየቤቱ መያዝን የለም የእኛ ማህበረሰብ።
2: የመምጣት ግን የማየት ጥሪ ሲደረግ፣ ሰላማዊ ሰልፍ ሲደረግ ብዙ አናይም። ና እንደው መጨረሻ የምታስተላልፈው መልእክት ካለ?
1: እሺ፣ በቅድሚያ ለእናንተ በጣም አመሰግናለሁ፣ ሁልጊዜ ስለ ሀይሚ ታሪክ ለህዝቡ ስለምታስተላልፉልን። ከዚያ ቀጥሎ ለህዝቡ የምለው በእውነት እኔ ብዙ ጊዜ ተናግሬዋለሁኝ፣ ችግር በአንድ ሰው ላይ አይደለም፣ መተባበር ያስፈልጋል። አንድነት ኃይል ነው፣ አንድነት ጉልበት ነው። ሰው በጤና ጉዳይ ላይሆንለት ይችላል፣ ግን በስራ ምክንያት በተለያየ ምክንያት የኛ ሰው የተጠመደ ነው አውቃለሁ። ግን ይህንን እንደሚጽባ እንዲያው ቆጥሮት የእኔ ልጅ ብትሆንስ ዝም ብዬ ስራዬን እሰራለሁ ወይ ዝም ብዬ ማየት አለብኝ ወይ የሚለውን ነገር ወደ ራሱ አስጠግቶ በተለይ በተለይ ሰላማዊ ሰልፍ በሚሆን ሰዓት ላይ ቢመጡና አቅምና ጉልበት ቢሆኑን ቢደግፉን በጣም ደስ ይላል። አንድነት ኃይል ነው፣ ተሰሚነትም ይኖረናል። መብታችንን ጥያቄያችንን በአንድነትና በኃይል ነው በዲሞክራሲ ሀገርና ይህንን ህዝቡ እንደሚጽባ አይቶት ቢመጣ በእውነት ደስ ይላል። ነጩ በብዛት ይመጣል፣ ከጎናችን ነው። ከተለያዩ ቦታዎችም የኛ ኢትዮጵያኖች የሚመጡ አሉ፣ ግን ከቁጥሩ አንጻር በቂ አይደለም። የመጡትን እናመሰግናለን፣ ግን ያለመጣው በሜት ራሱን መጠየቅ ያስፈልጋል። እንደሚጽባ ቆጥሮት የእኔ ልጅ ብትሆንስ፣ የእህቴ ልጅ፣ ወንድሜ ልጅ ብትሆን ዝም ብዬ ማየት አለብኝ ወይ? ፈተና በአንድ ሰው ላይ አይደለም ብሎ ማሰብ ያስፈልጋል። በእርግጥ ሁሉም ማድረግ የሚችለው እግዚአብሔር ነው፣ ግን ከዚያ በታች ደግሞ ቅርብ መጥቶ ማቀፍም አይዟችሁ ማለትም ለእኛ ጉልበትና አቅም ይሰጣልና ሁላችሁም በእግዚአብሔር ስም እንደው አትቅሩ፣ ብቅ በሉ። ፈተና በአንድ ሰው ብቻ አይደለም፣ ነገ በሌላም ሰው ሊፈጠር ይችላል እና መተባበር፣ አንድ መሆን ጉልበት አቅም ይሰጣል። መብታችን እናስከብራለን።
2: ጽናው መልእክቱ ልክ ነው። እንግዲህ በቅርቡ ተገንታ ደግሞ እንደው የምናነጋግርበት ሁኔታ እንዲፈጠር ነው የምንመኝ። አይዟችሁ፣ ጠንክሩ።
1: ሰላም
0: ቀን።
2: ቻው ወርቅነሽ። እንግዲህ የቀረን ጊዜ ያው የምርጫ ቅስቀሳ ፓርቲዎች የሚያሰሙበት መልእክት ጊዜ ነው እና ያው ይሄ የምርጫ ቅስቀሳው ሁሉ ነገር ይዘቱ ሁሉ ኃላፊነቱ የፓርቲዎች ነው። እንዲከታተሉ ነው የምንጋብዘው። ለባልደረቦቻችን ሻያው ደጉ፣
0: አይቸው ባየ ነበር ዛሬ፣
2: ለቴክኒክ
0: ባለሙያችን ዳኒ ሩኪ ነው። እናመሰግናለን።
2: እንግዲህ
0: ምሽት 7 ሰዓት ላይ እንገናኛለን።
2: እንደገና ደግሞ ምሽት 7 ሰዓት ላይ እንገናኛለን። በያላችሁበት መልካም ቀን እንመኛለን። የምርጫ ቅስቀሳውን እንድታዳምጡ እንጋብዛለን።
3: ለ26ኛው ክኔሴት ለመግባት የምረጡኝ የፓርቲ ቅስቀሳ ስርጭት አሁን ያዳምጡ። ስርጭቱ የቀረበው ለምርጫ በሚወዳደሩ ፓርቲዎች ሲሆን ኃላፊነቱም የነሱ ብቻ ነው። አሁን ምልክቱ ቤትኩ ፍረሽ የሆነውን የኦሮታ ሸኻር በርሹት ኒሲም ሉክ ፓርቲን የምረጡኝ ቅስቀሳ ዘመቻን ያዳምጡ።
4: We paid an incredibly high price. But this war ends without a clear victory. The old leadership is trying to bring us back to the previous illusions. Again talk about concessions. Again are afraid to win. This must come to an end. The illusion of two states is dead. To survive in the Middle East, terror must pay for the territories. The Orat Hashahar movement carries a new paradigm. Offensive diplomacy, strategic independence, and zero tolerance for enemies. But it's not just the sword in our hands that we have a great vision. Turn Israel into an unprecedented regional power to ensure economic prosperity and a true peace based on strength. The next government has a duty to implement the plan. Therefore, Orat Hashahar enters the political arena. We are uniting with new political forces to create a new generation of leadership, a generation that will lead the people of Israel to victory, prosperity, and peace. Don't be afraid to win. Hashahar Orat. Vote for a new generation.
3: ያዳመጣችሁት ምልክቱ ቤት ኩፍረሽ የሆነውን የኦሮታ ሸኻር በርሹት ኒሲም ሉክ ፓርቲ የምረጡኝ ቅስቀሳ ነበር። አሁን ምልክቱ ካፍኑም ሶፊት የሆነውን ከሆላቫን በርሹት ቤኒጋንስ ፓርቲን የምረጡኝ ቅስቀሳ ዘመቻን ያዳምጡ።
5: በንግግር ብቻ የማይወሰን ትግልን ወደ ተጨባጭ ውጤት የሚለውጥ አመራር አለ። ፕኒና ታምኖ ሻታ ለአመታት በቁርጠኝነትና በድፍረት ለኛ ስትታገል ቆይታለች። ጾር እስራኤል ዘመቻን መርታ ሲጠባበቁ የነበሩ 5000 ሰዎችን ወደ እስራኤል አምጥታለች። በደም ልገሳ ላይ የነበረውን አድሎ አስወግዳለች። ከመጠን በላይ የፖሊስ እርምጃን ተቃውማ በሰልፈኞች ላይ የተከፈቱ የወንጀል መዝገቦችን ቢዘጉ ታግላለች። ከማህበረሰባችን የመጣች ሴትን ለመጀመሪያ ጊዜ ሚኒስተር አድርጎ የሾመው ቤኒ ጋንስ ነው። በጋራም የአገሪቱን በሮች ከፍተዋል። በጦርነቱ ጊዜ ወደ መንግስት ገብተው ለእስራኤል ህዝብ፣ ለተጠባባቂ ወታደሮች ባለቤቶች፣ ወዳጆቻቸውን በጦርነት ላጡ ቤተሰቦችና በጦርነት የስነ ልቦና ጉዳት ለደረሰባቸው ሰዎች ለመቆም ቀዳሚዎቹ ነበሩ። በፈለግናቸው ጊዜ ከጎናችን ነበሩ። አሁን እኛም ከጎናቸው የምንቆምበት ጊዜ ነው። በቤኒ ጋንስ የሚመራው ካሆል ላቫን።
3: ያዳመጣችሁት ምልክቱ ካፍኑም ሶፊት የሆነውን ካሆል ላቫን በርሹት ቤኒ ጋንስ ፓርቲን የምረጡኝ ቅስቀሳ ነበር። አሁን ምልክቱ ቤት ዩድ የሆነውን ጾሜት ቤት እስራኤል ፓርቲን የምረጡኝ ቅስቀሳ ዘመቻን ያዳምጡ።
6: ጤና ይስጥልኝ። እኔ ጋዲ ባርከን ነኝ፣ የቤተ እስራኤል ፓርቲ ሊቀመንበር። በ7ኛው ቀን 10ኛው ወር የእስራኤል አገር ምርጫ በሚካሄደው ቤት እስራኤል የሚባለው ፓርቲ እንወዳደራለን። በዚሁ ምርጫ ቤት ዩድ የሚለውን ቃላት እንድትመርጡ ጥሪያችን እናቀርባለን። ወላጆቻችን ከ2700 ዓመት ህልምና ጸሎት እስራኤል አገር አድርሰውናል። እኛ ደግሞ ባንድ ላይ በመሆን ታሪክ ለመስራት ዝግጁ ነን። ወገናችን አንድነታችን ኃይል ነውና በዚሁ ምርጫ ሁላችሁ መጣችሁ እንድትመርጡ።
3: ያዳመጣችሁት ምልክቱ ቤት ዩድ የሆነውን ጾሜት ቤት እስራኤል ፓርቲን የምረጡኝ ቅስቀሳ ነበር። ለ26ኛው ክኔሴት ለመግባት የምረጡኝ የፓርቲ ቅስቀሳ ስርጭትን ነበር ያዳመጣችሁት። ስርጭቱ የቀረበው ለምርጫ በሚወዳደሩ ፓርቲዎች ሲሆን ኃላፊነቱም የነሱ ብቻ ነው።

0: Осенний листопад скидок в Маданой Мане. Колбаса домашняя и докторская ГОСТ 5,90 за 100 граммов. Филе баса или окуня 34,90 за 2 килограмма. Блинчики с творогом Ирина 29,90. Торт рыжий 44,90. Только до конца недели. Согласно условиям мероприятия.
1: Эти песни на века. Ефим Александров. Билеты в кассе «Шоумен».
2: Молочный шоколад с великолепным вкусом. «Миллениум». Настоящий шоколад.
0: Осенний листопад скидок в Маданой Мане. Колбаса домашняя и докторская ГОСТ 5,90 за 100 граммов. Филе баса или окуня 34,90 за 2 килограмма. Блинчики с творогом Ирина 29,90. Торт рыжий 44,90. Только до конца недели. Согласно условиям мероприятия.
3: Махсаней Ашук. Сеть супермаркетов. Более 70 филиалов по всей стране. А акции? Вот это акции. Махсаней Ашук. Побеждаем любой ценой.
4: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ
5: ካነሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
4: ከምሽቱ 7 ሰዓት እስከ 8 ሰዓት
5: የሚያሰራጨው ዝግጅት እነሆ ጀመረ
6: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ የለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ ዛሬ ለቱ እንደ ኢብራሂም ዘመን አቆጣጠር ዮም ኻሚሺ ዳሌት በኸሽባን ታፍሽን ፔዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 15 ቀን 2016 ዓ.ም ነው እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ጥቅምት 5 ቀን 2019 ዓ.ም ነው የቴክኒክ ባለማችን ዛፈር ሳሌም ሲሆን ስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመነነን አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ የወጣቶች ፕሮግራምና ቃለ ምልልሶችን እናቀርባለን ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን አሁን የሰዓቱ ዜና ባይቸው ባየ ይቀርባል
7: አመሰግናለሁ ሰጠኝ አርስተ ዜና ጠቅላይ ሚኒስትር ቢናሚን ናታንያው ከሶረ ፕሬዚዳንት ጋር በስልክ መወያየታቸውን ይፋ አደረጉ። የክነሴት አፈ ጉባኤ የአውሮፓ አፈ ጉባኤን ወቀሱ። የክነሴት አባል አይመን ኡዳብ ጦርነት መፍትሄ አይመጣም ሲሉ ተናገሩ። አስረኛው የአምባሳደር ቢሮ በቅድስት ኢየሩሳሌም ተከፈተ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው ዝርዝሩን እንሆ። ጠቅላይ ሚኒስትር ቢናሚን ናታንያው ከሶረ ፕሬዚዳንት ጋር በስልክ መወያየታቸውን በትናንት ዕለት ይፋ አድርገዋል። የቀድሞው የሶሪያ ፕሬዚዳንት ባሽር አሳድ ከስልጣን እንደተገረሰሱ ወዳውን አሁን ያሉት ፕሬዚዳንት ስልጣን ላይ እንደወጡተኝ በሶሪያ በሚገኙ ዱሪዝሞች ላይ ግድያ በተካሄደበት ወቅት ስልክ ደውዬ ለፕሬዚዳንት አህመድ አሻራን አነጋግሬያለሁ ሲሉ ራሳቸው ጠቅላይ ሚኒስትር በሚናተነው ይፋ አድርገዋል። ያም የስልክ ውይይታችን አሉ። አጭርና ቀጭን ንግግር ነበር። መልእክቱም በትክክል ነበር። ወንድሞቻችን ላይ የሚደረገውን ግድያ አንቀበልም ዝም ብለን አናዩም። ይህ ሁኔታ መቆም አለበት። አልበዛ ግን የሚሆን ሁሉ በማድረግ በግድ እንዲቆም እናደርጋለን ሲል በስልክ ነግሪያቸዋለሁ ብሎ ለማለት ከእስራኤል በሚገኙ ዱሪዝሞች ጋር በትናንትናው በነበራቸው ግንኙነት ባናክረዋል ጠቅላይ ሚኒስትሩም። የክነሴት አፈ ጉባኤ አሚር ኦሃና እስራኤል ህዝብ ጭፍጨፋ አይደለችም ሲሉ ተናገሩ። በእስራኤል ጆኖሳይድ ወይም ህዝብ ጭፍጨፋ ታደርጋለች ይላሉ የሚያወግዙት ሀገራትን እጅግ ወቅሰዋል። የአውሮፓ ሀገራት በእስራኤል ጎን በመሰለፍ ዘረኝነትና አብሮ መዋጋት አለባቸው ሲሉ ለአውሮፓ አፈ ጉባኤ ላይ በነበራቸው ስብሰባ ላይ ንግግር አድርገዋል። አፈ ጉባኤው ንግግራቸውን በመቀጠልም አንዳንድ የአውሮፓ ሀገራት ለግል ፖለቲካ ጥቅማቸው ሲል እስራኤል ጆኖሳይድ ጽፍጫፋ ህዝብ ጽፍጫፋ አድርጋለች በማለት ስም ያቋሽሻሉ አገር ያስጠላሉ ለዋል። ኦሃና ንግግራቸውን በመቀጠልም በንግግራቸው መሃል በይሁዳ ላይ የደረሰውን የዘር ጽፍጫፋ መታሰቢያ መጽሐፍ በማንሳት 6 ሚሊዮን ይሁዳውያን በግፍ ተጽፍጫፋል በማለት መጽሐፉን ከፍ አድርገው ለአውሮፓ አፈ ጉባኤ ማህበራት በስብሰባው መሃል አሳይቷል። ይህ ነው የዘር ጽፍጫፋ ማለት መናገራቸውን ቃላቀባያችን ዲክላ አሮን አድርሳናለችም። የክነሴት አባል አይማን ኡዳ በጦርነት መፍትሄ አይመጣም ሲሉ ከረሸት ቤት ጋር በነበራቸው ውይይት አስተዋቁ። የቀድሞው የሐዲስ ፓርቲ ሊቀመንበርና አይማን ኡዳ ከረሸት ቤት ጋር በነበራቸው ቃለ ምልልስ በእስራኤልና ፍልስጤም መካከል በጦርነት ምንም ማግኘት አይቻልም፣ ይሄው 3 ዓመት ተዋጉ ውጤት የለም፣ ነገር ግን ሁለቱም በጥረጴዛ ዙሪያ ቁጭ ብሎ በመወያየት መፍትሄ ሊያገኙ ይችላሉ ሲሉ ተናግረዋል። ይሄው 7.5 ሚሊዮን ፍልስጤሞች እየተጎሳቆሉ ይገኛሉ፣ ምን ታደርጓቸው ሲሉም በጥያቄ መልክ አስቀምጠዋል። ማንንም ህዝብ ማንነቱን አይተውም አይረሳም፣ የሰው መብትን ማክበር አለብን ሲሉ መጥራታቸውን ቀላቀባያችን አድርሳናለች። አስረኛው የአምባሳደር ቢሮ በርዕሰ ከተማችን በኢየሩሳሌም ተከፈተ። ፕሬዚዳንት ዶናልድ ትራምፕ በመጀመሪያው ዙር በፕሬዚዳንትነታቸው ወቅት የእስራኤል ዋና ርዕሰ ከተማ ኢየሩሳሌም ነች በማለት ቴላቪቭ የሚገኘውን አምባሳደር ወደ ኢየሩሳሌም ማዛወራቸው ይታወሳል። ከዛን ጊዜ ወዲህ 10 የተለያዩ ሀገራት ቢሮአቸውን ወደ ኢየሩሳሌም በማዘዋወር ከፍተዋል። በዛሬው ዕለትም ኮሎምቢያ 10ኛውን አምባሳደር ቢሮዋን ወደ ኢየሩሳሌም በማዘዋወር ከፍታለች። ምርጫ 2026 የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊበርማን፣ የሊኩድ ፓርቲ ሊቀመንበር ጠቅላይ ሚኒስትር ቢናሚን ናታንያው በፓርቲያቸው እንደተሰናበቱ ከወይም ከተሰናበቱ ፓርቲያቸው ከፓርቲው ጋር በመሆን አንድ ሊሆን ይችላሉ ሲሉ አስተዋቁ። ጠባብ ወይም ጥቂት የክነሴት አባል ባሉበት ፓርላማ በማቋቋም መንግስት ምስረታን እቃወማለሁ ብለዋል። ከራም ፓርቲ ከሻስ ፓርቲና ከያዱት አቶራ ፓርቲ ጋርም አብሬ መንግስት አልመሰርትም አንደግፍም ሲሉ ሊበርማን አስተውቀዋል። በየመን በሚወጡ ዜናዎች እንደተነገረ ከሆነ በየመን አንዳንድ ፍንዳታዎች እየተሰሙ መሆኑ ተነገረ። በየመን ዋና ከተማ በኤደን ወደብ ከባድ የፍንዳታ ድምፅ ተሰምቷል። በሳውድ አረቢያ ሳውድ አል አረቢያ ጣቢያ እንደተሰራጨውም 4 ሚሳኤል በየመን መንግስት መቀመጫ ቢሮ ላይ መወንጨፉን አስተውቀዋል። ቀላቀባያችን ዩባል አምበር እንዳደረሰችንም የየመን ጠቅላይ ሚኒስትርና ባልደረቦቻቸው ምንም እንኳ ሁቲሞች በ4 ሚሳኤል ቢሮአቸውን ቢደበድቡም እነሱ ግን በሙሉ ጤናና በሙሉ ጤንነት ላይ እንደሚገኙ አስተውቃለች። በመጨረሻም የአየር ጸባይ ሁኔታ ነገና ከነገ ወዲያ የአየሩ ጸባይ ከወትሮው ከተለመደ ይቀዘቅዛል ይላሉ የዘርፉ ባለሙያዎች። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 21 ዲግሪ ሴንቲግሬድ፣ ተላቪና አካባቢዋ 25፣ ሃይፋና አካባቢዋ 6፣ ጽፋትና አካባቢዋ 21፣ በርሸባና አካባቢዋ 6፣ ኢላትና አካባቢዋ ነገ እስከ እኩለ ቀን ድረስ 31 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ሰጠኝ የሰዓቱ ዜና እስካሁኑ ነበር።
6: አይቸው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ወደ ቀጣይ ዝግጅት ለመሸጋገር ሙዚቃ

0: ነይ ነይ ሙሽራ ይላል ግዛቸው ተሾመ አይቸው ሰርግ ያሰብክ እንደም ቢይን
1: ነው
0: ለሳለ ሰርጋለን
1: እንት ሊሆን ነው እንዴ ሁ ቻላናግረ
0: ታዲያ ምን ያስ
1: ይሆን መልካም እኮ ነው
0: እኮ ታዲያ አስደስታለኝ
1: እንዴ በጣም እንጂ ታዲያ አንተ ብቻ ተድርት ቀር እንዴ እኛም ያምረናል
0: ጥሩ ነው የተለያዩ ርዕሰ ጉዳዮች አሉን በተለይ ደግሞ በሰሜንም በደቡብም እስራኤል እንደነነት የሚፈትኑ የሐማስ ጉዳይ አለ የዝበላ ጉዳይ አለ እና ያልተፈቱ ናቸው ገና በጀመሩ እንደቀሩ ናቸው እርግጥ ብዙ ጉዳት ደርሷል ግን እነዚህ ጣላቶች ደግሞ በተለይ ሐማስ እና ህዝበላ አሁንም እየተዘጋጁ እንደሆነ ይነገራል እንዴት ነው
1: ነቅናቂ ካለ ማንጥሩ ይጣጣል ይላል ያገሬ ሰው ሲናገር
0: ዳንታይነቱ ነው እኮ
1: ይሄው ነው አኔኔ በጥባጩ ማለት ነው
0: አይ የተረቱት
1: ክብር ለነሱ ለተረቱልን ይሄ ማለት አው ሐማስ መቼም ቢሆን አርፎ አይተኛም ሐማስ አው አሁን በተለይ አዛ ውስጥ ቢያንስ 40% 30% ነው የሚያስተዳድር ያለው በዛ ውስጥም እንደገና ራሱን ለማደራጀት ጥረት እያደረገ ይገኛል ምክንያቱም ምንም እንኳን አሁን የቶክስ አቆም ስምምነት ተደርጎ መሳሪያን አስረክባለሁ አወርዳለሁ ብሎ ቢናገርም የፕሬዝዳንት ዶናልድ ትራምፕ ያቋቋሙት የሰላም ኮሚቴም በእነሱ ምክንያቱም በቃ የአሜሪካኖች የሆነ ድርጅት መጥቶ መሳሪያ እንዲያስፈታቸውና ቢባልም ዞሮ ዞሮ እንደኔ አመለካከት ሐማስ መሳሪያ መፍታት አይፈልግም መሳሪያውን አይፈታም እንዲህ እንዲህ ያለ ጊዜ መግደልና መጨረሻ ላይ የሚሆነው ነገር ማየት ነው የሚፈልገው መጨረሻ ላይ ቢሆንም መሳሪያ የመፍታት ፍላጎትም አይኖረውም አይፈልግም ማያደርገውም ነገር ግን አው ተመቷል አው አሁን ያለበትኝ ከጥቅምት 7 በፊት የነበረው ኃይሉ ዛሬ የለም አው በአብዛኛው ቦታ አብዛኛው መሳሪያዎቹ አዝባኛውን የምሽጎች የተቀበሩ መሳሪያዎቹ በሙሉ ተመተውበታል አልቀዋል ማለት ይቻላል ነገር ግን አሁን ባለበት አካባቢ
0: ማለት እንኳን አስቸጋሪ ነው
1: ለነ የነገርኩ ነው ያን ልልህ እየመጣው ነው አንተ ቀደም አትበል አልቀዋል ልልህ ፈልኩም ነው አሁን ባሉበት 30% በተለይ በፊት በነበረው ጦርነት መከላከያ ዛ አካባቢ ያልደረሰ ማለት ነው ምክንያቱም የተጠለፉ ወገኖቻችን ስለነበሩ አብዛኛዎቹ ደግሞ ዛ አካባቢ ይኖራሉ ተብሎ ግምት ስለነበር አንዳንድ በሚደርስ ውስጥ መረጃ ያስነበር ያን አካባቢ በፍጹም አልደረሱበትም ነገር ግን ቀላል የማይባል መሳሪያም ከዛም እንደሚኖራቸውና በተለይ ውስጥ ለውስጥ የሚተላልፉ ዋሻዎቹን የተቆፈሩ እንዳውም እንደሚባለው ከሆነ በራፊያ ካድርጎ ወደ ግብጽ የሚወስድም የውስጥ መስመር እንዳለም እዛ ቦታ የሚነገርበት ሁኔታ አለና ዞሮ ዞሮ አሁን ሐማስ ነገር ግን አንድ እንደማስቡን እንደኔ ምልከታ በዚህ አሁን ባለበት ተጨባጭ ሁኔታ ምን ያህል ጊዜ ሊቆይ ይችላል ሆን ብሎ በነገሩ አባኑ ሰዓት የሚገቡት እርዳታዎች አልተቋረጠም የሚገቡት እርዳታዎችንም እሱ በተለያየ መንገድ እየጠለፈ ለህዝቡም በሽያጭ መልክ ያከፋፈለ ነው ያ ማለት ደግሞ አንድ ትልቅ የገቢ ምንጭ ያገኘ እንደሆን ይተንከሳቀሰ ይገኛል
0: እንግዲህ የሐማስንና የህዝበላን ጉዳይ እስራኤል በራሷ ሐላፊነቱን ወስዳ ካልተንከሳቀሰች በአሜሪካ በኩል አሁን አሜሪካ ቀዳ ወጣች ተግባር ላይ አልዋለም በተለይ ደግሞ ሐማስ የጦር መሳሪያ ተጥቆን መፍታት ነበረበት አልፈታም አየነ በሂዝበላ በኩልም ቢሆን የዲቫኖስ መንግስት ያንን ሐላፊነት ወስዶ አካባቢውን ያስከብራል ሰላሙን ደህንነቱን ተብሎ ነበር አሁንም አቅም የለውም ነው የተባለ እንደሁን በፊት እንደተነጋገርነውም የሐማስ የሂዝበላ ድርጅትን የመቋቋም አቅም የሊባኖስ መንግስት እንደሌለው ነው በአሜሪካ ድርድር ነበር አውሮፓ አንዳንድ ሀገራት ጣሊያን ድረስ ሁሉ ሄደው ተደራድረው ነበር ውጤት አላመጣም ለማንኛውም ይሄን ጉዳይ እስራኤል በሐላፊነት መውሰድ አለባት የሚል ሐሳብ አለ
1: እሱ ልክ ነው አሁን ለምሳሌ አሁን ሐማስ መልስና እንዴ በሐማስ የተቋቋመ የሰላም ኮሚቴ አለ አሁን የሰላም ኮሚቴ አሁን ቀደም ሲልኛ ወዳንቴኒና ቱሪስቲኑን ከመግባታችን በፊትም ዘገይቶ የሚደርሱን ዜናዎች አሉ የተወጣጡ ዓለም አቀፍ ወታደሮች መጥተው አዛው አካባቢ እንዲሰብ ለመስፈር ለነሱም ቦታ ለማዘጋጀት ከባባድ መሳሪያዎችን የመሬት መቆፈሪያ ወይም ዶዘሮችን ወደዛ አካባቢ እንዲገቡ እስራኤል አፈቀደችን በማለትም በእስራኤል ላይ ምን ወቀሳ እየመጣ ይገኛል ሆም ብላን እስራኤል ይሄን የጊዜ እየገደለች አለ የሚል ሁኔታ አለ ዞሮ ዞሮ ግን በደቡብ ሊባኖስን ብትሄድ ሂዝቦላን ብትሄድ ሐማስን ቢሆን እስራኤል ራሷ እስካልሆነች ድረስ ሌሎ ክፍል መጥቶ እነሱን መሳሪያ አስፈታል ማለት እኔ አላምንም በዚህ።
0: እኔም እንደ ተመሳሳይ ሐሳብ ነኝ። ሌላው የሁቲ አማጽያን አሁንም እንግዲህ ኃይላቸውን እያጠናከሩ ነው። አሁን ደግሞ የራሱን የየመንን መንግስት ማለት እዛው ውስጥ ያለውን እነሱ ግማሹን ተቆጣጥረው የሚገኙ ግማሹን ደግሞ አጠቅተዋል የሚሉ ዘገባዎች እየወጡ ነውና የሁቲ አማጽያን እንግዲህ እጃቸው የሰፋ ነው ማለት በተለያዩ ቦታዎች እየዘረጉ ነውና ይሄን ያክል የሳውዲ አረቢያንም ራሱ የየመን መንግስትንም ያጠቁበት የሚችሉት አቅምን የታገኙ የሚለው ብዙ አጠያቂ ነው። እንዴት ነው
1: የመን በሁለት ተከፍላ ነው ያለችው? በአሁኑ ሰዓት ሰጠይ እንደው አድማጮቻችን ትንሽ ግንዛቤ እንዲኖራቸው የመን አንድ ሳውዲ አረቢያ የምደግፈው አሁን ያለው መንግስት አለ። ሁለተኛዋ የመን ደግሞ ሁቲሞች የሚቆጣጠሩት በኢራን የሚደገፍ ማለት ነው። ሁቲሞች በአሁኑ ሰዓት ከፍተኛ መሳሪያ ያላቸው ይሄም የሚቀበሉት የሚወስዱት ከኢራን ነው። ይሄ አደባባይ ሚስጥር ነው። ኢራን በጃዙር ያስወቃች ወይ በጃዙር የሳውዲ አረቢያን ያስተበደበች ያለችበት ሁኔታ ነው ያለው። ሁቲሞች አሁንም በየመን መንግስት ቢሮ ላይ አራት ሚሳኤል አስወንጭፈው ደብድበዋል። ቀድም በዜና እንደተመለከትኩት ጠቅላይ ሚኒስትሩና የፓርላማ አባላቶች ደህና ደረጃ ላይ እንዳሉ የሚተገለጸበት ሁኔታ አለ። ዞሮ ዞሮ ግን ሁቲሞችን ቀላል ናቸው ማለት አትችልም። ስታያቸው እንደው በሽርጥና በጀለብያ እየሮጡ ሲዋጉ ታያቸዋለህ። አንዳንዴ ዞሮ ግን ትልቅ ረጅም ተምዘግዛጊ ሚሳኤሎችም ያሏቸው እኛ ቤት ድረስ እኛ ሀገራችን ድረስም የተወነጨፈበት ሁኔታ አለ።
0: አትበልጥም ግን በልብ
1: እነሱ ይበልጣሉ።
0: ልብ ካለ እነሱ የመን ሁቲ አማጽያን የምንረሳው የኢራን የቀኝ እጅ መሆናቸውን እንረሳለን ይመስለኛል። ጦር መሳሪያውን የሚያገኙት እዛ ነው። አሁን እኮ የየመን መንግስት ማስወገድ ነው የሚፈልጉ። ይሄ ደግሞ መለየመንን ተቆጣጠሩ በጣም አስቸጋሪ
1: ነው የሚሆነው። ለዚህም ነው ለምን አሜሪካ ዝም አለች። በጣም ትልቅ ጥያቄ ነው። ሰጠኝ
0: ከሁቲዎች ጋር ተስማምታለች። ሁቲዎች የአሜሪካን መርከቦች እንዳያጠቁ እንዲያውም
1: የእስራኤልንም መርከቦች እንዳያጠቁ ስምምነት አለ።
0: ስለዚህ ካልነኩን አልነካም ነው። አንተ በጣም ይገርማል። ካልነካኝ አልነካም።
1: እሺ
0: ጥሩ። እሺ
2: ከክኔሴት ምርጫ ጋር በተያያዘ አስደንጋጭ ቪዲዮ አይታችኋል? ፍርሃት ወይንም ቁጣ የሚቀሰቅስ መልእክት ደርሷችኋል? እውነተኛ መሆኑንስ እንዴት ማወቅ ይቻላል? ስለዚህ ጉዳይ መጠየቃችሁ ጥሩ ነው። በአሁን ጊዜ በሐሰት መረጃ የህዝብ አስተያየት ላይ ተጽዕኖ ለማሳደር የሚሞክሩ አካላት አሉ። ራሳችሁን እስቲ ጠይቁ። መረጃው ጽንፈኛ ምላሽ ለማስነሳት እየሞከረ ይሆን? ይህንን ማሰራጨት የሚፈልገውስ ማን ነው? ከዚህስ ተጠቃሚ የሚሆነው ማን ነው? የዚህን ምክንያት ተገቢ ያልሆነ ተጽዕኖ ለማሳደር የሚደረግ ሙከራ ሊሆን ይችላል። ለዚህ ነገር ተባባሪ ከመሆናችሁ በፊት ሁልጊዜ ያረጋግጡ። ኦክቶበር 27 ቀን ምርጫው የሚወሰነው በእናንተ ድምፅ ነው። የክኔሴት ማዕከላዊ ምርጫ ኮሚቴ ቦርድ የእናንተን ድምፅ ያስጠብቃል።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው ወጣቶች ፕሮግራም የማህበራዊ ጉዳይ ሰራተኛ የቤተሰብና ትዳር አማካሪ ከሆነችው ወይዘሮ ምናሉ ተስፋውን ጋር ስለ ወጣቶች ችግርና ወላጆች ምን ማድረግ እንዳለባቸው በሚል ርዕሰ ጉዳይ እንወያያለን። እሷም በሙያዋ ምክር ልትሰጠን በስልክ መስመራችን ትገኛለች። እንደምን አለሽ ወይዘሮ ምናሉ?
1: ደህና ይስጥልኝ። ሰጠኝ።
0: ደህና ነሽ ወይ?
1: እግዚአብሔር ይመስገን።
0: እናመሰግናለን።
1: እኔም በጣም አመሰግናለሁ።
0: ጥሩ። እንግዲህ ያው እንደምታውቂው በእስራኤል ሀገር ወጣቶች በተለያየ እድሜ ደረጃ ይገኛሉ። ግን አብዛኛውን ጊዜ ችግሮች እስራኤል ውስጥ የምናየው ብኔ ኗር ከሚባለው የእድሜ ክልል ያሉትን ነው። እና እንደው የልጆች ችግር እንዴት ይታያል በእስራኤል ሀገር? እና ወላጆችም ማወቅ ያለባቸውን እንግዲህ ከእናንተ ከባለሙያዎች የግድ ብዙ ምክር ያስፈልጋል። እና በየትምህርት ቤቱም የማህበራዊ ጉዳይ ሰራተኞች እንደዚህ ለልጆች ትምህርት የምትሰጡ ምክር የምትሰጡ ብዙ አላችሁ። እና እንደው አጠቃላይ የዚህ የወጣቱን ችግር እንዴት ታየዋለሽ በእስራኤል?
1: አመሰግናለሁ ሰጠኝ። በእስራኤል ሀገር በእውነት በአሁኑ ሰዓት ብዙ አጉልቶ መነጽር እንደሚያሳየው ማለት ነው፣ ጎልቶ የሚታየው ችግሩ ያለው ወጣቶች ላይ ነው ተብሎ ነው የሚታሰበው። መታሰብ ብቻም ሳይሆን ያለው ሁኔታ ነው፣ እየታየ ያለው ሁኔታ ነው። እና በተለይም በእኛ ህብረተሰብ በወጣቶች ላይ በትምህርት ቤትም ሆነ በውትድርናም ሆነ በተለያዩ ቦታዎች አሉ ችግሮች። ግን ችግሩ ለምን አለ ሳይሆን፣ ምክንያቱም በማንኛውም ህብረተሰብ ሊፈጠር የሚችል ስለሆነ ማለት ነው። በተለይም አሁን የወጣቶችን ይሄ ጊሊት ባግሮት የሚባለውን ካነሳን መሆን ያለበት ነገር ነው። እንግዲህ መቼ ነው ከችግር የምናየው የሚለውን ነገር ትንሽ ቆይቻ አብራራዋለሁ። ግን ራሱ ጊሊት ባግሮት ወይም ደግሞ የጉርምስና እድሜ የወጣትነት እድሜ ራሱን የቻለ በሰው ላይ በልጆች ላይ ማለት ነው የሚያስከስተው ወይም የሚያሳየው ጸባይ ለየት ያለ ጸባይ አለ። አንድ ልጅ ሆኖ 5 ዓመት 6 ዓመት 10 ዓመት 11 ዓመት 12 ዓመት እስከሚሆን ድረስ በደረጃ የተለያዩ ጸባዮችን ያሳያል። ግን ፒክ ወይም ደግሞ በጣም ሰፋ ያለ ለየት ያለ ጸባይ የሚያሳየው ይሄ የጉርምስናውን እድሜ ሲይዝ 13 ዓመትን ሲይዝ 14 ዓመትን ሲይዝ የሆነ ሰውነቱ የሚያመነጨው ራሱን የቻለ ሆርሞን አለ ከእሱ ጋር በተያያዘ ማለት ነው። ተፈጥሯዊ የሆነ ነገር ነው ይሄ። ፈልጎት አይደለም፣ ወዶ አይደለም፣ በቃ ሰውነቱን በሙሉ የሚሞላው ሆርሞን አለ። እና ያ በተለያዩ ሁኔታዎች ጸባይን ይቀየራል፣ አስተያየትን ይቀየራል፣ አመለካከትን ይለውጣል። እና ይሄንን አንዳንድ ጊዜ ግንዛቤ ከሌለን ማለት ነው እንደ ችግር እንትንለዋለን። ምክንያቱም ለውጥ አለ። ትናንት የምታውቀው ልጅ ዛሬ ሲለወጥብህ እንደ ችግር እንወስደዋለን። ግን የተፈጥሯዊ ለውጥ ነው አብዛኛውን ጊዜ ማለት ነው።
0: በጣም በጥሩ ሁኔታ ነው የገለጽሽልን። አሁን አንዳንድ ጊዜ እኛ የምናየው ይሄንን በባህሪ ለውጥ አመጣ ነው እንጂ ተፈጥሮ ራሱ ያመጣበት ነው። አሁን ሴቶችም ወደ ኮረዳነት ሲመጡ ወይም ወንዶች ደግሞ ወደ ጉርምስናው ሲመጡ በአካልም ይለያሉ፣ በአስተሳሰብ ይለያሉ። እንዲያውም አንዳንድ ጊዜስ እኛም ወላጆችም ራሱ አይፈልጉንም። ይህን ደግሞ እኛ እንረዳቸውም። እና እንዴት ነው መረዳትና በዛ ጊዜ ያ ስሜት ቅድም ያልሽው የሆርሞን ሁኔታ አካባቢው የሚያደርግባቸውን ተጽዕኖ ተቋቁመው ወደ ተሻለ ደረጃ እንዲመጡ የምናደርገው እንዴት ነው?
1: እዚህ ላይ የቤተሰብ የወላጅ ግንዛቤ ትልቅ ሚና አለው። ምክንያቱም እንዳልከው በአይን የሚታዩ ለውጦች ያው ታየዋለህ። ወንዶች በ14 ዓመት 15 ዓመት ጺም ማብቀል ጸጉር ማብቀል ይጀምራሉ በተለያዩ ቦታዎች፣ ድምጻቸው ይቀየራል። ሴቶችም እንደዚህ የጡት ማጎጥጎጥ አለ፣ የተለያዩ በአይን የሚታዩ ለውጦች ማለት ነው። ግን ብዙውን ጊዜ የማይታየው ውስጣዊው ለውጥ ነው። ይሄ በውጫዊው ያለው ለውጣቸው ውስጣዊው ያለው ስሜታቸው ወይም ጸባያቸው እንዲቀየር አንዱ ትልቅ እንትን ያለው ሚና ያለውም ይሄ ነው። ምክንያቱም በዚህ እድሜ እነሱን የመሰሉ ጓደኞቻቸውን ሲያዩ በምን አይነት ሁኔታ ያዩኛል፣ ተቀየርኩኝ፣ ተለወጥኩኝ፣ እና ድምጼ ተቀየር፣ ሌላ ሰው ሆንኩኝ፣ ትናንት የነበርኩት ልጅ ዛሬ ሌላ ሰው ሆንኩኝ፣ እንዴት አድርገው ነው የሚያዩኝ? ኦኬ፣ ይሄ በጣም አይምሯቸውን ትልቅ ቦታ ይዞ እንዲያስቡ ያደርጋቸዋል፣ እንዲጨናነቁ ያደርጋቸዋል። دروس هاي من دنا برو عينو ميعون بثلا يعين نو ميعون يو الدنيا دروس يو الدنيا دنا برو يو الدنيا ويساي هنا يو الدنيا إيه إيه بكا بزو جزياتون عصاباتون سميتاتون ميكوت أتارو إيه نو من يلوني ميلو مالتنو ليلو بقول ليلو قدينو شيء عين بني دمي بعلو مالتنو بود أتو عندي نو متايو يميلو بود هاي زباتوال إيه نو ديكو أقامو زيلاي اندال كوانتم قدما من ده تقسنو يا ولاد تلك درشا يالو مندنو غنزابي يطيقال ما غنزاب معناتنو يالو لوط ما هون سلاللبس نو يهونو يالو اوكي ليجوش فلقو ادلم بيت سبب لماسقيام ويم لماسكفات ادلم ما دامت الفلق بلو ايدلم عند عند غيزي ولاد هنا تادرغ سيل يا التادرغ يتبالون سيادرغ ميغنيو فلقوت مرطوت ولاد لماسقيام فلقو ايدلم يا عند عند ولاد لب يبل إيه اللي جو باللبت إدمي بنبربت وقت مالتنو السرعة سوالا جو أسرارة تعمت أسرار مستعمت أسرار سبعة تعمت بنبربت كيزي مني متوت أثني نبارة ونتم ولا جو تسيلو تي نبارة ونقر يادر نبار من البت بيتو بقى بنبار نبت ساعتي أو ليلة مكتعتو تسلالو يعني يفران على درقنا مالت سميت والنبار مالت هيد اللم
2: ያችን ከአስራ አምስት ዓመት እስከ አስራ ሰባት አስራ ስምንት ገደማ ላይ እንዲቋቋሙ ካገዙት በግንዛቤ ማለት ነው ችግር የለም አሁን ይመለሳል ይሄ ሁሉም የሚያሳልፈው ነገር ነው ይሄ ከችግር የሚቆጠር ነገር አይደለም ማንንም እንትን የሚያደርገው ነገር ነው አይዞ ያሉ ልጅን ያበረታቱ የሚሆነውን ተቀብለው ማለት ነው ባለባበሱ ባካሄዱ ባነጋገሩ አንዳንድ ጊዜ ሄደራቸውን ዘግተዋት እናንልም ይላሉ ኖርማል ነው ይሄ ሁሉ ኖርማል ነው
0: አንዳንድ ያሁን እንዳልሽው ቀደም ሌላው መምሰል ይፈልጋሉ አሁን ለምሳሌ ጸጉራቸውን ያሳድጋሉ አካባቢውም ያሳድግ ከሆነ ጆሮአቸውን ሁሉ ይበሳሉ ወንዶች ያኔ ወላጆች ደግሞ እንዴት ጆሮውን ይበሳል በዚህ እድሜው ብለን ድርቅ እንላለና እንዳልሽው እድሜው የሚያመጣባቸው ነው አካባቢው መምሰል ይፈልጋሉ ይሄኔ ተረድተን እንደው እንደሚባለው እናንተ ባለማዎች እንደምታስረዱት ልጆችን ማቅረብ መረዳት ለውጥ ሊያመጣ ይችላል ትላላችሁና እንዴት ነው ለናቀርባቸው ምን ይችላል ወደኛ እንደ ጓደኛ አድርገን ችግሩን ወይም ደግሞ እናየውን መጥፎ ነው ብለን እናየውን ክስተት ልናርመው ምን ይችላል
2: አዝ አንደኛ አስተሳሰባችን መቀየር ያስፈልጋል ኦኬ በዚህ እድሜ ላይ የሚከሰቱ ነገሮች በሙሉ ወጣቶች ልጆቻችን ላይ ማለት ነው ሙሉም በሙሉም እንደመጥፎ አድርገን መውሰድ የለብንም ይሄ ባሁን ሰዓት ራሱን ለመቋቋም የቀነቀኑ ኑሮውን ማለት ነው የዛ ልጅ ትምርት ቤት አንድ ልጅ ወጦ ሲሄድ አንድ ታዳጊ ወጣት ማለት ነው ትምርት ሊማር ብቻ ይመስላል ምን ይላል አይደለም ብዙ ውጣ ወረዶች አለው ብዙ በቃ ህብረተሰባዊ የሆነ ማለት ነው እሱን መሰሎችን ለመምሰል ለመመሳሰል እንዲወደድ እንዲያዩት እሱን እንዲከተሉት ብዙ ጥራቶችን የሚያደርጋቸው ነገሮች አሉ ኦኬ ይሄን ቤት ተመልሶ ሲመጣ ፊታችን አቆሳትረን ደሙሱ ምን ያድርገ ነው ከትምርት ቤት ዋይ ይሄ ያመረባል ጥሩ ነው ተብሎ የተባለው ነገር ከቤት ሲመጣ እኛ ቀስሙን سنሰብረው ምን አይነት ግጭት እንደሚፈጠር ማሰብ ያስፈልጋል እና እንደም ይሄን እንደመጥፎ አትቁጠሩት ግንዛቤ እንተማልከ ያስፈልጋል መውሰድ ያስፈልጋል አስተሳሰባችን መቀየር ያስፈልጋል ለየት ያለ ጸባይ ሲያሳይ ግን ኦኬ እዛ ላይ ወነተም ትኩረታችሁን መቀየር ያስፈልጋል እርዳታ ሊያስፈልገው ይችላል ወነተም እዛ ላይ የናንተን ቁጣም ሆነ የናንተን ገደብ የማድረግም ሆነ የናንተን ለየት ያለ ንከብካቤም ሆነ ሊያስፈልገው ስለሚችል ለየት ያለ ጸባዮችን ስታዩ እዛ ላይ ያው በደምብንት ማለት ያስፈልጋል ግን በአጠቃላይ አብዛኛውን 70% 80% ወጣቱ ግን የሚያሳየው ለውጥ ከጊዜ ከድሜ ጋር ከተፈጠሮ ጋር አብሮ የተያዘ ስለሆነ ያና ክብሮ የራሳችሁን የነበራችሁበትን እያስታወሳችሁ ወላጆች ማለት ነው አይዞ ያልፋል ያላችሁ ያበረታታችሁ ማድነቅ ካለባችሁ ቦታ ላይ ያደነቃችሁ በጣም ቅስም ሳትሰብሩ በጣም ሳዝንትን ሳትሉ የሱን ስሜት እየተጠበቀ ማለት ነው ጓደኛ አድርጎ የሆነ በጎባይና የሚባል ነገር አለ አይደል እንደዛ አይነት ወላጅ ደመሆን መሞከር አስፈልጋል
0: በጣም በጣም እንደው ችግር በትምርት ቤቱም የመማር ፍላጎታቸው ይቀንሳል አንፈልግም አንሄድም የማለት ፍላጎታቸውም ይጨምራልና በዚህ ጊዜ እንደው ከትምርት ቤቱ ጋርስ ተባብሮ የልጆችን ሁኔታ መከታተሉ እንዲታይዋለሽ
2: ትምርት ቤት አንሄድም የሚሉ ልጆች ብዙውን ጊዜ ምናልባትም ከትምርት ቤት የሚረብሻቸው ነገር ሊኖር ይችላል ይሄ የወላጅ ድርሻ ነው ለምንድን ነው ምን አይነት ነገር አለ ሁሉ ጊዜ ችግር ሲኖር ብቻ ሳይሆን ችግር ሳይኖር በተከታታይ ከአስተማሪ ጋር ወላጅ ክትትል ማድረግ ይሄ አላፊነታችን ነው አስተማሪዎች እኛ ጋር የሚደርሱትኝ ልጁ ችግር ሲያጠፋ ሲያደርግ ብቻ ነው እኛ ደግሞ የኛ ኃላፊነት ምንድነው በቀንቀን ማለት ነው ቢያንስ በወር አንድ ጊዜ በወር አንድ ተኩል አንድ ጊዜ ደውሎ ሊሆን ይችላል ሄዳችሁ ሊሆን ይችላል መልእክት ልካችሁ ሊሆን ይችላል የልጁንን ሁኔታ መጠየቅ ያስፈልጋል አልሄድም ካለ የሆነ ችግር አለ ወይ ከትምህርት ቤቱ ወይ ከአስተማሪዋ ወይ ከጓደኞቹ ወይም ከአካባቢው የሆነ ችግር አለ መገንዘብ ያስፈልጋል ይህንን ችግሩን መፍታት የኛ የወላጆች ኃላፊ ነው ዝም ብሎ ይሄድ ይያለን ወይም ወስደን ጠላን ዝም ብለን ዞር ብለን ይሄድ ምናምን ይሄ መፍትሄ አይደለም
0: ችግራቸው መረዳታል
2: ችግራቸው መረዳት ያስፈልጋል እኛ ካልተረዳንላቸው ማንንም ሰው አይረዳላቸውም አስተማሪዋ ተረዳላቸውም ማህበራዊ ጉዳይ ሰራተኛዋ ተረዳ ማንንም ሰው አይረዳላቸውም የልጆቹን ችግር መገንዘብ ያለበት ወላጅ ብቻ ነው ወላጅ ያቀተውና ወይም ደግሞ የሆነ የሚያስፈልገው እርዳታ ነገር ካለ ወደ የበላይ አካል ወይም ደግሞ ወደ ባለሙያ የመሄድ እንትን ይሄ ይጣበቅበታል ከወላጅ ችግር የለም ግን የመጀመሪያውን እርዳታ የሚያቀርብ የመጀመሪያውን ሁኔታ የሚመለከት ወላጅ ነው
0: በትክክል ጥሩ ነው ወይዘሮ ምናሉ እንቀጥላለን እንደዚህ አትጥፊብን በጣም ነው እናመሰግን ትልቅ ትምህርት ነው የሆነን እንግዲህ አድማጮችም አስተያየታቸውን ሰንዝሩ ጥያቄዎችም ካሉ እናቀርባለን ለዛሬው በዚህ እናብቃ እጅግ በጣም እናመሰግናለን
2: እናመሰግናለሁ ፈጥ
0: ቻው የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው ወጣቶች ፕሮግራም ይህን ይመስላል ሳምንት ሌላ ወጣቶች ፕሮግራም ይዘን እንቀርባለን የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ እስከ ሳምንት ቸርን ሰንብት በደህና ቆዩ

0: አይቻው እንደሞ ወደ ቃለ ምልልስ ነው ምናልፍ እንግዲህ ምርጫው ሊደርስ ነው ተወሰኑ ቀናት ነው የቀሩ የፖለቲካ ፓርቲዎችም የራሳቸውን ጥረት ያደረጉ አሉ። እንግዲህ እናነጋግራለን በካሆን ላባን ፓርቲ ሁለተኛ ቦታ የሚገኙት ወይዘሮ ፕኒና ታምኖሸቴ በስልክ መስመራችን ይገኛሉ። ጤና ይስጥልን ወይዘሮ ፕኒና።
1: ሰላም ወንድሞች ሰጠኝና ይቸው እንደምናችሁ ለእናንተ ለህብረተሰቡ በምሉ ደስሚ
0: ደህና ነን። እኛ እንዴት ነው የምርጫው ዝግጅት? የተወሰኑ ቀናት ነው የቀረ።
1: ዝግጅት ትንሽ ጊዜ ነው የቀረ። ለምን በኩል የሚሆን ገበር እርዳታ ደግሞ በጥሩ በሰላም ይምጣልን። ምርጫው እንቅስቃሴ ብዙ እንቅስቃሴ አለ ደግሞ ያለው ህዝቡ ባለው ከተማ የደወሉ አይዞች ሲሉ ደግሞ ጥሩ ጥሩ ስብሰባ ነበረን በረኸቦት ባለው ሁላ ከተማ እንደ 450 ሰው መጥቶ ተኝ ጋር ተጎኘ ነው የቆሙ። ያስደስታል። በጣም ያስደስት ነገር ነው። እኛ በራሳችን ትንተባበር በጣም ትልቅ ነገር ነው። ይሄ ነው ውጤት የሚያመጣ። ያለ ነገር ውጤት አይመጣም። ወገን ለወገኑ ነው። ወገን ደግሞ ተመስገን በስራዬ በብዙ አመት መስራ ለወገናችን ለሁላው ለህብረተሰቡ በሙሉ ለልጆቻችን በፖሊስ ቢሆንም በአልያ መስተሽተው ለኛ ወንድሞቻችን እህቶቻችን የቀሩትን ያመጣውት በሌላ ነገር በስራ ለወጣቶች በትምህርት ቤት በኢትዮጵያ የቀሩት በጦርነት ገዛ እና በኮሮና በብዙ
0: ስለሚቀጥለው ምርጫ አሁን
2: አሁን ያሉበት ሁኔታስ ምን ይመስላል? ፓርቲያችሁ
1: አሁን እኮ ያለንበት እንደማው ብዙ ባይሆንም እኛ አሁን በጣም በጣም የሚያስደስተኝ እንደ ባለፈውም አይደለ ባለፈው ብዙ የለፋው ለሰው ሁላ ያረጉት ሁላ ተዘርዘር ተነግራቸው ዛሬ ይገርማችኋል ብዙ ሰዎች እኛ ታልደውል እነሱ ይደውላሉ። ፕኒና እናውቃለን መከራ ያየሽለኛ ታንቺ ጋር ተጎኝሽናነ ስለዚህ ይሄ የሚያስደስት ነገር ነው። የኛ ህብረተሰብ የኛ ህብረተሰብ ብሩክ ናቸው። ብሩክ ዋና ብሩክ የኛ ደግሞ ውጤት ያምጣልን ቴክኒክስ ገብተን ወደ ከፍ ከፍ እንድንሆን ሚኒስተር ሆነን ውጤት መፍቴሃ ለህብረተሰብ በሙሉ እንድናመጣ ጉልበት እንድናገኝኛ የኢትዮጵያ ህብረተሰብ ጉልበት እንድናገኝ በፖለቲካ መስተታተፍ አለብን። ስለዚህ ነው መከራን ያየው በ10 አመት የሚበልጥ መስተታተፉ ለጊዜ ያውን በክነሰት ወጥቼ ነበር ሁለጊዜ ተገላለው በሰላም አሰልፊ በሰላም ሳቢ ሆነም ነፍሴ ማር በሰለሞን ተካቢ ሆነም እናንተ እንትመጡ ነበር
0: ታችሁ
1: ያያችሁ ብዙዎች ነው ራሳቸው መጥተው የተሳተፉ ፕኒና አይዞሽ ሚሉ እና እንደምታውቁት አንድ ነገር ሁለተኛ መቀመጫኛ ነው ብቻ ያለሁኝ ሌሎች የሉም። እንደምታውቁት ወይ 15 ቦታ ወይ 20 ቦታ ይሰጣሉ መቀመጫ ገርኛ ሁለተኛ መቀመጫ አው በሚጋን ደግተው ነው ሰጠኝ።
2: ይሄ ላይ ግን አሁን ባለፈው ምርጫ እናስተውሳለን ብዙ ደጋፊዎች ነበሯቸው ፓርቲው ሙሉ በሙሉ። አሁን ግን የናንተ ፓርቲ በግምታዊ ጥራት በሚካሄድበት ሰዓት
0: ስካሪም
2: አው በስካሪም ስናይ ወደ ክነሴት የሚያስገባ ድምጽ የላችሁ ምን ያደረጋችሁ ነው ያለማት
0: ሆዛሲማውን እንደማታልፍ ነው የሚነገረው ስካሪም
1: አው በኒ ጋንት ለምን በስካሪም በግምገማ እንደዚህ ውጤቱ ብትጠይቁኝ አንድ ሰው አለ ተፖለቲካ በሁሉ ፓርቲ አንድነት የሚናገር አንድነት እናርግ ሚል ግራ ክንፍ ታንል ቀኝ ክንፍ ታንል አንድነት

0: ሲቡር
1: የሚወስነው ህዝብ ነው
0: የሚወስነው ህዝብ ነው ህዝብ ብስል ነው ህዝቡ ብስል ነው ያውም የኛ ህብረተሰብ በጣም ብስል ነው ያውቃል ማን ነው የሚሰራለት ማን ነው ችግር ሲመጣበት ዛ ጋር እተነሱ ጋር ያለ ስለዚህ ሁለጊዜ የራሴ ለሁላ ህብረተሰቡ አይዟቸው ጠንካራ ሁኑ ብዙ ውጤት አለ
2: አሁን ወይዘሮፕኒ
0: ብዙ ውጤት አለ
2: ወይዘሮፕኒ አሁን ብታልፉና ክነሴት ተመርጣችሁ ብትገቡ አሁን እንደምናየው የተለያዩ ጉሽ የሚባሉ አሉ እና የእናንተ ፓርቲ ከማንኛውም ጋር ነው መንግስት ሊመሰረት የሚችለው
0: እኛ ያልነ ግራቀን ስንዳትሉ ወቀኝ ክንፍ አትበሉ አሚስራል አንድነት ያስፈልጋል ጦርነት ማጠቃት አለብን ጠላታችን ማጠቃት አለብን እንዴት ቢለው ነው አሚስራል የሚያጠቃ ኢስራኤል ማጠቃት ተፈልገ የኛን ጠላት አንድነት ያስፈልጋል መቼ ነው የሚያጠቁነ ራሳችን ፍልስፍልክ ዘለን ትንጣላ በ2023 ዓመተ ምህረት አይተናል ሐማስ ያረገነንውላ ልጆቻችን አርዶ ሴቶችን ደፍረው ውላውን ያረጉትን ባዛ ገብተው አይተናል ይሄ የመጣብን አንድነት ስለላገኘነ ስለዚህ እኛ እንደማየው ጉሽ እንደዚህ ጉሽ የላ ጉሽ ትሉ ይሄ ነገር አሚፈል በጣም ያፈጀዋል ስለዚህ እንዳልኩቴ በኒጋንት አንድነት ያስፈልጋል ይላል ደግሞ ደግሰው ነው እንዴት አርጎ ነው ኢትዮጵያን ህብረተሰብ በተሰብ የሚወድ በጣም ጀግና ነው ሚብጫ ሞሼ ሚብጫ ስሎሞ እሱ ራሱ ነበረ ዋና ወታደር ነው የነበረ እሱም ነበረ በሚብጫ ሞሼ እና በሚብጫ ስሎሞ ደግሞ በስብሰባው አርገን ነበር በረሆቦት 450 ሰው እንዳልኩቴ በሁላው አገር መጥተው ሁላው
2: ተመረጡ ምንድን ነው መስራት የምትፈልጉ አሁን ለምሳሌ
1: እስካሁን ያላደረጉት
2: ያልሆነ ብንተመረጡ ክነሴት ገብታችሁ መንግስት ብታቋቁሙ ምንድነው ለመስራት
0: በኢትዮጵያ ጉዳይ ብትጠይቁ በእኛ ህብረተሰብ ጉዳይ ብትጠይቁ በመጀመሪያ ወንድሞቻችን እህቶቻችን በኢትዮጵያ የቀሩት ብነ አሉነ በጣም ብዙዎች አሉ እንደምናየው ብዙዎች አዛንቶች የኛም ደሞ ወጣቶችን የገንዘብ ነገር የችግር በእስራኤል መጥቶ ሁላ ውድ ሆኗል ይሄን ውድ ነገር ወደ ታች ማውረድ አለብን እንደምታውቁት አው እንደምታውቁት ደሞ የፖሊስን ባለፈው አመት ተዋግቼ ነበር በንግቪርን ለምን የልጆቻችን ምታስራ አሁን ባለፈው ወራት እንትን ተዘርዝሮ ነበር በጋዜጣ በጣም ተሰቁሏል ስንት ነው የሚከፍቱባቸው ፋይል ይሄን ነገር እተምሞት ይሄን ነገር እታገላለሁ ለምን የኛ ልጆች እኩል ናቸው ተረሆብ ትሄዱ ወይ መሲባት ትሄዱ ዝም ብለው ወደ እነሱ የመጡ የሚያስሩባቸውን ነገር ይሄን ጨምሬ እታገላለሁ ደግሞ እንደምታውቁተው ብዙዎቹ የዩኒቨርሲቲ የሚተምሩ እና ሚክላላ የሚተምሩ እነዚህን ስራ ጥሩ ስራ ያስፈልጋል የኛ ህብረተሰብ አንድነት እኛ መስራ አንድነት እንዲሆን አንድ አዲስ ገበውት ነው አንድ ደሞ ለካዳሽ እና ቫቲክ ማለት አንድ ትግሪ አንድ አማር ይሄ ነገር አያስፈልግም ይሄ አንድነት ሁላችን እኛ የተባበርኩ ይባለው ከተማ አንድነት ያስፈልጋል ጥንክርና በትምህርት በሁላው ነገር ስልጥነት እንዲሆንና ይሄን መስራት አለብኝ በእስራኤል ሁሉ ዓለም ብትጠይቁ በኒጋንት ራማት ካልነበረ ታርቢታ ሆነ ነበር ዋና አላፊ የወታደር ስለነበረ በመጀመሪያ ማጥቃት የኛን ጥላት ማጥቃት አለብን
2: ለምንድነው ግን ፓርቲያቸው ባለፉት ጊዜያት እንደዚህ ድጋፉ የቀነሰ ለምሳሌ አኹዛ ሲማ ያልፍም እየተባለለች ምክንያቱ ምንድነው ብላችሁ ታስባላችሁ
0: ምክንያቱ የቀኝ ስሞል ቀኝ ነው አንኾን
1: የግራ
0: ክንፍ እናጠቃለን ይላሉ አያገባንን ቢቢ እናጠቃለን ለምን እናንተ ጠቅላይ ሚኒስትር ነታንያሁ በጦርነት ለምን ገባችሁ ብለው ምህኛት ይዘዋል ለምን በጦርነት ገባችሁ ዛሬም የቤኒ ጋንት አላፊዬ ምን ነው መልሱ እኛ እኮ ለእስራኤል እንገባለን ليسال موتات بكبد غزي جفتن تبنيام نتنياهو عند الناس يسفل قال قلنا الناس ما تكتنهم يفلقوا ايه نجر جاني يسازنال يتتعلو بتام بتام تندتالات نيونو قلن وندمنا هتنن قلن كنفتنل كيني كنفتنل هلا وعدلتش نقريتو من ودات سلتي عند الناس يسفل قال سلميل باقي مجمان

0: እሱ የተጣሉት ያውም በቴሌቪዥን ይጣሉታል ግንኛ እሱ በጣም ተንካራ ሰው ነው የብቻ ሳይሆን ምንም እንደምታውቁት ሊኩድ ኔቪሎይ ነበር በሌላ ደሞ በሌላ ፓርቲ ኔቪሎኛል አንቺ በጣም ተንካራ ነሽ ፍኒና ግንኛ እኮ በጉ ሰው ያረገሽን በበጉ መመለስ እንደዚህ ነው የሚባል
1: በጉ ያደረገን በበጉ በጉ መመለስ አለቀን ነው ታ
0: ራሳችን የኛን ስም እንዳላጠፋ የራስን ስም ብቻ ሳይሆን የኢትዮጵያ ህብረተሰብ ስም እንዳይጠፋ
1: የቤኒ ገልጽ ታማኝ ነኝ ነው ታማኝ ሁኛ ብር የቀጥለ
2: ቃሌን አላጥፍም ማለት ነው
0: ስለዚህ ነው ቴሌላ ፓርቲ ያልሄድኩኝ ስለዚህ ነው ቴሌላ ፓርቲ ያልሄድኩኝ ግን ቅስቀሳ ያስፈልጋል ደግሞ እንደምታውቁት በሌላ ፓርቲ በጣም ራቅ ራቅ ያለ ቦታ ነው የሰጧቸው እንደዚህ ያለ ቦታ እኮ እኛን አያከብርንም ህብረተሰብ ኢትዮጵያን አያከብርም ስለዚህ እሱ የሚያከብር ሰው ነው በኒጋን በጣም ነው መከብር ውሃ ነው በጣም ያከብርና የውሃ አዎ የውሃ አማርኛ እኮ ተሻሽሏል
2: ተሻሽለሻል በጣም ጎብዘሻል
0: አይቸው ጎብዣለሁ በጣም ጎብዘሻል ተውላው ትደውሉልኝ በልቤ ስለምናገር አማርኛውን ተማርኩት እንደ ቆድመም አይደለ ስለዚህ ደግሞ በዚህ አድራሻ አንድ አድራሻ ምስገናኝ ማቅረብ እፈልጋለሁ ምስገናዬን ለሁላው ለሚደውልኝ በዋትሳፕ የመረቁ ማልዳ እናቶች አባቶች አዛንቶች ያውም ይገርማችኋል የዚህ ሳምንት አንድ ሰው 90 አመቱ ነው በወጠሩነት የነበረ ጊዜ ባለፈው አመት 600 አምጥቼ ነበር አየር ሰድጅ ያን ሰው 90 የቀዳ በድምጡ የደወለ አይዞሽ የመረቁሽ ጠንካራ ሁኝ በጎንሽ ነው ትለኝ እንደዚህ ሰው የተበረከ ሰው ነው የተመረቀ ሰው እንደዚህ እድሜው ለእኛ ብሎ የተቆረቆረ የሚደውልልኝ የሚመረቀ ያልኩ ስለዚህ እግዚአብሔር ነው የሚፈጽመው ደግሞ በሱ በታች ህዝቡ
2: መልካም እድል እንመኛለን እግዚአብሔር ይመስገን
0: አሜን ቶዳ መሰግናለሁ ቻው ቻው
2: ክብራትና ክብራን መጮቻችን አሁን ደግሞ መስመር ላይ ቤት እስራኤል
1: ጾሜት ቤት እስራኤል
2: ፓርቲ ሊቀመንበር አቶ ጋዲ ባርከን መስመር ላይ ነው። ጋዲ ተነስተን እንደምን አመሸ?
3: ተነስተልኝ አቶ አይቸው አቶ ሰጠኝ እንዲሁም ለአድማጮቻችን
2: እንዴት ነህ? ደህና ነው ወይ? እንግዲህ አንተ ያልነውንም እናውራ ካንተ ጋርም ከወዲሁ ያው ብዙማ እንደራራቀም አይደል?
1: አንተ ትመልጣለህ።
2: ተው
3: ካብሮን ደግህ ጋር አንተ ደላላ ነው።
2: ምነው ሳክ? በጣም ሳክ።
3: አባቶቻችን ካብሮን ደግህ ጋር አውያት ተሰደድ ይላሉ።
2: እሺ ጋር እንዴት ነው ያለው ሁኔታ? ምን ይመስላል እንቅስቃሴው? ምን ላይ ደረጃ ነው ያላችሁት አሁን?
3: በጣም በጣም ደስ የሚል ታሪካዊ ጊዜ ነው ያለንበት። እኛ እንግዲህ ይሄን ቤት እስራኤል የተባለውን ፓርቲ ስንመሰርት ምንም በመርጫው ሰዓት ሆኖ ቢቀርብም ከሁለት አመት ተኩል በፊት አስቀድመን የተዘጋጀንበት ከሃይማኖት አባቶቻችን ጋር ከተለያዩ ወጣቶች አዛውንቶች ጋር ተመካክረን ከተወሰኑ ሰዎች ጋር ይህን ያዘጋጀነው ዛሬ በደስ በሚል ሁኔታ ራሳችን ችለን ታሪክ ይህ ህዝብ ሁሌም ይህ ቤተ እስራኤል የሚባል ህዝብ አባቶቻችንም ድሮ ታሪክ የሰሩ አሁንም በእኛ ትውልድም ታሪክ የምንሰራው ይሄ ቤተ እስራኤል ፓርቲ የፖለቲካ ፓርቲ ብቻ ሳይሆን ለወደፊቱ ዘላቂ ከትውልድ ትውልድ የሚያልፍ ትልቅ ስራ ይዘን ስለመጣን ይህን ደግሞ ህብረተሰቡ ከእግዚአብሔር በታች ሆ ብሎ ተቀብሎት እየተንቀሳቀስን እንገኛለን። ትላማታ ፒታህ ትቅባ መሸን፣ ከዛም በፊት ደግሞ ሀሬሽ፣ ኢየሩሻላይም፣ ቤት ሸሜሽ፣ በተለያዩ አካባቢ ከተማዎች የተንቀሳቀስን የመጣው ሳምንት ደግሞ ረሆቦት ከተማ እሁድ እንገናኛለን። በነቲቦት ከተማ አቶ ሰጠኝ ካልሰማው ጥያቄ
1: ወደ ጥያቄ ልናልፍ ነው። እሱን ለግላችሁ አድርጉ ለማለት ነው። ይሄን የሚቀጥለውን ዝግጅታችሁን እኛ አሁን ባላችሁ የፓርቲው እንቅስቃሴ የቀሩት ቀናት ትንሽ ናቸው። አሁን እንግዲህ ቤተ እስራኤል የሚለውን አንተ እንደመሰረትከው እናውቃለን። ጾሜት ከተባለ በኋላ እና ማን ናቸው አባል አብረው ያሉ ጾሜት ቤተ እስራኤል ፓርቲ ውስጥ?
3: እንግዲህ የኛ ፓርቲ የህብረተሰቡ ጾም ቤት እስራኤል የሚባለውን ፓርቲ ስንመሰርት ከተለያዩ ቋሚ ፓርቲዎች ደግሞ በመወያየትና አብረን ለመሄድ ማለትም እንግዲህ ከሌሎች ጋርም ተደምረን ድምጽም የሚያመጡ ተወያየን በኋላ አብዛኞቹ ለምሳሌ ከነዛሊሃ ጋር ተነጋግረን ነበር እነሱኛ ምን ያሉት ድምጽ አምጡና ቦታ የለምን ተባልነው ሌሎችም እንደዛ ነው እነዚህ ግን ጾመት የተባለው ፓርቲ የሚመረው የህግ አማካሪ ጠበቃ ሞሼ ግሪን ይባላል በግብርና ዙሪያ ነው የሚሰራው እንደዚህም ሆኖም ፓርቲውን ሁለት በሚመረው እሱ ከኔ ሁለተኛ ሆኖ ይሄዳል ሶስተኛ ደግሞ ከህንድ የመጡ ህብረተሰቦች እንዲያውም ካገዱት ስትቋቋም ጀምሮ ከኛ በፊት የመጡ ወደ 150 ሺህ የሚሆኑ ኗሪዎች ያላቸው ግን በፖለቲካ ጉዳይ እንደኛ ህብረተሰብ ገለልተኛ ከኛ እንዲያውም የባሱ ማለት ይችላል የኞቹ እኛ በዚህን 40 አመት እየተዋጋንም ይያልንም በዚህም በዚህ ያለ ፓርላማ ደርሷል ይሄን በተመለከተ ሌሎችም ከሚሊኒየም እና ሀገሪቱን የሚያገለግሉ ከነሱ ጋርም ተአብረናልን ይህ ፓርቲ ቤተ እስራኤል ፓርቲ ከጾመት ጋር ትንገናኝ ትንስማማ ከአንድ እስከ አምስት ባለው አራት ወንበር የቤተ እስራኤል ፓርቲ ነው ከኛ የሚወዳደሩ ለምሳሌ በስጋን አሉፍ ታሚራ ላዛር አምስተኛ ደረጃ ይዟል ወንድማችን አቶ አስማማው በላይ ደግሞ ከዚሁ ፓርቲ ከቤተ እስራኤል ፓርቲ ያለነበት በእኛ አመራር ሆኖ ነው እንግዲህ ይሄም ምርጫ አንዳንድ ወገኖቻችን እንዴት ነው ድምጽ በቂ ድምጽ የለም ይላሉ አንደኛ ብቻችን አይደለም ወዳደረው ሁለተኛ በቂ ድምጽ የሚመጣው ህብረተሰቡ መጥቶ ሲመርጥ ነው የኛው መወዳደራችን የፖለቲካ ብቻ ሳይሆን ማንነትና ለወደፊቱ ታምር ምንሰራበት ነው አሁን ለምሳሌ የኛ ልጆች የበተስፋ ልጆች እዚህ ተወለዱት ወደ ዩሮፕ ታሪክ ለማንበብ ይሄዳሉ በጀርመን በፖሊን ይሄዳሉ ለመሄዳቸው ጥሩ ነው ለምን እዚህ ተወለዱት ህፃናቶች ልጆች የኛ ወደ ኢትዮጵያ አያት ቅድማቶቻቸው ምን እንዳሳለፉ ቤት እንደነበሩ እንደ ተለያዩ ሙዚየም ማስቀመጫም ሄደው ለምን አያዩትም ይሄን ማድረግ አለብን ራሱ አማርኛ ቋንቋ ለማበረታታት በሩሲዎቹ ከዚህ ተወለዱ የነሱ ልጆች ኪታ አለፍ ሲደርሱ የራሻን ቋንቋ እየተናገሩ ነው የሚገቡት የኛ ልጆችም እዚህ መማር አለባቸው ይሄን ይቅርና ለወጣቱ ማሽካንታ ዛሬ አብዛኛው አግብቶ ከወላጁ ቤት ወይም በቤት ክራይ በጣም ተቸግሮ የሚኖር ነው አገሪቱ ሀፍታም ናት ብዙ ድሀ ህዝብ አላት ይህ ሀፍት ደግሞ ለተወሰኑ ነው የሚከፋፈለው የኛ ህብረተሰብ ደግሞ ራሳችን ችለን መከፋፈል አለብን ኢትዮጵያ የቀሩትን ወገኖቻችን በተመለከተ በግማሽ አመት ውስጥ ባጀት አስመድበን በመጣው መንግስት እኛ ራሳችን መወሰን ስለምንችል ሁላቸው መንግስት የፈረመላቸው ተፈርሞላቸው ምስራዳፍንም የሚጠብቁትን ለማምጣት ሁሉችን ዝግጅት ነን ይሄ ደግሞ በማንኛውም እንደገና ልመን አይደለም አሁን የተለመደው በዚህን 40 አመት የኛ ኢትዮጵያኖች በተሳይለ የፖለቲካ ሰዎች ህደን ተለፈጠን ነው ከኔ ጀምሮም እስካሁን ድረስ ነበርኩበት እኔም ብቻ ሳይሆን ህብረተሰቡን ለመጣውቱ ለማገልገል ስንል ራሳችን እስኪ አንድ ቀን እንችላለን እንምራ ጅራከ መሆን ለራሳችን ለማለት ያቋቋም ነው
1: ግን አሁን በማፓታስ ጋሬም ብዙ አናያችሁም በተለይ ትንንሽ ፓርቲዎች እንዴት ነው ታዲያ
2: የነሱ ውስጥ ግምገማ ታደርጋላችሁ እናንተ
3: በጣም ጥሩ ለምሳሌ እኛ ሴኬር በሴኬሩ ብቻ ሳይሆን በቴሌቪዥን ሁሉ እንዳን ቀርብ የተደረገብኝ ሚና ጨዋታ ተናግረናል የማይቀርብበት አንደኛ እኛ የቀኝ ክንፍ በሙሉ ካሩጽ 43 ጀምሮ ሌሎቹ በሙሉ እኔ የኛ ፓርቲ ቦታ እንዳይቀበል ተደረገ ከላይ መመሪያ ተቀብለው
1: መመሪያውን ሰጠ እዚህ
3: እንግዲህ ያው የምርጫ ጊዜ ስለሆነ የሌላ ጉዳይ እንዳንገባ ምን ተደረገ ራሱ ሲገባ ሁለት ሶስት ጊዜ ከኡልፓኑ ገብቼ ተመለስኩ አይ ዛሬ አንተ ልትቀርባችን በሌላ ቀን ብለው መለሱኝ ሌሎቹ ደግሞ የግራ ክንፍ ደግሞ ናታንያውን ካልተሳደብኩ በድምጻቸው ላይ የላኩልኝ ከፈለጋችሁ በግላችሁ ለሁለታችሁ አስተማችኋለሁ በኋላ በግላችሁ በሌላ ቁጥር እንተ ጠቅላይ ሚኒስትር ናታንያውን ካልተሳደብክ ክፉክ ነገር ካልተናገር ካናቀርብህም አሉ እኔ ደግሞ ለምን አደርጋለሁ እኛ የቀኝ ክንፍ ነን ይሄ ፓርቲ ከነሴቱ ከገባ በኋላ ጠቅላይ ሚኒስትር ናታንያውን ነው ወደ ጠቅላይ ሚኒስትር የሚሾመው
1: እናንተ የምትደግፉ እንደ አምካ እስራኤል ካሁኑ ነው አስቀድማችሁ አቋም ያዛችሁ
3: አረ እንዴ ለምን የኛ ህብረተሰብ እኮ በሙሉ የቀኝ ክንፍ ደጋፊ ነው አገር ወዳድ ነው ማንኛውንም
1: ሌላ አካል መንግስት ቢያቋቁምስ እንደው
3: እኛ በመጀመሪያ ደረጃ በዚሁም ምርጫ ራሳችን አልፈን ከጠቅላይ ሚኒስትር ናታንያው ጋር ነው ጎን ነው የምንቆመው ጎጆ ነው ወጣን እንጂ ከሌላ ቤት አይደለም እናልፈው እኛ ራሳችን ችለን ግን በህብረተሰባችን ለማገልገል ወገናችንን መገልገል ልንገራችሁ አቶ አይቾና አቶ ሰጠኝ እቺን ሀገር እንደኛ በተሳይል የሚወዳት አለ ተብሎ እስራኤል ሀገር የሚፎካከርንም የለም ያቃሉ የኛ ወገኖቻችን እኮ መንገድ በሰማይ ቢገዝ በአየር ቢዘጋባቸው ወላጆቻችን አባቶቻችን በአንድ ትውልድ እንኳን ከኛ ጋር ቆመው ይሄዱ በሱዳን ብቻም አልባ አልፈውት ነው የመጡት 4000 ህዝብ ገብረው እና ለዚች ሀገር እንወዳታለን አሁን አንወዳትም ብሎ ጽዮናዊን ለኛ ትምህርት ሊያስተምርና አይችልም እና ከዚች ከኛ የበለጠ እቺን ሀገር የሚቆቆረላትና የሚወዳት እንደሌለ ሁሉም ያውቃል ግን እኛን የቤተሰብ የበታችነት ሁሉ ጊዜ ቁልቁል አድርገው አሁን የኛ ችግር ምን መሰላችሁ አቶ አይቸው አቶ ሰጣይ ለወገኖቻችን አድማጮቻችን ይህ ቤተሰብ ለምሳሌ ፓርቲ እንዳይወጣ አራሱን እንዳይቻል እንዴት ነው የሚልኩብን የኛን ሰዎች ነው የሚልኩብን ያውቀው አሁን በገንዘብ ተመድበው በስንትን ሺ ያንዳንዱ ተቀብሎ ህብረተሰቡ የዲኩድን ልብሳት ለብሰው ህብሩ እንዳይመረጥ እየተዘጋጀ መሆኑ ነው ህብረተሰቡ ያውቃል እኔ
1: እንግዲህ ምናውቀው የለም ገንዘብ ተከፍሎ እንቅስቃሴ
3: የሚያደርጋቸው እኔ የምናገረውን እኔ ያውቃለሁ እናንተ ናችሁ ያልኩት እኔ ነኝ የምናገረው ጥያቄ ካለ ወደ እኔ የሚመጣው እና ግን አስጨርሱ ሐሳቤ እኔ የምናገረው ምንድነው እንዳንድ መሪ ወገኔን ዛሬ ተለፍጭ አይደለም አንድ ቁጥሩኝ ነው መራ አላፍነት አለ ለዚህ ህብረተሰብ ለማሳለፍ የኛ መመረጥና መግባት አይደለም ይህ ህብረተሰብ ከ40 አመት በኋላ ውሃ ቀጅና እንጨት ፈላጭ ሆኖ ሊቀመጥ አይችልም ይሄን እናንተም በዚህ ሚዲያ ማሳለፍ አለባችሁ የፖለቲካ ጉዳይ አይደለም ይህ ህብረተሰብ በገንዘብ የሚሸጥ አይደለም አሁን አውቃለሁ ከሀብሬ ሟጣ ጀምሮ በተለያዩ ሰዎች በሙሉ ስንት ገዘብ እንደተቀበሉ አሁን ልብሳቸውን ለብሰው ከፊት ህብረተሰቡን እያጭበርበሩ እንደሚቆም ይታያል።
1: ስለምርጫን
3: እንቋወምም ጠቅላይ ሚኒስትራችን መስተመስ የቀኝ ክንፍነን ሁሉም መልካም እድል ይህን ህዝብ ግን ከሁለት ትውልድ በኋላ እንደ ማንኛውም የገበያ ዕቃ እንደሚሸጥ አድርጎ በገንዘብ የሚያቀርቡት ህብረተሰቡ ማወቅ አለበት።
1: እሺ ከተመረጣችሁ እናንተ
2: ምን ማድረግ ትችላላችሁ? ሐሳባችሁ ምንድነው?
1: ምንድነው ምታስፈጽማቸው 2 3 4 ነገሮች ምን ሊሆኑ ይችላሉ?
3: አንደኛ አለያም በተመለከተ መንግስት የፈረመላቸውን እህት ወንድሞቻችን ኢትዮጵያ ከህብረተሰባቸው ጋር
1: እንዲፈረመላቸውስ
3: እንዲመጡ ምን አልከኝ?
1: ያልተፈረመላቸው ማይጠባበቁ ፋይል የሌላቸው አሉ።
3: መጀመሪያ የተፈረመላቸው ላልተፈረመላቸው ደግሞ ይሄ ራሱ መንግስት አጣርቶ የሚመጣው ዩዲ ሆነው ይመጣል። አሁን እኮ ያልተፈረመላቸው እኮ 140 ሚሊዮን ኢትዮጵያኖች አሉ ኢትዮጵያ ውስጥ።
2: ሁሉም ኢትዮጵያዊ ቤተሰብ ነው ያልከና?
3: በደንብ ነው። ኢትዮጵያ ህዝብ በሙሉ እኮ ዘሩ እስራኤል ነው የሚል። አይ ቆይ ከዚህ ታሪክ ልንገራችሁ። ኢትዮጵያ መንግስታት በሙሉ ከኃይለ ከመጀመሪያው ምኒልክ እስከ መጨረሻው ኃይለ ስላሴ አንደኛውም ንጉስ የእስራኤል ዘም ደር ከለለበት ሊነግስ አይችልም። ክርስትና ሃይማኖት ከመጣቱ በፊት የእስራኤል ሃይማኖት ስለነበረ ማንኛውም ዘሬ ነው ሊል ይችላል ማለት ነው።
1: እሺ እቀደች ሌላ አንድ አለያ ብለህና ሌሎች
3: ሁለተኛው ደግሞ ወጣቱን በተመለከተ ማስካንታ እንግዲህ ባለፈው እኔ እንደራሱ ፓርላማ ሳልገባ ለማንኛውም ወጣት ለተዳረ 600 ሺህ ሸቀል መንግስት ዋስትና ሰጥቶት ቤት እንዲገዙ ከዚህን ከ11 ሺህ ተመዘገቡት 1500 ቤት ገዝተዋል። በ2020 ቆመ ይሄ ይታደስ ብዬ ታገልኩኝ መንግስት አልሰማኝም እኔን ከክነሰ ወጣው ብገባ ይሄን ነገር እናደርጋለን። ሁለተኛ ደግሞ የሹብ ብለው እናቋቁማለን ለራሳችን ቦታ እንፈልግ እንወስዳለን። ሶስተኛ ለወጣቱ ትምህርት እንዲማር መንግስት የሚያዘጋጀውን የስኮላርሺፕ ድጎማ ማሳደግ እንችላለን። ይሄ ብቻ ሳይሆን የፖለቲካውን ተውትና በዳር የራሳችን ኩራት አርማችን ራሳችን ቤተ እስራኤል መጥተው እስራኤል አገር ገብተው ራሳችን የፖለቲካ ፓርቲ አቋቁመው ከሌሎቹ ጋርም አንድ ሆነ ብለን ታሪክና ሞራል እናሳይበት ነው። አንድነት ከ40 አመት በኋላ ራሳችን ችለን ምንንቀሳቀስበት ህብረተሰቡ አዲስ ነው ነባር ነው አዲስ ገቢ ነው ትግሬ ነው ጎንደሬ ነው ሳይል ሆብሎ ተነስተ ራስን እንዲደራጅ ጥሪ እናቀርባለን። አሁን ጀምረን
2: እናመሰግናለን። እንግዲህ መልካም እድልን እንመኛለን።
3: እናመሰግናችኋለን።
1: መልካም ምሽት። ቻው ቻው። አቸው እንግዲህ ጠየቅነው ሌሎችንም እንጠይቃለን።
2: ሌሎችንም እንጠይቃለን። ሶዳዳሪዎችንም ያው ቀርበው ሐሳባቸውን ለማህበረሰቡ እንዲያስረዱ እናደርጋለን። ያው ሁሉም እንግዲህ መሳተፍ መብት እንዳላቸው በዚሁ አጋጣሚ ልንነግራቸው እንችላለን። ማንኛውም ተወዳዳሪ በየትኛውም ፓርቲ ያለ ወደ ቢሮአችን በመደወል መቅረብ ይችላል።
1: አዎ እና እንግዲህ ያለን አንድ 3 ደቂቃ ነው የሚቀሩ። ያው ወደ ፖለቲካው እንነጋገርበትና ምርጫው በአንድ በኩል አዲስ ነገር ለመፍጠር የሚጥሩ አካላት አሉ፣ ሌሎችም ደግሞ በዛው መቀጠል የሚፈልጉ የሚወዳደሩትና ምን ሊሆን ይችላል ባንተ ግምት?
2: ይኸውልህ ምን አለ መሰለህ አሁን እንግዲህ እኛ እንዲህ ነው ለልንገምት እንችላለን በአሁኑ ሰዓት በምርጫ ላይ ነው ያሉ እኛም ከዚህም ቢሆን አንዳንድ ጊዜ የምንናገረው ነገርኛም ትንሽ ሚዛናዊ የሆነ መነጋገር ማለት ያስፈልጋል ምክንያቱም እዚህ ላይ አሁን ብዙ ነገሮች አሉ ቀደም ሲል ቢኒናን ማነጋግረናል ጋዲንም አሁን ማነጋግረናል እንዲንሰራለን እንዲናደርጋለን ይላሉ አድማጮቻችን ማሁን ለኛ ባይጠይቁን እነሱም ጠይቋቸውስ ካሁን ድረስስ በዛ በነበራችሁበት ሰዓት ምን እየሰራችሁት ነገር አለ ብሎ ሊጠይቅ ይችላል ለምን ካሁን እንደዚህ ተብላችሁ ቢል ብዙ ነገሮች አሉና ዞሮ ዞሮ ማን ነው ወሳኙ መጨረሻ ላይ ወሳኝ የሚሰጠው ህዝቡ ነው ህዝቡ ይሄኛው ፓርቲ ይመራኛል የኔን አጀንዳ ያንጸባርቅልኛል እኔን ተክቶ ችግሬን የኔን ስል ያው በማህበረሰብ ደረጃ የማህበረሰቡን ድርጃ ችግር ሊያቃልል ይችላል የሚለውን መጨረሻ ላይ የሚያመረጥ እኛ መድረክ ላይ መስጠት መድረኩን መስጠት ሐሳባቸውን እንዲናገሩ ከህዝብ ጋር እንዲገናኙ እንዲያጸባርቁ የኛ ስራ ነው
1: ለዚህ ነው ሬዲዮ ለቀህ ወደ ክኔሴት ምትገባ
2: አንድ ቀን ጠብቀኝ በኋላ ግን ደግሞ አንተን አናስቀርም እንዳትለኝ እሺ ጠብቀኝ
1: አይቀር እንግዲህ ለሁሉም መልካም እድል እንላለን በሁሉም ለሚወዳደሩት የቀረን ጊዜ መሰናበት ነው
2: ለቴክኒክ ማለማችን ለሁሉም
1: ያይር ኒውማን እናመሰግናለን እንግዲህ ነገ ጧት ደግሞ 6 ሰዓት እንገናኛለን አድማጮቻችን በተረፈ እንግዲህ መልካም የሳምንቱ መጨረሻ ቀናት እንዲሆኑ እንመኛለን አይቻው
2: መልካም ጊዜ
1: ለነበረን ወይታ ለትግስት ዛሬ ትግስተኛ ሆናል
2: እሺ
1: እሺ ምራትንስት